0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም ሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

0: የተከበራችሁ አድማጮቻችን የዕለተ ቅዳሜ ፕሮግራማችን እነሆ ጀምሯል። ዛሬ እንግዲህ አስቀድመን ያዘጋጀነውን ፕሮግራም ነው እናቀርበው። የቀጥታ ስርጭት የለንም። ከባልደረባዬ ሻየው ደጉ ጋር በተለያዩ ርዕሰ ጉዳዮች እንነጋገራለን። የተለያዩ ፕሮግራሞችንም እናቀርባለን። አንዳንድ ዜማዎችንም እንጋብዛለን። ሻየው እንደምን አለ?
1: ራስልን ሰጣይ ዘማ ደህና ነህ?
0: እኔ ደህና ነኝ። አንተ እንዴት ነህ? እንግዲህ ያው ዛሬ ፕሮግራማችን የቀጥታ አይደለም፣ አስቀድመን ያዘጋጀነው ፕሮግራም ነው የሚተላለፈውና የተለያዩ ርዕሰ ጉዳዮች አለን የምንወያይባቸው። አንደኛው እንግዲህ ነገ ማታ የሚገባው የዮም ኪፑር የጾምና የጾለት ቀን ነው፣ በዓልም ነው። እንግዲህ ዮም ኪፑር እንግዲህ ዋናው ትልቁ ነገር ይቅርታ የሚለው ነውና እስኪ እንደው መጀመሪያ መቼም ነገ ማታ ጀምሮ ያው በዮም ኪፑር ምክንያት ስርጭት አይኖረንም፣ ነገ ጧትና ከሰዓት በኋላ ግን ይኖረናል። ግን ከሁሉም በላይ ይቅርታ የሚለው ቃል በሃይማኖትም ሆነ እንዲሁ በዚህ በዓለማችን የሚሰራ ነውና ሰዎች ምንድን ነው ለሰዎች ይቅርታ ማድረግ ያለባቸው?
1: አዎ፣ በእውነትም በጾም የዮም ኪፑር ዓመት በዓል እናከብራለን። ስለዚህ ደግሞ በዋናነት እንግዲህ ይቅርታ ይቅር የአንድ ሰው በዚህ ባለፈው ዓመት መቼም በየቀኑ ማለት ይቻላል፣ ግን መቼም ማንኛውም ሰው ይሳሳታል። ሆን ብሎም ወይም ሳያስብ ሰውን ያስቀይማል፣ ስጋለባሽ እንሳሳታለን። እና አሁን ከዚህ ከዮም ኪፑር ዓመት በዓል ጋር በተያያዘ ይቅርታ መጀመሪያ በኦሪት መጽሐፍ ደግሞ እንዳለው መጀመሪያ ከባልንጀራህ ጋር ይቅር በድለው ከሆነ ይቅር በለኝ ብለህ ትጠይቀዋለህ። ከዛ ቀጥሎ ደግሞ ፈጣሪ አምላክ እግዚአብሔር ደግሞ አለማስቀየም ሲባል የሰራሁት መጥፎ ነገር ሰርቼ ከሆነ ይቅርታ ፈጣሪ አምላክ ተብሎ ይሄ ነው ፈጣሪ አምላክ የሚፈልገው ደግሞ ይሄ ነው። መጀመሪያ በሰላም ከህብረተሰቡ በቅርብ ከሚገኝ ማህበረሰብ ከቤተሰብህ ጋር ተስማምተህ ተግባብተህ በሰላም መኖር ነው አይደለም። በዚህ የተነሳ መቼም የሆነ በስተት የተፈጸመ ድርጊት ካለ ለዛ ይቅርታ መባባያ ስለሆነ በጣም የሚያስተምር ዓመት በዓል ነው የዮም ኪፑር። ዮም ኪፑር ያው በጾም በዓል ሲሆን የአስተስርዮ በቤተ እስራኤላውያን አስተስርዮ ጾም
0: በመባል ይጠራል።
1: ስለሆነ ይህን እንግዲህ መናገር ብቻ ሳይሆን ሰጠኝ ተግባር ላይ ከልብ ብለን ንስሐ ገብተህ አይ ሰርቻለሁ አውቀህ ተጸጽተህ ይቅርታ መባባል ተገቢ ነው።
0: በጣም የይቅርታ ትልቁ ትርጉም ምንድን ነው? ከልብህ ያለውን ቂም መቼም ሰዎች ነንና ሰዎችን እናስቀይማለን፣ ሰዎች ያስቀይሙናል። ይሄ መቂያቂያም በኑሯችን በዚች ዓለም ላይ ያለ ነው። ግን መቼም ሰው አውቆሞ ሲሆን ሳያውቅ ካስቀየመ ይቅር እንድትለው አንተም ይቅር እንድትል መጽሐፉም ያዛልና ይቅር ስንል ደግሞ ከልባችን ቢሆን ጥሩ ነው። ያው ሃይማኖታዊ መጽሐፍትም እንዲሁም ምሁራን እንደሚሉት ይቅር ማለት ለራስህ ነው ይላሉ። ይቅር ስትል ከዛ ከውስጥ የያዝከውን ቂም ትፍቃለህና ተጠቃሚም ትሆነው መጀመሪያ አንተ ነህ፣ ይቅር ያልክለት ሰው ብቻ አይደለም። እና ይቅር ስንባባል ደግሞ ያን ነገር ተመልሰን ቂም እንዳንይዝ መሆን አለበት እንጂ ለአንድ ቀን ብቻ ብለን ይቅር መባባል አይደለም መሆን ያለበትና ይቅር ስንባባል መፋቅ አለብን። ዳፍ ሀዳሽ ነው የሚባል በአዲስ ምዕራፍ መክፈት አለብን። እንደዛ ሲሆን ይቅርታው የሰመረ ይሆናል። እና አሁንም እንግዲህ ይቅር መባባሉን ሁላችንም ብንፈጽመውና ከልባችን ይቅር ብንባባል በመጽሐፉ መሰረትም ሰዎች ቢሄዱ እንደተባለው ሂደህ እንኳን አሁን ቅድም እንደገለጽከው አንተ ሂደህ ራስህ ይቅር በለኝ ብለህ ሰውየውን እስከ መጠየቅ መድረስ አለብህ እንኳን ሰው ልኮብህና፣ ይቅር ስንባባል ከልባችን ቢሆን በምድሩም በሰማዩም ተቀባይነት ይኖረዋል የሚል ሀሳብ።
1: አዎ፣ ገንቢ ምክር ነው የለገስከው ሰጠኝ ዘመነ። በጣም ገንቢ የሚያስተምር ነገር ነው። መተግበር ተግባር ላይ መፈጸም እያንዳንዳችን ኃላፊነት አለብንና ሰው እንዳልከው ሁሉ የይቅርታ ማንነትን በጣም ለይስሙላ ያህል ያንን ያስቀየምኩትን ሰው ይቅርታ ምለው እንዲያው ነገሩን እንትን ብዬ ለማሳለፍ ሳይሆን በእውነት ከውስጥ መሆን አለበት። ለምን አንዳንድ ሰዎች በጸባያቸው በቅርብ ባልደረቦቻቸው ጋር በሚጣሉበት ጊዜ አንደኛው አጥፍቻለሁ ብሎ የተሰማው ሰውዬ ይቅርታ ከልብ ሄዶ ያንሰው አይ አስቀይሜዋለሁ ብሎ ይቅርታ በሚልበት ጊዜ ያንኛው ትዕቢተኛ የሆነ ሰው ደግሞ አካኪዘ በምንም ታመር ካንተ ነው ይቅርታ ይቅርታ ይቅርታ መቀበል ካንተን ያንተን ይቅርታማ በምንም ስከረተሞቲ አረሳም ብለው የሚያጣጥሉ ሰዎች አሉ። እኔ ግን እንደማስበው ከሆነ ምልህ ሆን ብዬ ወይም ሳላውቅ ያስቀየምኩትን ሰው ከልቤ ይቅርታ ካልኩት በኋላ ሄጄ ባለ የረፍት ጊዜ የምኝታ ጊዜ እፎይ ብዬ ነው የምተኛው አይደል እንዴ? ያነ ግን ይቅርታ ባልንጀራውን ይቅርታ ያልተቀበለ ሰውዬ ግን እፎይ ብሎ አልተኛም።
0: በጣም
1: ሲገለባበጥ ነው የሚያድረው አይደለም እንዴ?
0: በጣም በትክክል አንተ ኃላፊነት ግን ተወጥተሃል። ይቅር በለኝ ብለዋል። ማድረግ የሚገባህን በምድሩም ሆነ በሰማዩ መሆን አለበት ብለህ ያሰብከውን ነገር አድርገሃል። ይቅር የማለት ኃላፊነት የእሱ ነው፣ የዛ ሰው ነው። እና ልክ ነህ አንተ ኃላፊነትህን አወርዳሃል፣ ኃላፊነቱን ወደ እሱ አሳልፈሃል። ምን ላድርግ? ሂጄ ይቅር በለኝ አልኩት፣ እምቢ አለ። ይቅር እንዲለኝም ሽማግሌዎችን ላኩኝ፣ ፈቃደኛ አልሆንም። ስለዚህ ምን አደርጋለሁ ብለህ ትቀመጣለህ። ችግሩ መጥፎው ነገር ወደ እሱ ነው የሚሄድ። እና ልክ ነህ፣ በጣም ጥሩ ሀሳብ ነው የሰነዘርከው ሻየው። ከዚህ አንጻር እንግዲህ ዮም ኪፑር ሲመጣ ወደ ጾለት ቤት ከመሄዳችን በፊት ራሳችን ነጭ ልብስ ለብሰን የሆነ የምንፈልገውን አይነት ጾለት ከማድረሳችን በፊት ይቅር መባባል፣ በንጹህ መንፈስ የመሄድ ሁኔታ ቢለመድ ጥሩ ነው። ለአንድ ቀን ብቻም መሆን የለበትም። ጥሩ ስራችን አመቱን በሙሉ ከተቻለም ደግሞ እስከ ህይወት ፍጻሜያችን ጥሩ ነገር ብንሰራ ምን መጥፎ ነገር አለው? ጥሩ ነገር ከመስራት አንድም ጊዜ የምታጎድልበት ነገር የለም፣ ታተርፋለህ ጥሩ ነገር ስታደርግና። ጥሩ ነገርን እስኪ እንስራ። ለህዝብ፣ ለወገን፣ ለሀገር የሚጠቅም ነገር፣ ለትውልድ የሚጠቅም ነገር ብናደርግ መልካም ነው። ሻያም
1: አዎ ሰጠኝ። መቼም በዚህ ምድር ስንኖር እኔ ከሁሉም አብላጭ እበልጣለሁ፣ ከእኔ የሚበልጥ የለም ብሎ በውስጥ የትዕቢተኝነት መጥፎ ጸባይ ያለው ሰው ምንም ዶክተር ፕሬዝዳንት ሆነ የፈለግከውን ትልቅ ሰው ነው ንጉስ ተባለ፣ ሁሉም የሰው ልጅ ይሞታል፣
0: መጨረሻ ያልፋል፣
1: ዓለም ያልፋል። አይደለም እንዴ?
0: ችን ነገር እኮ ነው ያልተረዳናት። በህይወት እስካለን ድረስ እንደምናልፍ አልፈን ቆይተን እንደው ከሞት በኋላ መጥተን የምንናገር ቢሆን እኮ እንዴ ለዚህ ዓለም ዋጋ ለሌለው ዓለም ለምንድን ነው መጥፎ የምንሰራ ብለን እኮ ወደ ቀን ነው እንሄድ ነበር። እና ትልቅ ነገር ነው ያነሳው። ለምናልፈው ነገር እስኪ ጥሩ ነገር እንስራ፣ ጥሩ ነገር እናስብ፣ ለትውልዳችን የሚሆን ነገር ገንቢ የሆነ ነገር እናምጣ። እስኪ እንደው እያንዳንዳችን ድርሻችን ነው።
1: አዎ ሰጠኝ። እንዳልከው እንግዲህ ዮም ኪፑር በጾም በዓል ሲከበር ብዙዎቹ እስራኤል ህዝብ በቤተ ክነሴት በጸሎት ቤት ሆኖ ነው እንግዲህ ጸሎት ሲያደርስ ይውላል። በረሃብ በጾም ሆኖ ነው እንግዲህ በኦሪት መጽሐፍን ስንማር ቀኑን እናሳልፋለን። ወደ መጨረሻው የዮም ኪፑር ማብቂያ ሲመጣ ደግሞ ቀንደ መለከት ሾፋር
0: ይነፋል።
1: አሁን እሱ ለምንድን ነው ያንን ድምፅ ያንን እንደ ጥሩምባ አይነቱ ቀንደ መለከት የሚነፋበት ምክንያት ምንድን ነው ብዬ ራሴን ስጠይቅ እንግዲህ በጣም ብዙ ምልክት ነው ለህዝበ እስራኤል። ከሲጀምር አብርሃም አባታችን የልጁን የይስሐቅን ለመሰዋት በነበረ በፈጣሪ አምላክ በሱ ፋንታ ምንድን ነው እግዚአብሔር የሰጠው ትልቅ በግ ሰጠው በሱ ፋንታ ልጁን ከሚወደውን ይስሐቅን ምንድን ነው መስዋዕትነት ከሚያደርጉ ከሚሰጡት በስተቀር በግ ሰጥ አደለ። ከዛ አንጻር እዛም ብዙ የዚህ ቀንደ መለከት
0: አለው። የዚህ የዮም ኪፑር ጋር በተያያዘ የሚነሱ ነገሮችን የበዓሉን ሁኔታ ለማመላከት ነው። በሮሻሻናም ያው ቀንደ መለከት ይነፋል እና የታዘዘም ነው። እና ለማንኛውም ሃይማኖታዊ ትንተናው ጥሩ ነው ግን ከዛ ይልቅ እኛ በግለሰብ የምናደርገው ነገር ትልቅ ቦታ አለው ብዬ አስባለሁ። ልክ ነህ፣ ቀንደ መለከት ይነፋል፣ መልካም ነው በሃይማኖታዊ ትእዛዙ መሰረት። ግን ደግሞ የእኛ ተግባር ጥሩ ሲሆን የበለጠ ሃይማኖታዊ ሁኔታዎችን ያደምቃል። ተግባራችን ሳይደምቅ ግን ምልክቶች ብቻ ያጸድቁናል ብዬ አላስብም። እና በአማርኛ ምን ይባላል ሻየው አባባል አለ አይደለም? ሳል ይዞ ስርቆት፣ ቂም ይዞ ጸሎት አይሰምርም ይባላል። እና አሁን እየሳልክ ልስረቅ ብትል የሆነ ቦታ ብትገባ ስትስል ይሰሙሃል። ቂም ይዘህ ደግሞ ይቅር በሉኝ ብትል እንደ አንተ ራስ መቼ ይቅር አልክ ይልሃል አምላክና የኔን እናደርግ እንላለን። እስኪ አንድ ዜማ ይቅርታ የተሰኘ ዜማ አለ፣ እሱን እንጋብዝና እንመለሳለን። ሻያ ውስጥ ቆይታችን እናመሰግናለን።

0: ተመልሰናል። አሁን ደግሞ በሀገራችን ወቅታዊ ጉዳይ ነው ምንዋየውና በተለይ ምርጫው ተቃርቧል። ለምርጫውም የተለያዩ ፓርቲዎች ወደ 38 ፓርቲዎች በምርጫ ቦርድ ተመዝግበዋል። ፖለቲከኞች ደግሞ የራሳቸውን ድምጽ ከፍ ለማድረግ ጥሩ መቀመጫዎችን ጥሩ የክነሴት መቀመጫዎችን ለማግኘት የሚያደርጉት ትግል አለና እንዴት ተመለከትከው እስካሁን ያለውን ሂደት ሻየው?
1: መዲናት እስራኤል ከተቋቋመችበት ጊዜ አንስቶ 78 ዓመት ብቻ ገና ወጣት አገር ነች።
0: በጣም
1: በእውነትም መንግስት ስርዓተ መንግስት በዲሞክራሲ ስርዓት በአብዛኛው በምርጫዎች ፓርላማ የክነሴት ምርጫ ሰላማዊ በሆነ ሁኔታ ህዝቡ ዜጎች በምርጫ ድምጽ መስጫ ጣቢያዎች እየተገኘ ያው የሚመርጠውን ፓርቲ የእጩ ክነሴት አባል ያው ፓርቲዎች ነው በህዝብ የሚመረጣቸው። ስለዚህ እንግዲህ የምርጫ ቀናት እንዳልከው እየተቃረበ ስለሄደ ከውዲሁ የተለያዩ ፓርቲዎቹ ከፍተኛ እንቅስቃሴ እያደረጉ ነው ያሉትኝ። አሁን ላይ ሁነን በጣም የኔ ፓርቲን የኔን ምረጥ ከኔ በለጠ ፓርቲ የለም፣ ህዝብን ችግር ሁሉ የማስወግድ እንደ ሀገራችን በደህንነት በኢኮኖሚ በማህበረሰብ ያለውን ሁሉ እኔ ፈታ እሰጣለሁ እያሉ የፕሮፓጋንዳ የህዝብ ቅስቀሳ ያደርጋሉ። ከዚህ ጎን ለጎን ደግሞ ሰጠኝ የሐሰት ዜናም አለበት። ያልተፈጠረ በሬው ላም ወለደ አይነት ዜና የሚያሰራጩ ሆን ብለው ሌላኛው የህብረተሰቡን አስተሳሰብ የህብረተሰቡን አመለካከት ለመቀየር በዚህ በዘመናዊ የመገናኛ አውታር በበኩ አማካኝነት በኢንተርኔት በቴሌቪዥን በሬዲዮም ሳይቀር አላስፈላጊ የሆነ ሐሰት የሆኑ ዜናዎች ደግሞ የሚያሰራጩበት ጉዳይ ስላለ እኛ እንደ ዜጎች ልብ ማድረግ አለብን። የምንሰማው ነገር በማህበራዊ ሚዲያም ቢሆን በዋትሳፕም ቢሆንም የሚደርሰን መረጃዎቹን አዎ ይህ ነገር ሁነን መቀበል የለብንም። ጭንቅላት አስተሳሰብ አለብን አይደለም እንዴ? ይህን ነገር ግን ከተለያዩ አቅጣጫዎች እንደዚህ አይነት ነገር ሰምቻለሁ፣ ምን ያህል እውነት ነው የሚለውን ከእያንዳንዱ ዜጋ እንዲያው ዝም ብሎ እንዲያው በአንድ አቅጣጫ እንደ በግ መንጎድ የለብንም። ያንን እውነተኛ ዜና እውነተኛ መሆኑን ማረጋገጥ ደግሞ እያንዳንዳችን ኃላፊነት አለብን። ግን ምርጫው ዲሞክራሲ ስርዓተ መንግስት ያለበት ስለሆነ የፖለቲካ የጥቅም ማስከበሪያ እንደመሆኑ መጠን እኔ የእጩ ተወዳዳሪው መሪው ወንድሜ አክስቴ ያጎቴ ልጅ ከሚለው ሐሳብ አይደለም መነሳት ያለበት። ብቃት አለው ወይ ብለን አይታሰብም።
0: በትክክል
1: እውነት ስራው በእንቅስቃሴው በማህበራዊ እንቅስቃሴም በህዝብን ተናግሮ የሚተጽኖ አሳዳሪነቱን መለኪያ ነገሮች ይኖራል።
0: ለሀገሪቱ ደህንነት በፖለቲካው ዘርፍ ባለም አቀፍ መድረኮች ማን ነው ለሀገሪቱ ለህዝቡ ጥሩ ነገር ሊያመጣ የሚችል የሚለውን ነገር መገምገም አለብን። ቅድም ከመጀመሪያው ስትገልጽ የነበረው ነገር አለ

0: ከው ነገር ደግሞ በተለይ በዘመናዊ ቴክኖሎጂ AI በተባለው ድምጽን ማስመሰል ይቻላል፣ ምስልን ማስመሰል ይቻላል፣ ሁሉ ነገር ማስመሰል ይቻላል። ኢሻያው እዚ ላይ ቁጭ ብሎ ስቱዲዮ እንደሚናገር ሰጠኝ ቁጭ ብሎ ስቱዲዮ ውስጥ እንደሚናገረው ማድረግ ይቻላል በቴክኖሎጂና ይህን ሁሉ አሁን ሌሎች ሀገራት እንደ ኢራን ያሉ ጠላት ሀገራት ሁሉ በመርጫው ጣልቃ ይገባሉ እየተባለ ነውና ለመርጫ ቦርድ እንኳን ማስጠንቀቂያ የቀረበበት ፕሬዝዳንት ሄርጾግም ከመመለከታቸው የመርጫ አስፈጻሚ አካላት ጋር ከሻባክ ድርጅት ኃላፊ ጋር ሆነው የተዋዩበት ሁኔታ አለና የዘመናዊ ቴክኖሎጂውን ተጽኖ መቋቋም ያስፈልገናል። እውነትና ሐሰቱን በደንብ ልናጤን ልንመረምር ይገባል። የተነገረው በፌስቡክ በቲክቶክ ወይም ሌላ ነገር የመጣው ሁሉ እውነት ነው ወይ ብለን ልንረዳው ይገባል እንዳንሰሳት።
1: አዎ ከዚህ አጠቃቀሙ ላይ በእውነትም በደንብ ነገር እውነተኛውን ማዛሬ በሬው ላሞለደ ብለው እኮ ነው ይገርማል። ወዳሁኑ ወዳለፉት ቅርብ ዓመታት ደግሞ በተለያዩ በማህበራዊ ሚዲያ በእንደው ሲያሳራጩ የነበረ በዩቲዩብም ሳይቀር ያልሞተውን ሰው ሞቷል ፎቶግራፉን ቁጭ አድርገው በዛ ላይ ከሌ ተባለ የታወቀ የህዝብ መሪ ሆነ ሞቷል እያሉ የውሸት ይዘናሉ እንትሪላሉ።
0: በጣም ለጠቅላይ ሚኒስትሮች ላይ የስላይ ጠቅላይ ሚኒስትር ጨምሮ በህይወት የሉም ምስላቸው ነው የሚነገር ሌሎችንም አገራት ሁሉ እየተባለ አለው ብለው ጠቅላይ ሚኒስትሩ መግለጫ የሰጡበትን በአካል ብዙ ነገር የተናገሩበትን የሚናገሩበትን ሁኔታ ተመልክተናልና እዚህ ላይ ጥንቃቄ ልናደርግ የትኛው ነው እውነት የትኛው ነው ሐሰት በየትኛው በልኩ ነው የት ነው መረጃ ምናገኘው ሚለውንም ደግሞ ትኩረት አድርገን ልንከታተል።
1: እኮ አለ ሰጠ ዘመነ በህግ አምላክ ይባላል አይደለም እንዴ? ዘመናዊ ቴክኖሎጂ መገናኛ በመጠቀም እንደዚህ አይነት የሐሰት ወሬ የሚያሰራጩ ሰዎች እኮ በህግ በፍርድ ቤት መቆም የመቀጣት እንዳለ ደግሞ
0: እስራኤል ሀገር የሆኑ ሰዎችን የሚኖሩ ሰዎችን እስራኤል ሀገር ያሉ ሰዎችን በህግ ልትጠይቃቸው ትችላለህ። አሜሪካ ላይ ቁጭ ብሎ ከእስራኤል ጋር ግንኙነት ከሌላት የአረብ ሀገር ቁጭ ብሎ ሻያውን አስመስሎ ለሚልከው ሰው ማንም በህግ ሊጠይቀው አይችልም። አሁን በቴክኖሎጂ የሚመረጡ ነገሮችን የሚፈለሰፉ ነገሮችን በውሸት የፌስቡክ ገጽ በውሸት የዋትስአፕ ገጽ በውሸት ብዙ ነገር ማድረግ ትችላለህ። ስለዚህ ሁሉን ነገር ህግ ይቆጣጠራል ብዬ አላስብም። እኔ እንደውም ጥሩ ነገር ነው መጣ ከዚህ በማህበራዊ መገናኛ አውታሮች የምንጠቀም ሰዎች የሞራል ልዕልናችን ከፍ ሊል ይገባል። ምንድን ነው የምናገረው? ለማን ነው የምናገረው? የትኛውን ሊያስቀይም ይችላል? በህግ የቱ ሊያስጠይቀኝ ይችላል? የሚለውን ነገር ትኩረት ሰጥተን እኛው ካልሰራነ በህግ ቁጥጥር ስር ይውላል የሚል እስካሁንም አሁን ለምሳሌ AI በዓለም አቀፍ ደረጃ ራሱ የህግ ማዕቀፍ የለውም። በህግ መሰረት እየሰራ አይደለም AI። ያንተን ሙዚቃ አንድ ወስዶ አስመስሎ ቢሰራው በAI ህግ እስካሁን የሚጠየቅበት ሁኔታ የለም። ስለዚህ AI ያመጣው ጥሩ ነገር እንዳለ መጥፎም ነገር ስላለ በአጠቃላይ መልኩ ዘመኑ እየተቀየረ ስለሆነ የሚቀየሩ ነገሮች ደግሞ የራሳቸውን ያክል ተጽኖ ስላላቸው ትኩረት ሰጥተን ብናያቸው ጥሩ ነው።
1: ይህ በእንዲህ እንዳለ ዘመናዊ የመገናኛ አውታር ቴክኖሎጂ ያፈራው ሚዲያ ሶሻል ሚዲያ እንደ ዩቲዩብ ምንድን ነው ብዙዎቹ በኢንተርኔት እየተሰራጨ ያለው የዩቲዩብ ቻናል በዚህ ላይ ይህ ኩባንያ ገንዘብ ይሰጣል። ጥሩ ፕሮግራም፣ ጥሩ ፊልም፣ ህዝብን የሚያስተምር ያንድ ሀገር ህዝብ ብቻ ሳይሆን ለዓለም ህዝብ ሊያስተምር የሚችል ሰብአዊነትን የሚገልጽ በዓለም መገናኛ ብዙሃን ያለ የሚሸራሸር ነገር ነው አይደለም? አሁን ዛሬ በዚህ ዘርፍ እየሰሩ ያሉት ዩቲዩበሮች ናቸው የምትላቸው? ሁሎችን አይደለም፣ በጀምላ አይደለም እየከሰስኳቸው ያሉት ግን አሉ። ዝም ብለው በቃ ከውሸት እንትን ያለ ፊልም የሚያሰራጩ አሉ።
0: ጥሩ ነገር ነው ያመጣኸው ሻየው። እዚህ ልጋ ትኩረት ልናደርግ የሚገባው አሁን ነገሮች በዚህ በዘመናዊ መገናኛ አውታሮች ሆነዋል። ቲክቶክም፣ ፌስቡክም፣ ዩቲዩብም ሌሎች መገናኛ አውታሮች አሉ ጠቅሰን ማንዘልቃቸው። በእነዛ የሚያስተላልፉ ትክክለኛ መረጃዎችን አምጥተው በተጠያቂነት ለህዝቡ የሚያደርሱ አካላት አሉ። በተቃራኒው ደግሞ የእይታ ከፍታቸውን ከፍ ለማድረግ ለምሳሌ 10 ሺህ፣ 10 ሚሊዮን፣ 5 ሚሊዮን ታየልን ለማለት ጥረት የሚያደርጉ በዛ እንግዲህ ዩቲዩብ እና ሌሎች

0: መገናኛ አውታሮች የሚከፍሉት በእይታ ብዛት በሚገኘው ላይክ ምናምን ስለሆነ ለዛ ነገር እነሱ ትኩረት ስለሚያደርጉ መረጃው ተሳሳተ ሆኖ አይተናል። ብዙ ነገሮች በውሸት ቀርበው ብዙ እይታ ያገኙበት ሁኔታ አለ። አሁን ህጎች አንዳንድ ነገሮችን አሁን ማህበራዊ መገናኛ አውታሮች ለምሳሌ ዩቲዩብ እና ፌስቡክ ህጋዊ የሆነ ነገር ካላቀረብክ ገንዘብ አይከፍሉህም ህጋዊ ካልሆንክ። ነገሮች እየተሻሻሉ ነው፣ ግን በአጠቃላይ ተሻሽሎ የህግ ማዕቀፍ እስኪኖረው ሁሉም ነገር ሲደርስ ኪዝ ድረስ በጥሩ ሁኔታ እስኪሄድ ድረስ እኛ የምንሰማውን የምንናገረው መምረጥ አለብንና ብዙ ጊዜ በፌስቡክ የተደረገውን የተነገረውን ሁሉ እውነትም አይደለም ሁሉም ደግሞ በሐሰት ነው ማለት አንችልም። እና ይሄ ህጋዊ የሆኑ የመገናኛ አውታሮችን ብንከታተል ጥሩ ነው። ትምህርት የሚሰጡ አካላት አሉ፣ ጥሩ ጥሩ የሚያዝናኑ ፕሮግራሞችን የሚሰሩ አሉ፣ የሚደነቁም አሉ። ግን ደግሞ ሆን ብለው ጥቅም ለማግኘት የሚሰሩ ስላሉ እነሱንም በትኩረት ልናያቸው ይገባል። ይሻየው
1: በእኔ እድሜ ከ60 በላይ እያስቆጠርኩ ሳለሁ
0: ገና ወጣ
1: በሀገረ ኢትዮጵያ በገጠር መንደሮች እየው ሰበው የመገናኛ ብዙሃን በሌለበት ሬዲዮ፣ ቴሌቪዥን፣ ቴሌፎን በሌለበት ዘመን ቅርብ ጊዜ ትዝታችን እኮ ነው። ይገርም በገጠር መንደር ምንድን ነው ጥሪ በደስታም በሐዘንም ምንድን ነው ሲደረግ የነበረው? ከፍ ያለ ተራራማ ቦታ ላይ ሆኖ ጠዋት ተነስቶ አቶ ከሌ አረፈ ከዚህ ዓለም በሞት የሚል አይነት ይሄ የሐዘን
0: ጥሩምባ ሁሉ እየተነፋ
1: ጥሩምባም እየነፋ ከፍ ያለ ተራራማ ቦታ ሆኖ ነው ለህዝብ ለገጠር መንደሮቹ የሚያሳውቀው። ደግሞ ቴሌፎን ደግሞ የለም እየው ዛሬ ሞባይል የእጅ ቴሌፎን በእጃችን ፊልሙም ሁሉም ቴሌፎኑም ሁሉም ያለንበት
0: ስልክ ሁሉን ነገር
1: የደረስ የስልክ ሁኔታ የረቀቀበት ሁኔታ የሞባይል የእጅ ቴሌፎን ደግሞ በኬብል የሚገናኝ ሳይሆን በቃ
0: አሁን የቤት ስልክ ይሄ በመስመር የሚሰራው ቀርቶ
1: ምን አይነት ከምን ደረጃ ላይ ደረስን እስኪየው ያለ
0: ጥሩ ነው። እድገቱ ጥሩ ነው። አሁን ምንድን ነው ዓለም አንድ መንደር ሆናለች ወይም ይሄ ግሎባላይዜሽን የሚሉት በእንግሊዘኛው እንደዛ ነው። ዓለም አንድ መንደር ሆናለች፣ እየተቀራረበች ነው። ቴክኖሎጂው አለ እዚህ ሆነ ኢትዮጵያ ያለውን በቪዲዮ ታወራዋለች፣ ችግር የለውም። እዚህ ሆነ አሜሪካ ያለውን ታወራዋለች። ስለዚህ አሁን እንደውም በአውሮፕላንም በባቡርም በሌሎችም በፍጥነት የሚደርሱ እየተሰሩ ነው። ለምሳሌ ቻይና ውስጥ ያሉ ባቡሮች በ10 ሰከንድ ስንት እንደሚበሩ በአንድ ሰዓት ውስጥ አገርን አቆራርጠው የሚሄዱ ነው። አሁን አውሮፕላንም እየተሰራ ያለው ደግሞ በአጭር ጊዜ በአጭር በረራ አንዱ ሀገር ወደ አንዱ ሀገር የምትደርስበት ነው። ቴክኖሎጂው እየፈጠነ ነው። ግን ቴክኖሎጂ ምንም ቢፈጥን ምንም ቢሆን የሰውን ልጅ ሊተካ አይችልም።
1: ይህ በእንዲህ እንዳለ ሰጥ የዘመነ በቴክኖሎጂ ፍልስፍና እንደዚህ ከዚህ ደረጃ ላይ መድረሱ ይታወቃል። በዓለም አንዳንዶቹ ደግሞ አይ እንዲያውም ከገጠር መንደር የመጡ ሰዎች እንደ ዘመናዊ ቴክኖሎጂ እንደ ፌስቡክ እንደ ዋትሳፕ ወዘተርፈ የመሳሰሉ የመጠቀም እውቀት የላቸውም የሚሉ ደግሞ አይጠፉማል።
0: እንግዲህ ምልህ ብዙ ትችቶች ሊኖሩ ይችላሉ። ግን ህብረተሰባችን በእኛም ብታየው ሰው በጣም ለውጥ እያመጣ ነው። ጥሩ ነው። እርስ በርስ ይገናኛል በዋትሳፕ በሌሎች መገናኛ አውታሮች። ጥሩ ለውጥ ነው። እንዲያውም እኔ በዚህ አጋጣሚ ሻየው የእኛን ህብረተሰብ በጣም ነው ማደንቀው። ለምንድን ነው ማደንቀው? ያን ሁሉ ፈተና ከአርባ ዓመት በላይ ጉዟችን አንተም በሱዳን የመጣህን ታውቀዋለህ። ከዛን ጊዜ ጀምሮ እስካሁኑ ጉዞ ያለው ፈተና የበዛበት ነው እና ይህን ፈተና ተቋቁሞ ልጆቹን እያስተማረ በውትድርና ልጆቻችን እየቀደሙ አሁን በህክምናው ዘርፍ በተለያዩ ዘርፍ ብትሄድ የእኛን ልጆች ማታገኝበት ቦታ የለም እና እድገታችንም ጥሩ ነው። በክነሴትም ብዙ ሰዎችን አይተናል፣ ለወደፊትም እናያለን ነው እና በአንድ ጊዜ እስከ 200,000 ማንሞላ ሰዎች ነው ያለነው ከዚህ እና እድገታችን ደረጃ በደረጃ የመጣ ነው እና እንዲያውም በጣም ነው ማደንቀው የእኛን ማህበረሰብ ይህን ሁሉ ነገር ተቋቁሞ ያሳለፈውን ችግር ሁሉ ተቋቁሞ እዚህ መድረሱና አሁንም ብዙ መስራት አለብን። በተለይ ሻያው እኔ ልጆች ላይ ብዙ መሰራት አለበት ብዬ ነው ማስብ። ልጆች ላይ ከተሰራ የህብረተሰባችን ለውጥ ትልቅ ደረጃ ይደርሳል ላለሁ እና ለነበረን ቆይታ እንግዲህ ሻያው በጣም ነው የምናመሰግን።
1: ሁሉም ለበጎ ነገር መገናኛ ብዙሃን ሬዲዮም ቴሌቪዥንም ማህበራዊ ሚዲያ የመሳሰሉትን ደግሞ በበጎ ብንጠቀምበት በጣም
0: አዎ በበጎ በበጎ ሁሉ ነገር ለበጎ እንጠቀምበትና ጥሩ ሐሳብ ነው
1: ይገርማል በጥብ ምን ትዛለይ የሰርግ ጥሪ እስራኤል ውስጥ
0: ያወጣል
1: ሰርግ በየሰርጉ ደብዳቤ ያወጣል በየሰርጉ
0: ይሄድና
1: ስናከፋፍል ነበር አሁን እኮ ይገርማል በዋትስአፕ በኩል ዘመድ አዝማድ እየተጠራ በጣም የቀለለ የባንክ ቤት ዛሬ ባንክ ቤት ምደህ ወይም ከአፊሉ ከጤና ኮፓት ኮፓት ወይም ሰዓት ደግሞ ዲጂታሊ በቴሌፎን አማካኝነት ሁሉን ነገር መድኃኒት ታዛለ ዶክተር ታዛለ ቤቱ ሁለታ ስራዎች በሙሉ ታከናውናለ ተመስገን ተመስገን ብለል እዚህ ደረጃ ላይ ደርሰን ይያለን ሳለ ለበጎ እንጠቀምበት
0: እዚህ ላይ ሻያው ጥሩ ሐሳብ ነው ያነሳው ቴክኖሎጂው አድጎ በጣም ጥሩ ነገር አምጥቷል ግን በዚች ዓለም ላይ መርሳት መዘንጋት የለብን ሁለት ተጻራሪ ነገሮች አብረው ይሄዳሉ ምንም እንኳን ዓለም የትም ደረጃ ብትደርስ ጥሩ ነገሮችን የሚሰሩ አካላት እንዳሉ ደግሞ በተቃራኒው በጎጂው መንገድ የሚሄዱም የተወሰኑ አካላት አሉና እንደው ሁሉ ጊዜ የሆነ ነገር ስለመጣ ለምን አንሄድም በዚህ የሚለው አሁን የኛ ድርሻ መሆን ያለበት መጥፎን ነገር ለመቋቋም ነው ጥረት ማድረግ ያለብን እንጂ መጥፎ የሚሰሩ አካላት ይኖራሉ ሁሉ ጊዜ ጥሩ ነገር ሲመጣ ያንን ለማበላሸት የሚጥሩ አካላት ይኖራሉ ግን ጥሩ የሚያደርገው ብዙ ከመጣ ከበዛ እንቋቋም ማለት ነው ምን ስለዚህ ምንድነው በፍቅር እስከ መቃብር ላይ ሳነብ የፍቅር እስከ መቃብርን መጽሐፍ አንድ በግዕዝ የተጻፈልና ሁሉ ያስተውሳሉ ብዙዋን ይመውኡ ይላል ብዙዋን ያሸንፉ እንደማለት ነው ሰዎች ሲነግሩኝ በግዕዝ የሚችሉና ብዙዋን ጥሩ ካደረጉ ብዙ ሰው ጥሩ ካደረገ ጥሩ ማደርገውን ሊያሸንፍ ይችላልና ብዙ ሰው ጥሩ ቢያደርግ ጥሩ ነው ይላልው ለነበረን ቆይታ በጣም አመሰግናለሁ እስኪ ደስ የሚልን የማንን ሙዚቃ እንጋብዝ እስኪ
1: ያው አይማኖት ጋር የተመቸ ሙዚቃ ቢጋበዝ ይሄ ነው ብዬ ባነግርህም መቼም ከዚሁ ከያዝ ነው ሰሞን አመት ባል ጋር የተያዘ የሆነ ደስ ደስ የሚል ወንድም ሴትም ሁሉም ፍቅር የሚያመጣ
0: ጸሮ
1: የመሳሰለ እንዲያው ለሰላም ለፍቅር
0: የሚያን
1: ገት ዜማ ይመቻል አይደል?
0: አዎ እንገዛለን ኢሻዮ በጣም ነው እናመሰግን
1: በመት በሚቀጥለው አመት በቸርግ በፍት ፈጣሪያ መልአክ ጠብቆ ያገናኘን ስራችን ስኬታማ ይሆነ ለህዝባችን በእንደጋዜጠኝነት ስራችን ደግሞ አስፈላጊ ሆነ አገልግሎትን ለማበርከት የሁላችን ፍላጎት ስለሆነ ኃይሉን ፈጣሪያ መልአክ ይስጠን
0: አሜን አሜን በጣም እናመሰግናለን ሻያው ዜማውን እንጋብዛለን ሰላም ሁንልን
1: በጣም ጥሩ ሰጠይ ዘመነ ለዚህ
0: ማርካቲማ ተባ
1: ያው መልካም አመሰግናለሁ
0: እሺ ቻው

በየትም ሀገር ኖርን የትም አቅማችን በፈቀደውና በሆነልን መንገድ ትልቅ ደረጃ ለመድረስ እንለፋለን። ምንም እንኳ ህይወት እንዳሰብናት የምትጓዝ ባትሆንም በተሰማራንበት ዘርፍ የተሻለ ነገር ሰርተን ራሳችንና ቤተሰባችን ለመቀየር እንጥራለን። በእስራኤልም ሆነ ሌላው ዓለም የምንኖር ህዝቦች ያኗኗር ዘይቤያችንና ባህላችን የተለያየ ሆኖ እንጂ በህይወት ውስጥ የምናሳልፈው ውጣ ውረድ የምንመኘው ምኞትና የምናስበው ስኬት ተመሳሳይ ነው። በተለይ ዓለም አንድ በሆነችበት በዚህ ዘመን የኑሯችን ስኬትና ልኬት ለማወቅ ብዙም አይቸግርም። ፍቅር፣ ሙዚቃ፣ ህይወትና ሞት የትም ዓለም ብንሆን ተመሳሳይ ናቸው። በባህል በቋንቋና ተለምዶ ልዩነት ያላቸው ይምሰሉ እንጂ አንድ ናቸው። እኛም በእስራኤል ስንኖር ህይወታችን ከሌላው ዓለም ህዝብ ጋር ኑሯችን ገቢያችንና የህይወት ሂደታችን በማነጻጸር ለመኖር እንጥራለን። ይህም የህይወትን ተመሳሳይነት የሚያሳይ ነው። በዚች ቅድስት ሀገር ስንኖር የነበርንበትን የተነሳንበትን አሁን ያለንበትንና ለወደፊት የሚገጥመንን በደንብ መመልከት ያስፈልጋል። በፈጣሪ ፈቃድ የተስፋዋን ምድር ስንረግጥ የነበረን ደስታ፣ የሳምነው መሬት፣ ያደረብን ተስፋ በጣም ብዙ ነበር። በብዙ ሰዎች ዘንድ ያ መልካሙ ስሜት እስካሁንም ያለ ቢሆንም አንዳንዶቻችን ከጊዜ ብዛት ህልማችንና ቃል ኪዳኑን ረስተን ስናማርር፣ ወቀሳ ስናደርስ እንደመጣለን። ህይወት በፈተና የተሞላች መሆኗ የማያከራክር ሀቅ ነው። ኑሮን ለማሸነፍ ጠንክሮ መስራት አንዱ የህይወት ገጽታ መሆኑን ተረድተን የገጠመንን የኑሮ ፈተና ለማሸነፍ የተሻለ ደረጃ ለመድረስና ራሳችንም ሆነ ሀገራችን በጥሩ ጎን ለማስጠራት መጣር እንጂ ማማረርና መውቀስ መፍትሄ አይሆንም። እስራኤል ሀገር ቅድስት ሀገር ብትሆንም ማርና ወተት የሚፈስባት ናት ብትባልም ማሩን ለመላስ እንደ ንዋ ጠንክሮ መስራት፣ ወተቱን ለመጠጣት ደግሞ ለአሟሳር ባለበት ለፍታ ሆዷን እንደምትሞላው መጣር አለብን። አሊያ በተስፋና በምኞት የሚስተካከል ህይወት የለም። ህይወታችንን ለመለወጥ የሀገሪቱን ነባራዊ ሁኔታ መረዳት፣ ኑሮን በአንድ ቦታ መመስረት፣ ብዙ ፈላጊ ሳይሆኑ የሚበቃንን ያክል የምንሻ ያለንን የምናመሰግን መሆን አለብን። በሱዳን አድርገን በብዙ ፈተናና መከራ ወደ እስራኤል የመጣ ነው። በአዲስ አበባና ጎንደር ብዙ ፈተና አይተን እዚህ የደረስ ነው። በፈጣሪ ቃል መሰረት በዚች ቅድስት ሀገር ለመኖር እንጂ የተሻለ ህይወት ለማግኘት አሊያም ሀብትና ንብረት ለማፍራት አይደለም። ቃሉን ጠብቀን ምስጋና እያቀረብን ጠንክሮ በመስራት የተሻለ ህይወት መኖር ግን እንችላለን። ይህንን ስናደርግ ነው ወደ ተሻለ ህይወት መንገድ የምንገባው። አድማጮቻችን፣ ከላይ መነሻ አድርገን ያቀረብነው ያለንበትን ነባራዊ ሁኔታ እንድንመለከትና ስኬት ከፈለግን መነሻችን ሳንረሳ መሆን እንዳለበት ለማስገንዘብ በማሰብ ነው።

ያችን ልጅ ንገሯት በሰለሞን ሳህሌ እኔ ቃል ጨረስኩኝ ያችን ልጅ ንገሯት ልክ እንዳገሩ ነው የሚወድሽ በሏት አዎ እንዳገሬ ነው እንደምንጩ ጣዕም እንዳፈሩ ሽታ ልጎንጭ ሸምላት ልዳብስ ሸምላት ጧትና ማታ ለብሻት የምኖር እንደ ቀዩ ጃኖ እንደ ነጩ ኩታ ጋቢዋ ነኝ እኔ ጥላት የተኮሰው ንፋስ እንዳይነካት ሁለት ጊዜ ዙሬ ወገቧ ላይ ያደርኩ የልጅት መቀነት እንደ ሀገር አርጅታ እንደ ሀገር አውግታ ደግሞ ተበሳጭታ እድሜው ይሁን ንዴት ጸጉሯን አሸብታ አፈሩ ላይ ቁማ ብቻዋን ቆዝማ ድንገት ብታገኟት እኔ ቃል ጨረስኩኝ ያችን ልጅ ንገሯት ልክ እንዳገሩ ነው የሚወድሽ በሏት ንገሩልኝ ዘመድ ንገሩልኝ ወገን እኔ በሷ ፍቅር እንዴት እንደምሆን እንደተዋለበት ጤናውን እንዳጣ በጠላስ ተናግር በጥብጦ እንደጠጣ ያስለፈልፈኛል ጩህ ጩህ ያሰኘኛል የቀኑ ሳይበቃው ሌሊት ያዞረኛል ጎርፉን እጠጣለሁ አፈር እቅማለሁ ጎርፉን እየጠጣሁ ሀገሬን እላለሁ ጨለጥኳት እላለሁ አፈሩን እየቃምኩ ሀገሬን እላለሁ በላኋት እላለሁ ጸጉሬን እነጫለሁ ልብሴን እቀዳለሁ እንዳይሆን እንዳይሆን እንዳይሆን ሁኛለሁ እናሚያች የኔ የምጠብቃት ሴት የመጣች እንደሆን መስከረምን አልፋ ጥቅምትን ተሻግራ ህዳሩ ሲታጠን ገላዬ ቆሽሾ አካላቴ ዝሎ ገጽ የተጎሳቅሎ ድንገት አልፋኝ ብትሄድ ፍቅሬ ተዘንግቷት ማንነቴ ጠፍቷት እኔ ቃል ጨረስኩኝ ያችን ልጅ ንገሯት እንዳገሩ ነበር የሚወድሽ በሏት እኔ ቃል ጨረስኩኝ ያችን ልጅ ንገሯት እንዳገሩ ነበር የሚወድሽ በሏት።

መንኮራኩሩ ፍቅርሽ መውደድሽ ቅጣሳጥቶኝ ሊያብከነክነኝ ሲዳዳው አቅም ጉልበቴን ፈትኖ ቀልቤን ከሜዳ በተነው እና ማለሜ በልቤ አነገስኩሽ ወደ ሄድሽበት ተከተልኩሽ ልክ እንደ በቅሎ አሰገርሽኝ እንደ ፈረስም ጋለብሽኝ እንደ መኪና አሽከርክረሽ እንደ አውሮፕላን አበረርሽኝ የፍቅርሽ አቅሙ ይህ ነበር ልዕልት ያረገሽ በኔ ላይ አይኖችን የጋረዳቸው ሌላ ደም ግባት እንዳላይ እባክሽን አንቺ የልቤ ንግስት ፍቅርሽ ከዚህ በላይ አያርገኝ በመንኮራኩሩ መውደድሽ ወደ ህዋው አታምጥቂኝ ከአቅሜ በላይ ነው ጭንቀቴ ምድር እንዳለሁ ዘዥኝ ከሰማያ ሰማያት በላይ ከምታመጥቂኝ መሬት ለመሬት እርገጭኝ ከሰማያ ሰማያት በላይ ከምታመጥቂኝ መሬት ለመሬት እርገጭኝ ደማንቺ ከፈለክሽ ደማንቺ ከፈለክሽ የዛፎቹ ቅጠል እየተበጠሱ ቅኔ ሲተኩሱ ዳሴ ሲያደርሱ የባህሩን ውሃ ደፍተን ወዲያ ጥለን ወይም ማስሞልተን በአማራሽክና እየተጎነጨን ዘውኗኛለን የባህሩ ነፍሳት ዋሽንት እየነፉ በትዝታ መርከብ ንፋሱ እያሳቀን እስካለም ፍጻሜ እንዝናናዋለን ደማንቺ ከፈለክሽ የባህሩን ወጀብ አቁሜ ባለበት አራምድሽና አሻግርሻለሁ ተራራው እንዲዘፍን ዛፎች እንዲያጅቡሽ ጠብር ግፍ እንዲሉ ትዛዝ ሰጣለሁ አዋፍ ከበውን ጉሮ ሸባዬ እቲያምሯል ውበትሽ ልዩ ሆኖ አልቀነሽ ብለው ሲቀኙልሽ ተገርሚያለሁ ተወርዋሪ ኮከብ ግማሽ ሰማይ ለፈርጥ ለቀለበት ጣትሽ አጠልቅልሻለሁ ጨረቃን እንዳንባር ፀሐይን እንዳልቦ ምድርን አስነቅሽ አመጣልሻለሁ እንቺ ከፈለክሽ በሳት ሰረገላ አሳፍርሽና ፀሐይዋ እንዳታይሽ በደናግል ሴቶች ጥላ ሲዝና ሰማየ ሰማያት አስጎበኝሻለሁ ብርሃን ፈትዬ ጨረር እንደሸማ አደርብልሻለሁ ባህሩን አፍሰን ከሞላነው ወይን ዳር ላይ ተቀምጠሽ እየተጎነጨሽ አይኔን ከአይንሽ ጥዬ ባይኔ አይሻለሁ አጠገቤም ሆነሽ እናፍቅሻለሁ ላንቺ ከተባለ ምን አልሆነዋል ላንቺ ከተባለ ምን አልሆነዋል ዜማ ፍቅር ያማን ምርጫዎች ከሚለው መድብል የተወሰደ ነው።

የሰው ማንነቱ የሰው ማንነቱ መለኪያው ሲዘጋጅ አዳም ካልቆመ በማንነቱ ፈርጅ የህሊና ዳኛ ፍርድ ይሰጠውና አውጥቶ ይጥለዋል ከሰውነት ቃና ዘመን ሳይለውጠው ጊዜ ሳይታለው ባምሮ የተጓዘ ይሄደ በህሊናው የሰው ሚዛን ልኩን ያገኛል በእውነቱ በሐቅ ይሰፈራል ያዳም ማንነቱ በህይወት ጉዞ ውስጥ በትግሉ ሂደት ሐዘንና ደስታ ይፈራረቃሉ ቀንም ሆነ ሌሊት ማጣትና ማግኘት መሻርና መሾም ፈረቃ ነው እንጂ ለማንም አይቀርም ያዳም ማንነቱ ሚለካው በሚዛን ነግበኔ ሲል ነው ተገንዝቦ ሁሉን የሰው ልጅ ህሊና ያዳም ጫፍ ጥጉ አስቦ ሲያደርግ ነው ነገርን በወጉ የሰውነት ሚዛን ልኬታ የሚያገኘው በህሊና ችሎት ሐቅ ሲፈርድ ነው።

የኔ ጽሑፍ ሥራ በበድኔ ላይ ነፍስ ዘርተሽ ያውነትን ያላበሽኝ በመንፈሴ ላይ ተስፋ ረጭተሽ ነገን በብሩህ ያሳየሽኝ የተወለገውን ልቤን በመውደድ ቅባት ያለመለምሽልኝ ተዘበራረቀውን ሐሳቤን ገጽ ገጹን ያስያልሽልኝ አንቺ የልቤ ውብ ጽየረዳ የመኖሬ ዋስትና እንዴት ልግለጸው ፍቅርሽን ምንስ ቃል ይበቃኝና ዓለሜ ልበልሽ የዝች ምድር ልዩ ገጸ በረከቴ ወይስ እንቁ ብዬ ልጥራሽ ውድ ሀብት ንብረቴ ቃላት አጠሩኝ ውዴ ውስጤ ያለውን እንዴት ልግለጸው ውበትሽ እጅግ በዛ አንደበቴ ማብራራት አቃተውም አንቺ የናርዶስ ሽቶ የቤተ ፍቅር ዕጣን ጠረንሽ ይጥራኝ ከሩቅ ያውደው መንፈሴን የልቤ ውስጥ ኖፋር የባህር ውስጥ አበባ ስርሽ በውስጤ ጽደቅ ፍካትሽ ቤቴ ይግባ አንቺ የሥነ ውበት ማማ የሥነ ምግባር ልቃቂት የዘረሰው ማሳያ የሕዋን ሁሉ ተምሳሌት አለ ወይ እንዳንቺ ባለም ድንቅ ሰው ከፍጥረታት ፍቅርሽ ሕይወቴን ዓለም ልሞ ከከፍታ ላይ አወጣኝ ችግሬን ሁሉ ቀርፎ ከፎይተው ዓለም አዋለኝ አንቺ የኔ ጽሑፍ ድንቅ የአምላክ ልዩ ሥራ ኖሮዬም ሆነ ሞቴ ይሁን ካንቺ ጋራ አንቺ የቤቴ ውሃ ልክ የሕይወቴ መሠረት አብሬሽ ዘላለም ልኑር ሳልለይሽ በደቂቃ እስከ ሞት

የተከበራችሁ አድማጮቻችን ለዛሬ ጠዋት ያቀረብነው ፕሮግራም ይሄን ይመስላል። ቀን 1 ሰዓት እንዲሁም ምሽት 7 ሰዓት ላይ በቀጥታ ፕሮግራማችን እንገናኛለን። አድማጮቻችን መልካም የሰንበት ቀን መልካም ለተቀዳሚ እንዲሆን እንመኛለን። የዛሬው የጠዋቱ ፕሮግራማችን ስለተጠናቀቀ መልካም ቀን መልካም ለተሰንበት ሻባት ሻሎም።

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? ህለቱ እንደ ብራን ዘመን አቆጣጣር ዮም ሻባት ሄት በትሽሬ ታፍሽን ፔዛይን እንደ አውሮፓውያን ዘመን አቆጣጣር ሴፕቴምበር 19 2026 እንደ ኢትዮጵያውያን ዘመን አቆጣጣር መስከረም 9 2019 ሲሆን የቀኑ ስርጭታችን ነው ጀመራ። የቴክኒክ ባለሙያችን ይታይ ታማሮፍ፣ የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ለመወያየት እንግዳ ጋብዘናል። እንዲሁም አዲሱ ባልደረባችን ምረት ታከለ ምርጫውንና የተለያዩ ፖለቲካዊ ይዘት ያላቸው የሚነሱ ፖለቲካዊ ሐሳቦችን ለማብራራት ተዘጋጅቷል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እንሆ። የእስራኤል አየር ኃይል በጋዛ ሰርጥ በወሰደው ጥቃት ሁለት ሰዎች መገደላቸው ተዘግቧል። በትራንትናው ዕለት በሄደራ ከተማ በመኪና ተገይቶ ሕይወቱን ያጣው ወጣት መነጋገሪያነቱ እንደቀጠለ ነው። ታምራና መጅድ አልክሩም የሚባሉ ሰፈር ኗሪ ሁለት የእስራኤል ዜጎች እስራኤልን ለሐማስና ለሊባኖስ ሲሰልሉ ተገንተው በቁጥጥር ስር ሆነዋል። ሳውዲ አረቢያ ከአሜሪካ F-35 የሚባለውን ዘመናዊ የውጊያ አውሮፕላን ለመግዛት እየተቃረበች መሆኑ በእስራኤል የደህንነት ተቋማት ከፍተኛ ስጋትን እየጫረ መሆኑ እየተነገረ ነው። ፕሬዚዳንት ዶናልድ ትራምፕ የግሪንላንድን ደህንነት ለመቆጣጠር ከዴንማርክ ጋር ስምምነት መደረሱን አስታውቀዋል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እንሆ። የእስራኤል መከላከያ ሰራዊት ባደረጋቸው ሁለት የተለያዩ የአየር ላይ ጥቃቶች ሁለት ሰዎች መገደላቸው ተዘግቧል። የጥቃቱ ሰለባ ተሆኑ ሁለት ሰዎች መካከል አንዱ የጋዛ ሰርጥ የጤና ጥበቃ ሚኒስተር ዋና ዳይሬክተር ልጅ መሆኑ ተጠቅሷል። የቀድሞው የብሔራዊ ደህንነት ኃላፊ ሜጀር ጀነራል ጊዮራ አይላንድ በሁዳና ሰማሪያ ቀበሌ አካባቢ የሚታየው የደህንነት እጦት በጋዛ ሰርጥ ከሚታየው በእጅጉ የከፋ መሆኑን ተናግረዋል። ለዚህ ሁሉ ትርምስ ተጠያቂው መንግስትና ፖሊሲ ሆኖ በይሁዳና ሰማሪያ ቀበሌ አካባቢ የሚኖሩ ይሁዲዎችን እንቅስቃሴኛ እንደምናውቀው በጥብጥና ግጭቱን ያየ ዝም ለማለት የመረጠው መንግስት ነው። አካባቢው ተቁጥጥር ውጪ የሆነ መጥቷል። አንድ ቀን መዲና እስራኤል የማትፈልገው የከፋ ነገር መሆኑ አይቀርም። የከፋ ነገር እንዲሆን ዱላ የሚያቀብሉ የፖለቲካ አካላትም እንዳሉ ይታወቃል። እኔ የሚያሰጋኝ አሉ ጊዮራ አይላንድ፣ በይሁዳና ሰማሪያ ቀበሌ አካባቢ የሚገኝ ጠላት የሚጎዳን ይልቅ መንግስት እየሄደበት ያለው አካሄድ በእጅጉ ያሰጋኛል ሲሉ ተናግረዋል። በትራንትናው ዕለት ከደራ ከተማ በሚገኘው የገበያ ማዕከል አሚኻይ አታያ የሚባል 17 ዓመት ወጣት በመኪና ተገይቶ ህይወቱን ማጣቱ ታውቋል። መንስኤው አሁንም ቢሆን እየተጣራ ሲሆን እንደሚባለው ተሆነ ግን በመኪና ተገይቶ ህይወቱን ያጣው ወጣትና ጓደኞቹ አንድ ተመኪና እቃ ያወረደ ታለ ግለሰብ ጋር ጭቅጭቅ እንደነበራቸውና ግለሰቡ መኪናውን አስነስቶ በማሽከርከር እንደገጨው የመጀመሪያ መረጃዎች ሲጠቁሙ ግለሰቡ የፈጸመው የሽብር ጥቃት ነው ብሎ የተረጠረ በአካባቢው የነበረ ግለሰብ ሹፌሩን በጥይት ተኩሶ ማቁሰሉ ተዘግቧል። ከተወሰነ ሰዓታት በኋላ በቁጥጥር ስር ሆኖ በፖሊስ ምርመራ ሲደረግለት ግለሰቡ ድርጊቱን የፈጸመው መወራት እንደጀመረው ኮን ብሎ ሳይሆን ወጣቶች አስነስተው ተነበረው አምባጓሮ ለመራቅ ሲል መሆኑን ተናግሯል ተብሏል። ፖሊስ ጉዳዩን በተመለከተ እስካሁን ባለው መረጃ ድርጊቱ ወንጀልን እንጂ የሽብር ጥቃትን የማያመለክት መሆኑን ነው። በመኪና አደጋ ህይወቱን ያጣው ወጣት በይሁዳና ሰማሪያ ቀበሌ ኢታማር የሚባለው ሰፈር ኗሪ መሆኑና የ12ኛ ክፍል ተማሪ መሆኑ ተወጡት መረጃዎች ለማወቅ ተችሏል። በመኪና ተገይቶ ህይወቱን ያጣው ወጣት በትናንትናው ዕለት ወደ ኸደራ ከተማ ተጓደኞቹ ጋር ብቅ ያለው ስሊሆት የሚባለውን የወቅቱን ጸሎት አስመልክቶ የሚደረገውን ጉብኝት ለመሳተፍ እንደነበረም የወጡት አሉ ዜናዎች ለማወቅ ተችሏል። ታምራ የሚባለው ሰፈር ኗሪ ሱልጣን የሚባል የ31 ዓመት ወጣት በደህንነት ጉዳዮች ዙሪያ ሐማስን ለማገዝ ከሐማስ ጋር በሚስጥር ግንኙነት ፈጥሯል ተብሎ ተጠርጥሮ በቁጥጥር ስር ሆኖ ምርመራ ሲደረግለት ተቆየ በኋላ ጉዳዩ በሕግ የሚያስጠይቀው ሆኖ በመገኘቱ ክስ ሊመሰረትበት መሆኑ ይፋ ሆኗል። መረጃው እንደሚያሳዩ ተሆነ ተጠርጣሪው ግለሰብ በቁጥጥር ስር የሆነው ተሁለት ሳምንት በፊት ሲሆን በግለሰቡ ላይ ምርመራ መደረግ እንደጀመረ ከኢራን የሰለላ ሰዎች ጋርም ግንኙነት መፍጠር መጀመሩ ተደርሶበታል የተባለ ሲሆን ይሁን እንጂ ከኢራን ሰዎች ትዛዝ አልተቀበለም ለነሱም ብሎም የፈጸመው ነገር የለም ተብሏል። ይህ በእንዲህ እንዳለ መጅድ አልክሩም የሚባለው ሰፈር ኗሪ የ32 ዓመት ግለሰብ እስራኤልን ለሊባኖስ ሰልሏል ተብሎ ተጠርጥሮ በቁጥጥር ስር ሆኗል። ግለሰቡ በተደረገለት ምርመራ ከተወሰኑ ወራቶች ወዲህ ሊባኖስ ለሚገኝ አካል እስራኤልን በመሰለል መረጃ ቀብሏል ተብሏል። ላደረገው መረጃ ሳልፎ የመስጠት ተግባር ግለሰቡ በእስራኤል ቃዎችን ሲገዛ ክፍያዎች ተፈጽመውለታልም ተብሏል። ሻባክና እስራኤል ፖሊስ የተለያዩ እስራኤል ዜጎች የተለያዩ ጥቅማ ጥቅሞችን በመቀበል የእስራኤልን ደህንነት ለጠላት አሳልፎ መስጠታቸው በእንዲሁ በቀላሉ የሚታይ አይደለም ሲሉ አጽንኦት ሰጠው ተናግረዋል። የተሰጣቸውን የህግ ከለላ በመጠቀም እነዚህ አይን እንደነዚህ አይነት ሰዎችን እየተከታተሉ ማድረግ ያለባቸውን ተማድረግ ወደኋላ እንደማይሉ መናገራቸውም ታውቋል። አሜሪካ ለሳውዲ አረቢያ F-35 የሚባለውን ዘመናዊ የውጊያ አውሮፕላን ለመሸጥ መዘጋጀቷ በእስራኤል የደህንነት ተቋማት በጥሩ አይን እንደማይታይ ይፋ ሆኗል። የደህንነት ተቋሙ ከፍተኛ ስጋት የሳውዲያ F-35 የውጊያ አውሮፕላን በጇ ማስገባት የእስራኤል አየር ኃይል በመካከለኛው ምስራቅ ያለውን የበላይነት ሊያሳጣ ይችላል በሚል ነው። ምንም እንኳ የእስራኤል የደህንነት ተቋማት F-35 ዘመናዊ የውጊያ አውሮፕላን ለሳውዲያ መሸጡ ለእስራኤል ደህንነት እንከን ያስከትላል የሚል ድምጽ ቢያሰማም የእስራኤል መንግስት እስካሁን በጉዳዩ ላይ ያለው አንድም ነገር አልተሰማም ተብሏል። የአሜሪካ መንግስት እዚህ በፊት ለሳውዲ አረቢያ F-35 የሚሸጠው ከእስራኤል ጋር ኖርማል የሆነ ግንኙነት ተፈጠረች ነው ሲል የነበረ መሆኑ ቢታወቅም እየወጡ ያሉ መረጃዎች እንደሚያስገነዝቡት ተሆነ ሳውዲ አረቢያ ከእስራኤል ጋር ኖርማል የሆነ ግንኙነት ለማድረግ ስምምነት ላይ ሳትደርስ F-35ን እንደምትቀበል ነው እየተወራ እንዳለው። ሁሉም የሚሄድ ተሆነ አሜሪካ ለሳውዲ አረቢያ 48 የሚሆኑ F-35 የውጊያ አውሮፕላኖችን እንደምትሸጥ ነው። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ደህንነት ለመቆጣጠር ከዴንማርክ ጋር ስምምነት ላይ ደርሰናል ብለዋል። ከዴንማርክ ጋር የተደረሰው ስምምነት አሜሪካ የግሪንላንድን ደህንነት ሙሉ በሙሉ እንድትቆጣጠርና በአካባቢው በርካታ ቁጥር ያለው መከላከያ ሰራዊት ማስቀመጥ እንድትችል መብት ያሰጣታል ሲሉ የዴንማርኩ ጠቅላይ ሚኒስትር ስምምነቱ በሚቀጥለው ሳምንት በተባበሩት መንግስታት ድርጅት በሚያካሄደው ጠቅላላ ጉባኤ ይፈረማል ብለዋል። ፕሬዚዳንት ስምምነቱ ላይ መደረሱን ያስታወቁት ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ ሲሆን ይፋ ያደረጉት ትሩዝ ሶሻል በሚባለው ማህበራዊ ድረገጻቸው ነው። እንዲሁም የግሪንላንዱ ጠቅላይ ሚኒስተር ልክ እንደ ዴንማርኩ ጠቅላይ ሚኒስተር ከአሜሪካ ጋር ስምምነት ላይ መደረሱን በትክክል ተናግረዋል። እንዲሁም ከአሜሪካና ተያያዥ ጉዳዮች ሳንወጣ ፕሬዚዳንት ዶናልድ ትራምፕ ሚዲያዎች ወደ ነጩ ቤተ መንግስት በመግባት እንዳይዘግቡ መከልከላቸው ታውቋል። ፕሬዚዳንቱ ወደ ቤተ መንግስቱ ገብተው መዘገብ እንዳይችሉ የተከለከሉ ሚዲያዎች ሁሉም መሆናቸውን ገልጸው ሚዲያዎች የተከለከሉትም የውሸት ዜና ስለሚያሰራጩ መሆናቸውን ተናግረዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። ስርጭታችን ይቀጥላል። አብራችሁን ሁኑ። አብራችሁን ስለሆናችሁም እናመሰግናለን።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ከዘወትር ተሳታፊያችን መምህር ዮሴፍ ረዳይ ጋር ነው። እሱም በስልክ መስመራችን ይገኛል። መምህር ዮሴፍ ሻባት ሻሎም፣ እንደምን አረፈድክ?
1: ገብርኤል ሻባት ሻሎም፣ እንደምን አረፈድክ? ለአንተም ለአድማጮችም።
0: ዋና ከተማችን የእናንተ ቤት ነችና እንዴት ነች ኢየሩሳሌም መምህር ዮሴፍ?
1: ደመና እያንዣበበ ነው በላዩ ላይ።
0: ደመና ነው ዛሬ
1: የሚዘንብ ከሆነ ጥሩ ያለ አየሩ በጣም ተስማሚ ነው። በጣም ቆንጆ ነው።
0: ይመቻችሁ። ጥሩ ነው። እንደው መምህር ዮሴፍ ትናንት በሀዳራ ከተማ በተደረገው ድርጊት እንጀምር። የ17 ዓመት ወጣት በመኪና ተገይቶ ተገደለ ተባለ። መጀመሪያ ላይ ያጥፍቶ መጥፋት ነገር ነው ተብሎ ነበር። ይሄ ነገር እንዴት እየሄደ አሁን የቱ ጋር ነው ያለው? መምህር ዮሴፍ
1: ከሚገርም ነገር ይሄ ጸባጫሪነት መልኩን እየቀያየረ ያው በሀገሪቱ ላይ ያለበት ሁኔታ ነው ያለው። በመኪና ተገጭቶ የሞተው ወጣት አሚኻይ አቲያ ይባላል። የ17 ዓመት ወጣት ነው። ነገርየው በክርክር የተጀመረ ሲሆን እንዲያውም ልጁን የገጨው እንደጠቀስከው አሸባሪ ነው ተብሎ ተገምቶ ነበር። በዚህ ምክንያት በአደጋ የገደለው ተጠርጣሪ ለተጨማሪ 5 ቀን በእስራት እንዲቆይ ተደርጓል። ማንነቱ ሲታወቅ ማለት ነው። በጥርጣሬ ምክንያት የጣምራ አሁን የተናገርከው የጣምራ የአረቦች ቦታ እንደሚኖር ተጠርጥሮ ነበር። ነገር ግን አልሆነም። ያው ዞሮ ዞሮ እኛው ነን። ይሄ ደግሞ በጣም በጣም ደስ የማይልና በእውነትም እዚህ ላይ የሚነሱ ጥያቄዎች ምንድን ነው? አውቆ ነው ያደረገው? በድንገት ነው የሚል ሁኔታ ሊፈጠር ይችላል። ነገር ግን እዛ ቦታ ላይ ክርክርና ጠብ እንደነበር እየተነገረ ያለበት ሁኔታ ነው ያለው። ያም ሆነ ይህ ገጭው ሰውዬ በቁጥጥር ስር ላይ ነው ያለው። ልጁም ሕይወቱ አልፏል። እንግዲህ ይሄ የሚመለከተው የሕግ ጉዳይ ይሆናል ማለት ነው።
0: መልካም። ሌላው ቶሻብ ታምራና የሌላ ሰፈር ነዋሪ ማጂድ ኤልክሩም የሚባል ሰፈር ነዋሪ አንደኛው ለሐማስ አንደኛው ለሊባኖስ ሲሰልሉ በቁጥጥር ስር ሆኗል። አንዱ እንደውም የታምራው ነዋሪ ክስ ሊመሰረትበት እንደሆነ እየተነገረ ነው። በጦርነቱ ወቅትም እንደነዚህ አይነት ሰዎች በቁጥጥር ስር ሆነው ለፍርድ እንደሚቀርቡ አይተናል። ምን ነው ከጊዜ ወደ ጊዜ ብዙ ጊዜ ሰምተን የማናውቀው ነገር እስራኤልን ለጠላት አሳልፎ በመስጠት በመሰለል መረጃዎችን በመሰለል በመስጠት የሚሳተፉ ሰዎች እየበዙ መጡ። በእርግጥ በቁጥጥር ስር እየሆኑ እናያለን። እየበዙ የመጡት ከጥቅም አንጻር ነው? ከኢዲዮሎጂ አንጻር ነው? ምኑ ቢገፋፋቸው ነው ሊሆን የሚችለው? መምህር ዮሴፍ
1: እነሱ ብቻ እኮ አይደሉም። አሁን በአረቡ አካባቢ እንደዚህ ብቅ በቃል እንጂ ከዛ በፊት በጦርነቱ ወቅት ብዙ ይሁዲዎች ይህን ነገር ይፈጽሙ እንደነበር ሁላችንም እናውቃለን። ያም ሆኖ ግን በተለይ የእነዚሁ ግን አሰራሩ ትንሽ ለየት ያለ ነው። ሰውየው አቡ አልሀጂ ይባላል። የ31 ዓመት የጣምራ ነዋሪ ነው እንደጠቀስከው። ይሄ ደግሞ ያደረገው ጥረት ምንድን ነው? ከሀማሱ ግዱዴ ኤልካሳም ከሚባለው ወታደራዊ ክፍል ጋር ግንኙነት በመፍጠር ከኢራን የመረጃ ድርጅቶች ጋር እንዲያገናኙት ጥረት አድርጎ ገና ከመገናኘቱ በፊት ከመረጃ ድርጅቶች ጋር ከመገናኘቱ በፊት በቁጥጥር ስር ውሏል። በተደረገለት ምርመራም ያው እንግዲህ ለእነሱ ሊረዳ እንደነበር መሆኑ ታውቋል። ይሄ ሰውዬ አውቆ ሆን ብሎ የተነሳና በእውነትም አገር ለመጉዳት የተደረገ ነገር ነው። ምናልባት በይሁዲዎች ዘንድ ለገንዘብ ነው ግብግቦች ልንናቸው እንችላለን። እዚህ ግን ያው እንደምታውቀው ወገንተኝነትን ያሳያል። እዚህ ያለውን ሕዝብ መጉዳት ነዋሪ ቢሆንም ወደዛ ላለው ደግሞ አሳልፎ ኢራንን ለመስጠት ያደረገው ጥረትና የሄደበት እርምጃ በጣም በጣም የሚገርም ነገር ነው። እነዚህ ይገናኙ የነበሩ በቀጥታ በብዙሀን መገናኛ ይሄ ዋትሳፕ ምናምን የሚሉት ነው። አሁን ግን እሱ ያደረገው ምንድን ነው? ከዚህ ቀጥታ ወደ ሐማስ እንዲረዱት፣ ከሐማስ ወደ የመረጃ የኢራን መረጃ ድርጅቶች እንዲያገኝና ያው የሚፈለገውን ነገር እያቀበለ ሊረዳ እንዳለ ነው መርመራው የሚያሳየው።
0: ስለዚህ እዚህ ቁጭ ብሎ እስራኤል የምታደርገው ነገር በየቀኑ የምታው በተለይ ደግሞ አንዳንዶች እንደሚባለው አሁን በመርመራ ምናምን ወጡ ከሚባሉ ነገሮች እነሱ የሚያውቁትን ከመናገር ብቻ ሳይሆን ኢራን ውስጥ ያሉ የስለላ ሰዎች ይሄን አርጉ የሚሏቸውን ሁሉ ያደርጋሉ ነው የሚባለው እዚህ ሀገር።
1: በትክክል ያ ነው አለማው። እንግዲህ እነዚህ የሚያውቁትን ብቻ ሳይናገሩ ኢራን የምትፈልገውን ነገር ለማድረግ ነው ዋናው። እሱ ያውቀው ለኢራኖች ላይ ጠቅም ይችላል፣ ግን ኢራን የምትፈልገውን ነገር ለማግኘት እንግዲህ ለዛ በዛ ውስጥ ገብቶ ለመርዳት ይሆናል። ያም ሆነ ከቁጥር ስር ከዋለ በኋላ ያው እንደምናውቀው የህግ ሀገር ነው። በተደረገበት ምርመራ እዚህ ላይ ከተደረሰ በኋላ የሀይፋ ዙሪያ አካባቢ ወይም የሀይፋ ራጃ አካባቢ ህግ በሰውየው ላይ ክስ እንደሚመሰርትና ያው ለህግ እንደሚቀርብ ተንጠልጥሎ ያለ ሁኔታ ነው የምንሰማው። በአንጻሩም ደግሞ የሊባኖሱም እንደዚህ ነው። በትክክል ለሊባኖሱ ስሙን አልወሰድኩትም እንጂ እንደዚህ አይነት ነገሮች ወጣ ወጣ እያሉ በየጊዜው ልናያቸው ልናገኛቸው እንችላለን። መልካቸውንና የስራቸውን አላማ ሊቀያየሩ ይችላሉ እንጂ እንደዚህ አይነቱ ነገር እንደማይጠፋ ነው እዚህ ላይ የምንረዳው። በዩዲ ህብረተሰብም ሆነ በአረቡ ህብረተሰብ እንደዚህ አይነት ነገር አለ።
0: አዎ። ሌላው መምረሰፍ እንደው ባለን ጊዜ አንጻር ሰፋ አድርገህ እንድታየው የምፈልገው F-35 የሚባሉ ዘመናዊ የውጊያ አውሮፕላኖች ለሳውዲያና በተለይ በዚህ በመካከለኛው ምስራቅ ላሉ ሀገራት እንዳይሸጡ እስራኤል በጣም ነው የምትቋወም እስካሁን እንደምናውቀው። አሁን አሜሪካና ሳውዲ አረቢያ ከአሜሪካ F-35 የሚባለውን ዘመናዊ አውሮፕላን የውጊ አውሮፕላን ለመግዛት በጣም ተቃርባለች የሚባላለ። ቁጥሩም በርካታ ነው፣ ወደ 48 እንደሚደርሱ ይነገራል። ይሄን የእስራኤል የደህንነት ተቋማት በጥሩ አይን እያዩት አይደለም፣ መንግስት ያለው ነገር የለም ይባላልና እውነት አሜሪካ ይሄን አሳልፋ መስጠት ከሆነ ድሮ እንደውም ማስተዋወስ እንፈልገው እነዚህን መሳሪያዎች የሳውዲ አምትፈልግ ከሆነ ከእስራኤል ጋር ኖርማል የሆነ ግንኙነት ትፍጠር የሚባል ነገር ነበርና ያ ሁሉ ቀርቶ ነው? እውነት ሲሄብ የሚዲያ ምግብ ነው ወይስ አሜሪካ እነዚህን የውጊ አውሮፕላኖች አሳልፋ ለሳውዲያ የምትሰጥበት ሁኔታ ተደርሳለች?
1: ሁሉም እንደየጥቅሙ ይራሯጥበት ዘመን ያላት ጥርሰው። እዚህ ላይ የምንረዳው ግን ልክ እንደ ቱርክ ቢሆን ይመረጣል። ለቱርክም እንደዚህ አይነት እቅድና ፕሮግራም ነበር። አሜሪካ ይሄን ነገር ብቅ አድርጋ ገበያ ላይ ስታውል በእርግጥ የሚነገረው በጣም ብዙ በሆነ ገንዘብ ነው። ነገር ግን በመካከለኛው ምስራቅ ለእስራኤል ተጻራሪ ለሆኑ አገሮች አሜሪካ እንደማትሸጥ ነው። ያም ሆነ ይህ ከቱርክ እንደተረዳ ነው። አሁን ደግሞ ይሄ አሜሪካ ልትሸጥ ያቀረበችው 48 ያህል F-18 የጦር ጀት ነው። ይሄ F-35 ነው ለሳውዲ አረቢያ ሊሸጥ የተካሄደ ማለት የታቀደ በሂደት ላይ ያለ ነው። የሽያጭ ዋጋ በግምቱ $24.3 ቢሊዮን የሚሆን ነው። አሜሪካ እንደምትለው ደግሞ ምናልባት ለመሸጥ ይሁን ለፖለቲካ ወይ ደግሞ ለክርክር የአካባቢውን ወታደራዊ አደረጃጀት አይለውጥም ትላለች። ይሄ ግን በእስራኤል ዘንድ የሚዋጥ አይደለም። ምክንያቱም ይሄን አውሮፕላን ወይም የጦር ጀት መያዝ ያለባት እስራኤል ብቻ መሆን አለባት። ሌሎች የሚይዙት ከሆነ ደግሞ ያው እንግዲህ የመተማመን ያለመተማመን ጉዳይ አለ። እስካሁን ድረስ በጦርነቱ መሀል እንኳን ሳውዲ አረቢያ እንደምታውቀው ወደ ፍልስጤሞች በመወገን ብዙ ነገር ታደርግ ነበር። እንደዚሁ አሁን እንደምንሰማው በቅርብ ጊዜ እንዳለው ጦርነት ዛሬም ትናንትም በሪያድ በዋና ከተማዋ ላይ እንትን እየወረደ ነው ያለው እና እርዳታም ሌላው ቀርቶ እርዳታም ጠይቃ ነበር። ግን ሌላው ቀርቶ ቢፈራረሙ እንኳን ያን ፊርማ ከምንም ሳይቆጥሩ ቀደው ሌላ ነገር ሊያደርጉ እንደሚችሉ።
0: ግን መምሪ ዮሴፍ እነዚህ ይሄንን ያክል ዘመናዊ አውሮፕላን ለሳውዲያ ለመሸጥ ተዘጋጅቶ የአካባቢውን እስራኤል ያላትን የበላይነት አይሰብረውም ብሎ አሜሪካ አንዳንድ ፍንጭ መስጠት ምን አይናችሁን ጨፍኑ ላሞኛችሁ ነገር አይመስልም ወይ? ምክንያቱም እነዚህ አውሮፕላኖች የውጊያ ብቻ ሳይሆኑ ብዙ መረጃዎችን የመሰብሰብ አካባቢውን የማንበብ አቅማቸው ከፍተኛ ነው ስለሚባል፣ ሳውዲያ ደግሞ በሌላ በኩል እንደምሰማው ኒውክለር እንዲኖራትም የምትጠራገር እንደሆነች ነው የሚነገረን። በሌላ በኩል ደግሞ እና ይህስ እንዴት ነው?
1: በተክል ያ በጣም ብዙ ገንዘብ ያለበት ሀገር ነው ያካባቢ እንደምታውቀው። እና አሜሪካ የምትሄደው ደግሞ ብዙ ጊዜ በራሷ ጥቅም ነው። ይሄን ጥቅም ደግሞ ታመዛዝናለች። ይሄ ጥቅም ከምታገኘው ገቢ አንጻር ወደፊት በሚታሰብበት ጊዜ ወደፊቱ አመታት ጉዳት ሊደርስ የሚችል ከሆነ አታደርገውም። ይሄን ከቱርኩ አይተናል። አሁን ደግሞ ምናልባት ለጊዜያዊ ለወቅታዊ ፖለቲካ ለወቅታዊ መረጋጋት ያመጣችው ልትሆን ትችላለች። አሜሪካ ስለ ሳውዲ አረቢያ የምታስብ ቢሆን ኖሮ እንደዚህ እየተሰቃየች አሁኑኑ ገብታ ተረዳት ነበር። ነገር ግን እንዴት ነው ፖለቲካ በየጊዜው ይቀያየራል ታውቃለህ፣ ሁላችንም የምናውቀው ሁኔታ ነው። ፖለቲካና ኢኮኖሚ ደግሞ ያው ጎን ለጎን ነው የሚሄዱትና በትክክል አናውቅም። በተግባር ላይ ለመዋል የታቀደው ቅድ ግቡን እንዲመታ እየተንቀሳቀስ ነው ብለዋል። ቆይተን እንየው። ነገር ግን በእስራኤል አካባቢ ይሄ አደገኛ ነገር ነው። ቆይቶ ለሚመጣው አይደለም F-35 ቀርቶ አቶሚክ ቦምብ ማብላያና ማብላያ በሳውዲ አረቢያ በማንኛውም የአረብ ሀገር እንዲመሰረት ማድረግ ያ በጣም ትልቅ ጠንቅ ነው። ኢራንን እያየ ነው። በእንደ ኢራን ያሉ ሀገሮች ቆይተው አክራሪ ይሆናሉ። መጨረሻው ደግሞ ያው የመሰንዘር ጉዳይ ሊፈጠር ስለሚችል ሁሉም እንሰማቸዋለን እንጂ በቁም ነገር ሊሆኑ እንደማይችሉ የሚያመላክቱ ብዙ ነገሮች አሉ። ለጊዜው ግን ይሄ ተሰጥቷል። አብረን እንየው።
0: መልካም። አብረን እንደው እንደማጠቃለያ በጋዛ ሰርጥ እስራኤል መከላከያ ሰራዊት በወሰደው ጥቃት የተጎዱ ሰዎች እንዳሉ ይነገራል። ይሄ ነገር እንደው ሁልቀን የሚደረገው ነው ወይ የተለየ ነገር ልናይ እንችላለን? መምህር ዮሴፍ፣
1: ሁለት ነገሮች አሉ እዚህ ላይ የምታየው። አንድ አሸባሪ በተለይ በኦክቶበር 7 ተሳታፊ የነበረ ከሆነና ብቻውን የሚገኝ ከሆነ ብዙ ጊዜ እየነጠሉ ይመጣሉ። እስካሁን አሁን የተፈጠረው ምናልባት ሲቪሊያን አብረው ተመትተው ከሆነ ይሄ በኢቭሪት ኔዜቅ አጋቢ ይሉታል። ኔዜቅ አጋቢ ማለት ደግሞ እንዴት ነው ተጓዳኝ ጉዳት የደረሰ ይባላል። አንተ ኢላማ ያደረከው ለሌላ፣ በተጓዳኝ ግን ሌላ ጨምሮ ሊፈጠር ይችላል። ይሄ በጦርነቶች የሚፈጠር ነው። እንደውም ሰምተህ ከሆነ ናዛ የሚባል ሴሬት ከዚህ አንጻር የመጣ ነው እና አዎ ነገሮች እንደዚህ ሊፈጠሩ ይችላሉ። ያም ሆነ ግን እስራኤል በንጹህ ብትመታም ሰው ተጨምሮ ቢመታም ከመወጀሏ አርፋ አታውቅም። ብቻ እኛ የሚገባው ምንድን ነው ያው በዛ ጊዜ የመጡትን ጠላቶች የታጠቀውን ሁሉ ለማጥፋት ሙከራ ማድረግ ነው።
0: መልካም። ለሰጠህን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን መምህር ዮሴፍ። መልካም ቀን። ሻባት ሻሎም። እሺ፣ የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከባልደረባችን ምህረት ታከለ ጋር እንወያያለን። እሱም ፖለቲካዊና ምርጫውን አስመልክቶ እየተነሱ ያሉ ሀሳቦችን ያካፍለናል፣ ያብራራልናል። በስልክ መስመራችን ይገኛል። ምህረት ሻባት ሻሎም፣ እንደምናረፈድግ።
2: እንደምናረፈድግ ሻባት ሻሎም፣ ለአንተም ለሁሉም አድማጮቻችን በሙሉ።
0: ሁሉ ሰላም ነው ምህረት? እንዴት ነህ?
2: አለን፣ እግዚአብሔር ይመስገን፣ ሁሉም ሰላም።
0: መልካም። እንግዲህ በሀገራችን ምርጫ ሊደረግ ታቅዷል። ምርጫውን አስታኮ የህዝብ ግምገማ ወይም ስካሪም የምንለው ነገር ይደረጋሉ በየሳምንቱ በየቀኑና፣ እነዚህ ስካሪም አንዳንድ ቀን የሚያሳዩት እውነት የሚመስል ነገር አለ፣ አንዳንድ ቀን ደግሞ እንዴት ሊሆን ይችላል የምንለው ነገር አለና፣ እንዲሁ አሁን ወደ መጨረሻ ያሉ የተደረጉ እነዚህ ስካሪም ምን እያሳዩን ምን እያመለከቱን ያሉ ምህረት?
2: በጣም ጥሩ። እንደምናውቀው በየተለያዩ የብዙሃን መገናኛ ትልቅ እንትኖች ውስጥ መገናኞች ውስጥ በየጊዜው እንዳልከው ህዝቡን የተወሰነ ድምፅ እየወሰዱ ማን ለማን ማንን ይደግፋል የሚለውን ስካሪም ወይም ቅድመ ትንበያን በለው ወይም
0: ቅድመ ትንበያ ናቸው፣ ልክ ነው፣
2: እንደዛን በለው በየሳምንቱ እንዳልከው ይወጣሉ። አሁን መጨረሻ አካባቢ የወጡት እንደምናውቀው የያሻር የተሰኘው የድሮ የጦር ኢታማጆር ሹም የሚመራው ፓርቲ 23-22 በድምጾችን ወይም ወንበሮችን በመቀበል አንደኛ ሆኖ ይገኛል። ሊኩድ ለመጀመሪያ ጊዜ ከሱ በሁለት አንዳንድ ቦታዎች፣ ሌሎቹ ደግሞ ከሶስት ድረስ ዝቅ ብሎ ይገኛል። ይህ ሁኔታ አሁን በዚህ ባሳለፍ ነው በትናንትናው በተለይ ትናንትና በሚደረጉ ቅድመትን ባዮች የጠየቋቸው ጥያቄዎች ትንሽ ለየት ያሉ ናቸው። እነዚህም ትኩረት ሰጥቶባቸው በተለይም ስካውን ያልወሰኑ ድምጽ የሚሰጡ መራጮች እንዳሉ ነው የሚገመተው። እነሱም እስከ 10% ሊሆን ይችላል። ይማን እስከ 6-7 ወንበር ማለት ነው። እነዚህ ለማን ድምጻቸውን እንደሚሰጡ ያልወሰኑ ህብረተሰቦች ወይም ዜጎች እያንዳንዱ የፖለቲካ ፓርቲ በሚያደርገው ካምፔን ወይም የምርጫ ቅስቀሳ ወደዚህ ወደዛ ሊንቀሳቀሱ ይችላሉና የፖለቲካውን ወይም የወንበሮችን መጠን ከዚህ ወደዛ ሊያሸጋግሩ ይችላሉ። በአሁኑ ጊዜ እንደምናውቀው በሁለት ምድብ ነው ያለ። የጠቅላይ ሚኒስትር ቢንያሚን ናታንያሁ ደጋፊ የሆኑ ፓርቲዎች እና ደጋፊ ያልሆኑ ፓርቲዎች ብለን ነው የምንጠራቸው። ምናልባት ትናንትና የግራ ክንፍ እና የቀኝ ክንፍ ለማለት ሞክሬያለሁ። ይህን ስል ደግሞ የግራ ክንፍ ብለን ልንጠራው የማንችልበት ምክንያቶች ከዚህ ከጠቅላይ ሚኒስትር ቢንያሚን ናታንያሁ የጠቅላይ ሚኒስትር ቢንያሚን ናታንያሁን የማይደግፉ ፓርቲዎች ውስጥ የቀኝ ክንፍን የሚከተሉ የቀኝ ክንፍ አጀንዳ ያላቸው ፓርቲዎችም ስላሉ ነው። ለምሳሌ የነ ሊበርማን የነ ቤኔት የነ ዘንኮት ፓርቲዎች የቀኝ ክንፍ እንጂ የግራ ክንፍ ስላልሆኑ የቢንያሚን ደጋፊ ስላልሆኑ ብቻ ወደዚህኛው የፖለቲካ ካርታ ተሻግሯል ማለት ነው። ስለዚህ ያለው አሁን በአሁኑ ሁኔታ ያለው ስካሪም ወይም ቅድመ ትንበያ ትንሽ የቢንያሚን ናታንያሁ ደጋፊ ያልሆኑ ፓርቲዎች ከነበራቸው ወንበሮች በሁለት በሶስት ቀነስ ያሉ ይመስላሉ። ስለዚህ ሁለቱም እኩል ናቸው ማለት ነው አሁን ባለው ሁኔታ የቀኙም የግራውም ብለን የምንጠራው።
0: እንደው ሌላው እንኳን እንደው ትንሽ ስተት አለ ቢባል እንኳን የዚህም በዚህም አቻ ላይ ነው የሚገኙ ማለት እንችላለን።
2: አዎ አዎ አቻ ላይ ናቸው አሉ። እንግዲህ ያው ይጀምራል እንትኑ የምርጫው ቅስቀሳ ጀምሯል ማለት ይቻላል በሚገባ ግን ቀኑ እየቀረበ በደንግ ከአንድ ወር ከምናምን ቀን ነው የቀረ። አሁን አንድ 18 ቀን ነው የቀረ። ቀኑ በቀረበ ቁጥር እያንዳንዱ ያለውን የካምፔን ዘዴ በመጠቀም እኔን ምረጡኝ እሱን እንዳትመርጡ የሚለውን ስለሚጠቀሙ ምናልባት እነዚህ ቅድም ያልናቸው ውሳኔ ያልወሰኑ ሰዎች ወደዚህም ወደዛም ሊቀንሱ ሊጨምሩ ይችላሉ ማለት ነው።
0: መልካም። ሌላው ደግሞ በአሁን በሚቀጥለው ሳምንት አይዘንኮትና ሊበርማን የሚገናኙበት ወይም ቀጠሮ እንደያዙ የሚነገር ነገር አለ። በዚህ በእነት የተጠቃለሉ አይመስልም ይባላልና ሁለቱ እነዚህ አሁን መሪ ለመሆን እየተፋጠጡ ያሉ በጠቅላይ ሚኒስትሩን ለማስወገድ የሚሰሩ ፓርቲዎች ምን ሊያወሩ ይችላሉ? በኔትስ ካል ተጠቃለሉ ምንድነው እዚህ አሁን ምን መገንዘብ ይችላልን ከዚህ ሁኔታ?
2: አዎ ጥሩ ጥያቄ ነው። ምክንያቱም በአሁኑ ጊዜ ቅድም እንዳልኩት የቀኙን ክንፍ የሚመሩት ጠቅላይ ሚኒስትሩ ቢንያሚን ናታንያሁ ናቸው። ሌሎቹ ከእሳቸው በታች ነው፣ የእሳቸውን አርያ እየተከተሉ ነው ያሉት። በተቃራኒው ደግሞ እሳቸውን የሚቃረኑ የፖለቲካ ፓርቲዎች ደግሞ አንድ ላይ ሆነው የመረጡት ወይም የሾሙት መሪ የለም የዚህ ግሩፕ ወይም የዚህ ቡድን። ይህ ደግሞ ሊሆን የቻለው ያው የጠቅላይ ሚኒስትርነቱን ቦታ እኔ በሚል ሀሳብ ወይም ፍላጎት ምክንያት ነው። ስለዚህ ምን ይላሉ አቶ አይዘንኮት፣ እኔ የከፍተኛው ፓርቲ ሊቀመንበር እንደመሆኔ መጠን እስካሁን ባሉት ቅድመ ትንበያዎች እኔን እንደ ኃላፊ አድርጋችሁ ሹሙኝ፣ እናንተ እኔን እንደ ኃላፊ አድርጋችሁ ማየት ካልቻላችሁ ይህንን ሚሉት ይቅርታ ቤኔትንና ሊበርማንን ነው። ይህንን ካላደረጋችሁ ግን ያለንን እድል ወይም ያለንን ተስፋ መንግስቱን የመጣልና የመቀየር ተስፋ እያጨለማችሁት ነው ወይም እየቀነሳችሁ
0: ከወዲሁ ለእኔ እውቅና

0: ፓርቲ ሊቀመንበር አይዘንኮትና የሊበርማን እስራኤል ቤተኑ ፓርቲ ሊበርማን ተገናኝተው ሊወያዩ ይችላሉ። ምንም እንኳን በኔት በዚህ ግንኙነት ላይ ባይጋበዙም ከተጋበዙ ደግሞ ሶስቱ ከተገናኙ ምናልባት እንደው ኤጎ የሚባለውን እያንዳንዱ የራሱን እንትን ጥሎ አንድ ላይ የሚስማሙበት መንገድ ካለ የማሸነፍ እድላቸው በጣም ከፍ ሊል ይችላል የሚሉ ትንበያዎችም አሉ።
1: መልካም። ሌላው ውስጥ ለውስጥ አዳድ የሚደረገሩ ነገሮች አሉ። እሱ ምንድን ነው? በተለይ በፕሬዚዳንት ይጽሐቅ ኤርዞግ አካባቢ ጠቅላይ ሚኒስትር ቢንያሚን ናታንያሁ የተከሰሱበትን ሐኒና እንዲሰጡ ወይም ምህረት እንዲያደርጉ ይጠየቅ ነበር። እሳቸው ደግሞ እስካቲውን መሆን አለበት የሚሉት አለ። ውስጥ ለውስጥ ምን አለ? እዛው ምን እየተሰራ ነው? ምህረት
0: ግርማ፣ አሁን እንደውም አንድ መረጃ የተን ነበር፣ አንተ ማይተባለው ግርማ ነኝ፣ አማሪ የተሰኘው ጋዜጣ ያወጣው አንድ ዘገባ አለ። እሱም ምንድን ነው የሚለው ከምርጫው በኋላ ከዛሬ 38 ቀናት በኋላ በሚደረገው ምርጫ ይሄ ነው የተባለ መንግስት ማዋቀር የማይችል ፓርቲ ካልኖረ እና ፓርቲ መንግስት መመስረት የሚችል ፓርቲ ካልተገኘ ነብይተውቆ እንግዲህ ከፍተኛው ፓርቲ ወደ ፕሬዝዳንቱ በመሄድ መንግስት ማዋቀር ፍቃድ ይጠይቃል። ፕሬዝዳንቱም ይሄንን ይሰጣሉ። ከዛ ያለውን እድል ይሞክራል። ይሄ ካልሆነ ግን ምናልባት ጠቅላይ ፕሬዝዳንቱ አስታራቂ ሐሳቦችን ካሁኑ እየሰበሰቡና እየተማከሩ ይገኛሉ የሚል መረጃ ነው። ይሄ ደግሞ ማለት የዚህን ያህል ምናልባት ሁለቱ ተቃራኒ ፓርቲዎች ወይም ተቃራኒ ቡድኖች አንድ ላይ ሆነው ሰፋ ያለ መንግስት የሚመሰርቱበትን መንገድ፣ ይህ ካልሆነ ደግሞ ምናልባትም ጠቅላይ ሚኒስትር ቢንያሚን ናታንያሁን የሚጠረጠሩባቸው ፋይሎች ምክንያት ምህረት ተደርጎላቸው ከፖለቲካው እንዲገለሉና ሌላ ምርጫ ሳያስፈልግ መንግስት በቀላሉ እንዲመሰረት የሚያደርጉ ምርጫዎችንም እየተከታተሉ እየተማከሩ ይገኛሉ የሚል ነው። ይህ ማለት እንግዲህ ፕሬዚዳንት ይስሐቅ ሄርዞግ ሁለተኛ ሶስተኛ እንደባለፉት ምርጫዎች እንዳይሆኑ ምርጫው በቀላሉ ተጠናቆ ጥሩ መንግስት ተመስርቶ ሰፋ ያለ ጠንከር ያለ መንግስት ነው ውሳኔዎችን በቀላሉ እየወሰነ የሀገራችን የጦርነቱንም የሁሉንም ጉዳይ መፍትሄ የሚሰጥ መንግስት ለመፈለግ እሳቸውም ሽማግሌ ለመሆንና ለማደራደር ከአሁኑ እየተዘጋጁ መሆኑን ነው የሚያሳየው።
1: ይሄ ግን ሊሆን የማይችል ነገር ነው። ምህረት ለምን ብትለይ ጠቅላይ ሚኒስትር ቢንያሚን ናታንያሁ በምርጫው ከተካሄደ በኋላ መንግስት ለማቋቋም ችግር ቢፈጠር በቃ እኔ ገለል ልበልላችሁና እናንተ እስኪሞክሩ የሚሉ አይመስሉም። ምክንያቱም እሳቸው ይህ አይደለም አቋማቸው። ግን ማዕሪብ እንደዚህ አማራጭ ካመጣ የሆነ ነገር ተተንፍሷል ማለት ነው። እንደዚህ አይነት ነገር እየታሰበ ይሄንም ውስጥ ለውስጥ
0: የሚኖሩ ጉዳዮች ናሉ። እንደሚታወቀው በአሁኑ ወቅት ጠቅላይ ሚኒስትራችን ወጥሮ ከያዟቸው ከጦርነቱ ከያሉት የውጭ ጉዳይ ነገሮች ውጭ በየሳምንቱ ሁለት ቀን ሶስት ቀን የሚገኙበት የወንጀል ምርመራ የክስ ሂደት ነው። ይህ ደግሞ ምናልባት ወደ እሳቸው የሚያደላ ካልሆነ ክሱ አደጋ ላይ ሊጥለኝ እስር ቤት ውስጥ ሊከተኝ ይችላል ብለው የሚጠራጠሩ ከሆነ እነዚህን አስታራቂ ሀሳቦች ሊቀበሉ ይችላሉ የሚሉ የእሳቸው ግድም ሰዎችም የፕሬዚዳንቱም እየተገናኙ የሚወያዩባቸው ነገሮች አሉ ማለት ነው። እየቆየ ሲሄድ ይፋ እንደሚሆን እርግጠኛ ነኝ።
1: መልካም። ምህረት፣ ለሰጠህን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። ሻባት ሻሎም፣ መልካም ቀን።
0: አመሰግናለሁ። እኔም ሻባት ሻሎም ለሁላችን።
1: እሺ፣ አመሰግናለሁ። የተከበራችሁ አድማጮቻችን ወደ ፕሮግራም እናልፋለን። እናመሰግናለን።

ጤና ይስጥልን ክብራትና ክብራን ያምደ መዝናኛ ፕሮግራም ተከታታዮቻችን እንደምሰነበታችሁ እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን።

ህይወት ማለት ምን ማለት ነው? ህይወት ማለት ከመወለድ በፊትና ከሞት በኋላ መካከል ያለች አንዲት ብልጭታ ናት። ህይወት ጥያቄ ሳትሆን ሊኖር የሚገባ ተሞክሮ ናት። ህይወት ማለት ምርጫ ናት። ፈላስፋው ዣን ፖል ሳርትሬ ህይወት በውልደትና በሞት መካከል ያለች ናት ይላል። ህይወት ባዶ ወረቀት ናት። በላዩ ላይ የምትጽፈው የታሪክ አይነት ያንተ ድርሻ ነው። ህይወት ትርጉም አይሰጣትም። አንተ ነህ ትርጉም የምትሰጣት። ህይወት ሁል ጊዜ አልጋ ባልጋ እንድትወንድልህ አትጠብቅ። ህይወት የደስታና የሐዘን የብርሃንና የጨለማ ድብልቅ ናት። በገጠመ ፈተና ሁሉ የምታማርር ከሆነ አንተ የህይወትን ህግ አልተረዳህም ማለት ነው። ፈተና የሌለባት ህይወት ልክ እንደ ቆመ የልብ ምት የተሞላች ናት። ህይወት የምትሰጥህ የምትፈልገውን ሳይሆን የሚያስፈልግህን ነው። ህይወትን አትቆጥባት፣ ተጠቀምባት። ዛሬን ነገ ኖራለሁ በሚል ተስፋ አትግደለው። ህይወት ማለት የምትደርስበት ቦታ ሳይሆን የምትጓዝበት መንገድ ነው። በትንሿ ነገር መደሰት ተለማመድ። ምክንያቱም ትላልቅ ነገሮች የሚመጡት ከትናንሽ ደስታዎች ድምር ነው። ህይወት ልክ እንደ አይስክሬም ናት። ብትበላውም ባትበላውም መቅለጡ አይቀርም። ስለዚህ ከመቅለጧ በፊት ቅመሳት። ህይወት ትምህርት ቤት ናት። አስተማሪዋ ጊዜ ሲሆን፣ ፈተናዋ ደግሞ ሰው ነው። በህይወትህ ውስጥ ያሉት ዓመታት ሳይሆኑ በዓመታቱ ውስጥ ያለህ ህይወት ነው የሚቆጠረው። ህይወት አጭር ናት። የምታረዝማትና የምታሳጥራት ደግሞ አንተ ነህ። ህይወት ልክ እንደ መጽሐፍ ናት። መጀመሪያዋና መጨረሻው ቀድሞ ተጽፏል። አንተ የምትጽፈው በመሃል ያለውን ታሪክ ብቻ ነው። ታሪክህ እንዲነበብና እንዲናፈቅ አድርገህ ጻፈው። ህይወት ያልተቋረጠ የለውጥ ዑደት ነው። ሰዎች ብዙ ጊዜ ህይወትን የምንረዳው እንደ አንድ ቋሚ ነገር ነው። ነገር ግን ህይወት ልክ እንደ ወንዝ ናት። አንድ ወንዝ ውስጥ ሁለት ጊዜ መግባት አትችልም። ምክንያቱም ሁለተኛው ጊዜ ስትገባ ወንዙም ሌላ ነው፣ አንተም ሌላ ሰው ነህ። ህይወት የምታየው ነገር ሳይሆን የምታይበት መነጽር ነው። ተስፋ ለቆረጠ ሰው ህይወት እስር ቤት ስትሆን፣ ተስፋ ላለው ሰው ደግሞ የድሎች ሜዳ ናት። በህይወት ውስጥ 10% የሚገጥሙህ ነገሮች ሲሆኑ 90% ግን ለገጠሙህ ነገሮች የምትሰጠው ምላሽ ነው። ህይወት የምትሰራልህ ሳይሆን አንተ በህይወት ውስጥ የምትሰራው ነገር ነው። ህይወት ማለት ንብረት ማከማቸት ብቻ እንዳይመስልህ። በህይወት መጨረሻ ላይ የምታስበው ስንት ቤት እንደሰራህ ሳይሆን ስንት ሰው እንደወደድክና ምን ያክል ደስተኛ እንደነበርክ፣ ምን ያክል መልካም ነገር እንዳደረክ ነው። ህይወት በቁስ ስትሞላ ትከብዳለች። በፍቅር ስትሞላ ግን ትቀላለች፣ ታስደስታለች። ህይወት ከመጽናናት ቀጠናህ ውጭ ነው የምትጀምረው። ህመም ሲሰማህ እየተጎዳሁ ነው አትበል፣ እያደግኩ ነው በል። ትልልቅ ዛፎች በነፋስና በዝናብ ውስጥ እንደሚጸኑ ሁሉ አንተም በሕይወት ፈተናዎች ውስጥ ትጸናለህ። ዛሬ በገጠመህ ችግር አትሸነፍ። ሕይወት ገና ብዙ ገጾች አሏት። ሕይወት እንደ ብስክሌት መንዳት ናት። ሚዛንህን ለመጠበቅ መንቀሳቀስ መቀጠል አለብህ። ሕይወት ማለት ራስን መፈለግ ሳይሆን ራስን መፍጠር ነው። ህይወት ትልቅ ስጦታ ናት። ስጦታውም ደግሞ በሳጥኑ ውስጥ ያለው ነገር ሳይሆን ሰጪው ላንተ የሰጠው ድል ነው። ዛሬ መተንፈስህ ብቻ በራሱ ታላቅ ተአምር ነው። ስለዚህ ህይወትህን በቁጭት ሳይሆን በምስጋና ኑረው። ህይወትን እንዲሁ ሳይሆን በደስታ መኖር ያንተ ኃላፊነት ነው። የጽሑፉ አዘጋጅ መላኩ ፈቃዱ። የማይሻሩ እውነታዎች። ዝምታ ጥንካሬ ነው። ትዕግስት ድል ነው። ትህትና ግርማ ነው። እውነት ነጻነት ነው። ይቅርታ ሰላም ነው። ዕውቀት ብርሃን ነው። ሥራ ክብር ነው። ፍቅር መድኃኒት ነው። ጽናት መሠረት ነው። ውድቀት ትምህርት ነው። ሕይወታችንን የሚያሳምሩ 5 ጥበቦች። አንደኛ፣ ራስህን አሸንፍ፣ ያኔ ዓለምን ታሸንፋለህ። ሁለተኛ፣ ከሰው አትጠብቅ፣ ሰው ከራሱ የተረፈውን እንጂ ያንተን አያውቅም። ሦስተኛ፣ ቂም መርዝ ነው፣ አንተ ጠጥተህ ጠላትህ እንዲሞት አትጠብቅ። አራተኛ፣ ዛሬን ኑር፣ ትላንት ታሪክ ነው፣ ነገ ደግሞ እንቆቅልሽ ነው።
አምስተኛ ባልንጀራህን ውደድ ፈጣሪን የምትወደው ወንድምህ በኩል ነውና። ለአዲስ ዓመት የኔ ምኞት አዲስ ዓመት አዲስ ተስፋ አዲስ ህይወት ከዚህ ቀደም የተለየ እጅግ ሰናይ አዲስ ብርታት መዳከምን የሚያጠፋ አዲስ ወኔ አዲስ ጉልበት ለመራወጥ የሚያተጋ ጽኑ ተስፋ አዲስ ጽናት ከዘመን ጋር ተጨምሮ ከደስታ ጋር ተነባብሮ ከሰላም ፍቅር ከስኬት ጋር የሀገርን ጽልመት ያንጋ እኛም በፍቅር ተሸምነን ለሰናይ ግብር እንድንተጋ የጨለመው ጽልመት ይሸሽ ለሁላችን ለቱ ይንጋ አዲስ ይሁን ሳቢያችን ከቁጥር ይለፍ መለወጡ የጥንቱ ፍቅር ህብረታችን ከዘመን ጋር ዛሬም ይምጡ የቄጤማው የቡናው ጢስ የተፈጠረው ማዓዛ ያውዳመቱ መላድባብ የሁሉን ቀልብ እንዲገዛ የሚከፋው ፍጥረት አይኑር ከልብ ይሁን ማዘናችን ፍቅራችንን ተመልክታ ደስ ይበላት ምድራችን በአዲስ ዓመት ባዘቦትም ሰላም ትሁን ሀገራችን ደራሲ ሄኖክ ክበበው ምናልባት በረፍት አልባ ቅኝት በብዙ ፍለጋ ስዳክር ከርሜ ከሐሳቤ ስላጋ ምናልባት ሰምሮልኝ ስለቴ አንቺን ያየውሽ ቀን ጋህዳዊው ምስልሽ ከፊቴ ቢደቀን ምኞት ታሪክ ሆኖ ከንቅልፌ ብነቃ ትዝታዬን ብሸኝ ናፍቆቴ ቢያበቃ ምትሃት ትንግርት ሆነሽ ተከስተሽ ድንገት በትንጅው ገደሉን የሐሳቤን ዳገት ፍቅሬ አካል ቢለብስ ውብ ህልሜ ቢፈታ መንፈሴን ቢያውደው የጠረንሽ ሽታ ልቤ የልቡ ደርሶ ሀጃው ቢሞላለት ምን ይሰማኝ ይሆን ያገኘሁሽ ዕለት ደራሲ አያሌው ሞገስ።

ፍርሃትህን አትስማው ቃል ባያወጣም አንደበት ባይኖረውም እንደ ፍርሃት ጮክ ብሎ የሚያወራ ከወሳኝ ጉዞ የሚያስቀርና ካስፈላጊው መንገድ የሚያሰናክል ስሜት የለም። ፍርሃት ስሜት ብቻ አይደለም። ፍርሃት እንቅፋት ብቻ አይደለም። ፍርሃት ለፈቀደለት ገዢ ነው። ፍርሃት ለፈቀደለት ገዢ ነው። ለዛውም ጨቋኝ ገዢ። እንዳይፈናፈን አረቆ እንዳይመለከት የተወሰነ ርቀትም እንዲጓዝ የማይፈቅድ አምባገነን መሪ ነው። ፍርሃት ፈሪ ሆኖ ህይወቱን የገዛ ማን አለ? የፈራ አንድ እርምጃ ወደፊት የተራመደ ማን አለ? በትንሹም በትልቁም ሐሳብ እየገባው ነጻነት የሚያገኝ ሰው ማን አለ? ፍራቻውን ያስተመመ የትኛው ሰው ነው የተቀየረው? ፍራቱን ደጋግሞ እየሰማ የትኛው ነው ያደገው? ፍራት ችሎታህን ይቀብራል። ውቀትህን ማን ያስቀረዋል? ተነሳሽነትህን በባዶ ያበዛዋል። ሐሳብ ስላለህ ብቻ ሐሳብህን አትኖረውም። አላማ ስላነገብክህ ብቻ ባላማ አትኖርም። ህልም ስላለህ ብቻ ህልመኛ አትሆንም። ከሁሉም ማሳስሮ ሊያስቀርህ የሚችል ፍራት የተባለ ጥላት አለብህ። አዎ ፍራትክን አትስማው። በፍጹም እጅ እንዳሰጠው በትዛዙ አትመራ። ግዛው እንጂ አትገዛለት። ሰልጥንበት እንጂ አይሰልጥንብህ። ምናልባት ፍራትህ የሰዎች ይሆናል። ፍራትህ የውድቀት ይሆናል። የስህተት እሰራለሁ ይሆናል። አለያም እንዲሁ ምክንያት አልባ ሽብር ወይም ጥልቅ ጭንቀትና ስጋት ሊሆን ይችላል። ምክንያቱም ምንም ቢሆን ፍራትን ለመጋፈጥ ምክንያቶችህን መረዳት ያስፈልጋል። ከፍርሃትህ ለማምለጥ ኃይሉን በውስጥህ ያዘውን ስፍራ በሚገባ ልትረዳው ይገባል። ፈሪ ለእናቱ በሚባል ደረጃ አንዳንድ ፍርሃቶች ሊጠቅሙን ይችላሉ። ነገር ግን የማይጠቅሙንና በብዙ ርቀት ከፍላጎትና ከህልማችን ወደኋላ እያስቀሩን ያሉትን ፍርሃት ደግሞ ጠንቅቀን እናውቃቸዋለን። አዎ ፍርሃት ንግግር አለው። ፍርሃት ቃል ያወጣል። ለዛውም ከባድ፣ የሚያሸብር፣ የሚያስጨንቅ፣ የሚያስተክዝ፣ የሚቆልፍ ድምፅ ደጋግሞ ያወጣል። ሰሚ ሲያገኝም ስራውን በጥልቀት ይሰራል። ተስፋ ማሳጣቱን፣ ጉልበት ማክሰሙን፣ ዋጋን ማሳነሱን፣ ከደረጃ ማውረዱን በሚገባ ያውቅበታል። ፍርሃትን የማትሰማው በጭፍኑ አይደለም። ላለመስማትም ቀላል ስለሆነም አይደለም። የእድገትህ እንቅፋት የሆነውን ፍርሃት የምትሰማበት ምክንያት የለም። ለህልምህ ማነቆ የሆነውን ሽብር የምታዳምጥበት ምክንያት አይኖርህም። ብዙዎች ይፈራሉ። ዋናው ልዩነት ግን የሚፈጠረው ፍርሃታቸውን እንደ እውነት በሚቀበሉና ፍርሃታቸውን አሸንፈው ውስጣቸው ባለው እውነታ ስጋታቸውን ድል በነሱና ልቀው በተገኙ ሰዎች መሃል ነው። የምትሰማውን ከመስማትም በላይ ተቀብለህ ወደ ውስጥህ የምታስገባውን እውነታ ተረዳ። ሊቆጣጠርህ የሚታገልህ ፍርሃትህ እውነት አይደለምና አትስማው። በፍጹም ጆሮም እንዳትሰጠው። የጽሑፉ ምንጭ ምክረ አእምሮ ለተሻለ ነገ። ቀጥለን ስናነብ ያገኘናቸውና ለህይወት በጣም አስፈላጊ ምክሮች፣ አንደኛ ስትናገር አሳጥርህና ግልጽ በሆነ መንገድ ይሁን። ሁለተኛ ስትሰራ በትኩረት ይሁን። ሶስተኛ ስትማር ለውቀት ይሁን። አራተኛ ስትሰጥ በደስታ ይሁን። አምስተኛ ስትወድቅ በፍጥነት ተነሳ። ስድስተኛ ስታቅድ ለነገህ አስብ። ሰባተኛ ስትራመድ በኩራት ይሁን። ስምንተኛ ትችት አትፍራ። ዘጠነኛ በራስህ ተማምነህ ሁሉንም ነገር አድርግ። አስረኛ በፈጣሪህ ተማመን። መውደዴ እንዲገባሽ በውብ መልክሽ አንጻር ልብሽን አይቼ የውስጠትሽን ማማር ሳውቀው ተጠግቼ ከአንቺ ውጭ ማየት እስኪሳነኝ ድረስ ዛሬ ለመክሳቴ ግብርሽን ነው መወቅስ። ሲነጋ ሲጠባ ሲመሽ ፀሐይ ስትገባ ፀሐይ እንድትሆኚ የሕይወቴ ፋና እንድነግርሽ ፈራሁ የመውደዴን ዜና። ዘጋኸኝ ስትይኝ ማብራራት ሚሳነኝ አንቺን የሚጠላ አቅም ስለሌለኝ በድንገት ፈተና መውደዴን ለማየት ፊትሽ የቆምኩ ጊዜ እኔን ነው መመልከት። በሰላምታ ሰበብ በደስታ አንቺን ሳቅፍ የፀጉርሽ ዘለላ ባንገቴ ላይ ሲያርፍ ሚሰማኝን ሐሴት ከምነግርሽ ልቆ ይገለጥ የለም ወይ በፊት ያንጸባርቆ። ሱንጓም ባይገባሽ በለመንኩት ጸጋ የግጥም ማህሌት ልደርስ የምተጋ ለማን ይመስልሻል? ለምን ይመስልሻል? ምንድን ባደርግልሽ መውደዴ ይገባሻል? ምንድን ባደርግልሽ መውደዴ ይገባሻል? ደራሲ ሄኖክ።

ያላችሁ አድማጮቻችን ለዛሬ ብለን ያቀረብነው የምዝናኛ ፕሮግራም ይህን ይመስላል። ፕሮግራማችንን ስለተከታተላችሁ ከልብ እናመሰግናለን። የዛሬውን የምዝናኛ ፕሮግራም አዘጋጅ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የምዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸር

የተከበራችሁ አድማጮቻችን በመዝናኛና ቆም ነገር ማስጨበጫ ፕሮግራም ባልደረባችን ሰጠይ ዘመን አዘጋጅቶ ባቀረበልን እንደተማራችሁበት እንደተዝናናችሁበት ተስፋ እናደርጋለን። በጣም የሚመች በኔ በኩል የሚመች የሚያስተምር በደንብ ተሰው የተሰራ ፕሮግራም ነበረ። ባልደረባችን ሰጠይ ዘመን እጅጋር ጋር እናመሰግናለን። አሁን ባሉን የተወሰኑ ደቂቃዎች በኢራን ለእስራኤል ሰልሏል ተብሎ የተጠረጠረ ሰው በስቅላት ሞት ተቀጥቷል ይለናል ያለን መረጃ። ዩሮፓ ሩሲያ ታጠቃናለች በሚል ስጋት ውስጥ እንደምትገኝ መረጃዎች ያሳያሉ። በጋዛ ሰርጥ የእስራኤል አየር ኃይል በወሰደው ጥቃት የጤና ጥበቃ ሚኒስተር ዋና ዳይሬክተር ልጅ ተረሽኗል ተብሏል። አሜሪካ F-35 የሚባለውን ዘመናዊ የውጊያ አውሮፕላን ለሳውዲ አረቢያ ለመሸጥ እየተቃረበች መሆኑ በእስራኤል የደህንነት ተቋማት መካከል ከፍተኛ ስጋትን እየፈጠረ እንደሆነ እየተነገረ ነው። እንደሚታወቀው በመካከለኛው ምስራቅ F-35 የሚባለውን ዘመናዊ የጦር አውሮፕላን ከታጠቁ ሀገራት አንዷ እስራኤል በመሆኗ እስራኤል ይሄንን የታጠቀች ሀገር ጋር ለመዋጋት ወይም የሆነ አካባቢውን ለመቆጣጠር የሆነ እንትኑ እየተሰበረ ይመጣል እየተባለ ስለሆነ እስራኤል የበላይነት እየተሰበረ ይመጣል የሚል ስጋት ስላለ የደነ ሰዎች ይሄን ነገር በጥሩ አይን እያዩት አይደለም ነው ዋናው ጥያቄ። መንግስት ግን እስራኤል መንግስት ግን ይሄ ነገር ለነገው የእስራኤል ደህንነት ወይ የበላይነት ችግር ይፈጥራል የሚል በአሜሪካ በኩል ያሰማው ነገር እንደሌለ በግልጽ ማለት ነው እየተነገረ ነው። የተከበራችሁ አድማጮቻችን የቀኑ ፕሮግራም እየተጠናቀቀ ነው። በማታው ፕሮግራማችን በተመሳሳይ ሰዓትና ቦታ እንጠብቃችኋለን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በእያላችሁበት ሰላም የሰፈነበት ሰንበት ይሁንላችሁ። ለቴክኒክ ባለሙያችን ይታይ ታማኖፍ ምስጋና ይድረሰው። አብሬያችሁ የቆየሁት ገብርኤል በየነ ነበርኩኝ። በእያላችሁበት ሰላም ሁኑ ላለው በሙዚቃ ፕሮግራማችን እንጨርሳለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ፍለቱ እንደብራን ዘመን አቆጣጥር ዮም ሻባት ሄት በትሽሬ ታፍሽን ፔዛይን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 19/2026 እንደ ኢትዮጵያውያን ዘመን አቆጣጠር መስከረም 9/2019 ሲሆን የቴክኒክ ባለሙያችን ዮሐራይ ፒከር ነው። የስቱዲዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮች ከባልደረቦቻችን ጋር እንወያያለን። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። ሂዝባላ ቀብሮት የሸሸው ፈንጅ ፈንድቶ በዛሬው ዕለት በደቡብ ሊባኖስ ሁለት የእስራኤል ወታደሮች ቆስለዋል። የጋዛ ሰርጥ ሚዲያዎች የእስራኤል አየር ኃይል ባደረሰው ጥቃት በጋዛ 3 ሰዎች መገደላቸውን ዘግበዋል። የቀድሞው የብሔራዊ ደህንነት ኃላፊ ሜጀር ጀነራል ጊዮራ አይላንድ በዮርዳንና ሰማርያ ቀበሌ አካባቢ የሚታየው የደህንነት እጦት ከጋዛ ሰርጹ በእጅጉ ይበልጣል ብለዋል። የፓርላማ አባል አህመድ ቲቢ ጠቅላይ ሚኒስትር ቢናሚን ናታንያሁ በቀጣዩ ምርጫ ዳግም ተመርጠው ቀጣዩ ጠቅላይ ሚኒስትር እንዳይሆኑ ፓርቲያቸው ጠንክሮ እየሰራ መሆኑን ተናግረዋል። ሳውዲ አረቢያ ከአሜሪካ F-35 የሚባለውን ዘመናዊ የውጊያ አውሮፕላን ለመግዛት እየተቃረበች መሆኑ በእስራኤል የደህንነት ተቋማት ከፍተኛ ስጋትን ጭሯል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። የሂዝባላን ድርጅት ለማዳከምና ሂዝባላ ተመልሶ የሰሜን እስራኤል ነዋሪዎች የደህንነት ስጋት እንዳይሆን ለመግታትና ለማዳከም የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚገኝ ሲሆን ሂዝባላ ጥሎት የሄደው ፈንጅ ፈንድቶ በዛሬው ዕለት ሁለት የእስራኤል ወታደሮች በደቡብ ሊባኖስ መቁሰላቸው ታውቋል። የመከላከያ ሰራዊቱ ቃል አቀባይ የወታደሮቹን መቁሰል ቤተሰቦቻቸው መስማታቸውንና ወታደሮች መቁሰላቸውን ተከትሎ መከላከያ ሰራዊቱ በሂዝባላ መሰረታዊ የቴሮር ማሳለጫ ቦታዎች ላይ ጥቃት ማድረሱን ተናግረዋል። የሊባኖስ ሚዲያዎች ወታደሮች መቁሰላቸው ይፋ ተሆነ ወዲህ የእስራኤል መከላከያ ሰራዊት በሊባኖስ 5 ጊዜ ጥቃት አድርሷል ሲሉም ዘግበዋል። በጋዛ ሰርጥ የእስራኤል መከላከያ ሰራዊት እየወሰደ ባለው የአየር ላይ ድብደባ በዛሬው ዕለት 3 ሰዎች መገደላቸውን የጋዛ ሰርጥ ሚዲያዎች ዘግበዋል። የጥቃቱ ሰለባ ተሆኑት ሰዎች መካከል አንዷ የ10 ዓመት ልጅ መሆኗ የተጠቀሰ ሲሆን አንዱ ደግሞ የጋዛ ሰርጥ የጤና ጥበቃ ሚኒስቴር ዋና ዳይሬክተር ልጅ መሆኑን ተጨምሮ ተጠቅሷል። ተጨማሪ የቆሰሉ ሰዎች እንዳሉም ሚዲያዎች አሳውቀዋል። የቀድሞው የብሔራዊ ደህንነት ኃላፊ ሜጀር ጀነራል ጊዮራ አይላንድ በዮርዳንና ሰማርያ ቀበሌ አካባቢ የሚታየው የደህንነት እጦት በጋዛ ሰርጽ ከሚታየው በእጅጉ የከፋ መሆኑን ተናግረዋል። ለዚህ ሁሉ ትርምስ ተጠያቂው መንግስትና ፖሊሲው ነው። በዮርዳንና ሰማርያ ቀበሌ አካባቢ የሚኖሩ ይሁዲዎችን እንቅስቃሴ እኛ እንደምናውቀው ብጥብጥና ግጭቱን ያየ ዝም ለማለት የመረጠው መንግስት ነው። አካባቢው ተቁጥጥር ውጭ የሆነ መጥቷል። አንድ ቀን መዲና እስራኤል የማትፈልገው የከፋ ነገር መሆኑ አይቀርም። የከፋ ነገር እንዲሆን ዱላ የሚያቀብሉ የፖለቲካ አካላት እንዳሉም ይታወቃል። እኔ የሚያሰጋኝ አሉ ጊዮራ አይላንድ በይሁዳና ሰማርያ ቀበሌ አካባቢ የሚገኝ ጠላት ተሚጎዳን ይልቅ መንግስት እየሄደበት ያለው አካሄድ በእጅጉ ያሰጋኛል ብለዋል። ከእስራኤል ቤተኑ ፓርቲ የፓርላማ አባላት ታሊያ ላንክሪ የታቀደው ሀገራዊ የፓርላማ ምርጫ እስኪጠናቀቅ ድረስ የፓርቲው ሊቀመንበር አቪጊዶር ሊበርማን ቀጣዩ ጠቅላይ ሚኒስትር የመሆን እቅዳቸውን አይተውትም ብለዋል። የፓርላማ አባሏ በአሁኑ ሰዓት ዋናው ዓላማችን ፓርቲውን በማጠናከርና በማሳደግ ለእነሱ የሚወግነውን የፖለቲካ አሰላለፍ ተመራጭ እና ግዙፍ እንዲሆን ማድረግ መሆኑን ጠቁመዋል። እያንዳንዱ ሰው ፓርቲውን ለማሳደግ ጠንክሮ ይሰራል። ከዛ በኋላ ለምን ሊበርማን ጠቅላይ ሚኒስትር መሆን እንዳለባቸው እንወያያለን። እንደኔ እንደኔ ያሉ የፓርላማ አባሏ አሁን ታሉት የፖለቲካ ሰዎች ሊበርማን የተሻለ ልምድ እንዳላቸው የስላላቸው የጠቅላይ ሚኒስትርነቱን ወንበር እንዲይዙ እመርጣለሁ ሲሉ ተናግረዋል። የፓርላማ አባል አህመድ ቲቢ ደግሞ ከርሽማ ሐምሹ ተፈት ፓርቲ ሊደረግ ታቅዶ ባለው 26ኛው ሀገራዊ የፓርላማ ምርጫ ጠቅላይ ሚኒስትር ቢናሚን ናታኒዮ ዳግም ተመርጠው የሀገሪቱ መሪ እንዳይሆኑ ፓርቲያቸው የቻለውን ያክል እንደሚያደርግ ተናግረዋል። ቢናሚን ናታኒዮ በቀጣይ የእስራኤል ጠቅላይ ሚኒስትር እንዳይሆኑ ፓርቲያቸው ከዚህ በፊት አድርጎት የማያውቀውን የሚያደርግ መሆኑን አሳውቀዋል። ቢናሚን ናታኒዮን በሚደረገው ምርጫ ከስልጣን ለማራቅ ቁጥራቸው በርካታ የሆኑ መራጮች እኛን እንዲመርጡ ስራዎችን እየሰራን ነው ታሉ በኋላ ጠቅላይ ሚኒስተሩ ከፋፍለህ ግዛውን የሚያበረታቱ ሀገርን ለውድቀት ዜጎችን ለጦርነት የጋበዙ ናቸው ሲሉ በከፍተኛ ሁኔታ ተችተዋቸዋል። አሜሪካ ለሳውዲ አረቢያ F-35 የሚባለውን ዘመናዊ የውጊያ አውሮፕላን ለመሸጥ መዘጋጀቷ በእስራኤል የደህንነት ተቋማት በጥሩ አይን እየታየ እንዳልሆነ ተዘግቧል። የደህንነት ተቋሙ ከፍተኛ ስጋት የሳውዲያ F-35 የውጊያ አውሮፕላንን በእጇ ማስገባት የእስራኤል አየር ኃይል በመካከለኛው ምስራቅ ያለውን የበላይነት ሊያሳጣ ይችላል በሚል ነው። ምንም እንኳ የእስራኤል የደህንነት ተቋማት F-35 ዘመናዊ የውጊያ አውሮፕላን ለሳውዲያ መሸጡ ለእስራኤል ደህንነት እንከን ያስከትላል የሚል ድምጽ ቢያሰማም የእስራኤል መንግስት እስካሁን በጉዳዩ ላይ ያለው አንድም ነገር አልተሰማም ተብሏል። የአሜሪካ መንግስት ከዚህ በፊት ለሳውዲ አረቢያ F-35 የሚሸጠው ከእስራኤል ጋር ኖርማል የሆነ ግንኙነት ተፈጠረች ነው ሲል የነበረ መሆኑ ቢታወቅም እየወጡ ያሉ መረጃዎች እንደሚያስገነዝቡት ተሆነ ሳውዲያ ከእስራኤል ጋር ኖርማል የሆነ ግንኙነት ለማድረግ ስምምነት ላይ ሳትደርስ F-35ን እንደምትቀበል ነው እየተባለ ነው። እየተወራ እንዳለው ሁሉም የሚሄድ ተሆነ አሜሪካ ለሳውዲ አረቢያ 48 የሚሆኑ F-35 የውጊያ አውሮፕላኖችን እንደምትሸጥ ነው። ፕሬዚዳንት ዶናልድ ትራምፕ የግሪንላንድ ደህንነት ለመቆጣጠር ከዴንማርክ ጋር ስምምነት ላይ ደርሰናል ሲሉም አሳውቀዋል። ከዴንማርክ ጋር የተደረሰው ስምምነት አሜሪካ የግሪንላንድ ደህንነት ሙሉ በሙሉ እንድትቆጣጠርና በአካባቢው በርካታ ቁጥር ያለው መከላከያ ሰራዊት ማስቀመጥ እንድትችል እድሉን ያመቻቻል ብለዋል። የዴንማርኩ ጠቅላይ ሚኒስትር ስምምነቱ በሚቀጥለው ሳምንት በተባበሩት መንግስታት ድርጅት በሚካሄደው ጠቅላላ ጉባኤ ይፈረማል ሲሉ ተናግረዋል። ፕሬዚዳንቱ ስምምነት ላይ መደረሱን ያስታወቁት ባሳለፍነው ሌሊት አርብ ለቅዳሜ አጥቢያ ሲሆን ይፋ ያደረጉት ትሩዝ ሶሻል በሚባለው ማህበራዊ ድረገጻቸው ነው። እንዲሁም የግሪንላንዱ ጠቅላይ ሚኒስትር ልክ እንደ ዴንማርኩ ጠቅላይ ሚኒስትር ከአሜሪካ ጋር ስምምነት ላይ መደረሱን አብስረዋል። እንዲሁም ከአሜሪካና ተያያዥ ጉዳዮች ሳንወጣ ፕሬዚዳንት ዶናልድ ትራምፕ ሚዲያዎች ወደ ነጩ ቤተ መንግስት በመግባት እንዳይዘግቡ መከልከላቸውን አስታውቀዋል። ፕሬዚዳንቱ ወደ ቤተ መንግስቱ ገብተው መዘገብ እንዳይችሉ የተከለከሉት ሚዲያዎች ሁሉ መሆናቸውን ገልጸው ሚዲያዎች የተከለከሉትም የውሸት ዜና ስለሚያሰራጩ ነው በማለት ተናግረዋል። የተከበራችሁ አድማጮቻችን ለሰዓቱ የነበረን ዜና ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑ።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ወደ ውይይት እናልፋለን። ውይይታችን የምናደርገው ተባልደረባችን ታንጋፋው ጋዜጠኛ ራሃሚም አላዛር ጋር ነው። እሱም በስልክ መስመራችን ይገኛል። ራሃሚም እንደምን አመሸ?
1: ሰላም ሰላም ገብረኤል፣ እንዴት ነህ? ሻባቶ
0: ሻባቶ ሰላም ነው?
1: አለ አለ እንዴት ናችሁ እናንተ ጋር ኢየሩሳሌም?
0: ኢየሩሳሌም ጥሩ ነው። ዛሬ አየር ንብረቱም የሚመች ነው። ዋናው ነገር ግን ዛሬ ብዙ ጦርነቶችን ነው ልትነግረን የምንችለውና በዚህ እንሰማለን። ጦርነት በዚህ ሊከፈት ነው ይባላል። እንደው ከበርካታ ከምንወያይባቸው ጉዳዮች መካከል በየትኛውን ጀምር ራሃሚም?
1: ሰላም ሰላም ምለውን በመርጣ ይሻልህ?
0: ይቻ እንፈልግ ነበር ያው ይቻል ነበር ግን ያው አካባቢያችን በዚህ እየተናጠ ነው ብዬ ነው
1: ያለው ሁኔታ ነው እናስገድደን።
0: አዎ አዎ
1: ምናት ነው እና እንግዲህ ወደ ሳውዲ አረቢያ ወረድን በለና።
0: እሺ
1: ሳውዲ አረቢያ ሁቲ የሚባሉ የየመን አማጽያን እያዋረዷት ነው የሚታዩት። ሳውዲ አረቢያ ጠንካራ ሀብታም ሀገር ነው የምትባለው። መከላከያ ሰራዊት አላት። በርካታ ዘመናዊ ጦር አውሮፕላኖች አሏት። ሁሉም ነገር ያላት ሀገር እንደዚሁ በ ጎልቀሚስ በለበሱትና
0: አዎ እንደዚህ ሽምቅ ተዋጊ በሚመስሉ አዎ ትክክል
1: ይሄ ጎልቀሚስ ለብሰው ሰንደል በሚሄዱ
0: በትክክል
1: በትንሽ አነስተኛ ጦር መሳሪያ የሚጠቀሙ የየመን አማጽያን
0: ትክክል
1: ሲያዋርዷት ትልቅ ውርደት ነው። ምን አደረጉ መሰለህ እንግዲህ ይኸውልህ የሁለቱ ሳውዲ አረቢያ እና የመን ሰሜን የመን አማጽያን አሉ፣ ደቡብ የመን ደግሞ በሳውዲ አረቢያ ድጋፍ የሚያገኙ ናቸው። ይፋዊ መንግስት የሚባለው ነው እንግዲህ።
0: እሺ
1: ሌላኞች አማጽያን የሚባሉት እንግዲህ እነዚህ የታችኞች በደቡብ የመን የሚገኙት ከሳውዲ አረቢያ ድጋፍ እያገኙ እነዚህን አማጽያን በጉልበት ያን አካባቢ የያዙትን ወንበዴዎች ወይም ከመንግስት የተገለጠሉ ኃይሎች ለማዳከም እንዲችሉ ሳውዲ አረቢያ እርዳታ እየሰጠች ከአልፎ አልፎ ደግሞ ራሷ ጣልቃ እየገባች ትሞክር ነበር።
0: እሺ
1: ይሁንና እነዚህ አማጽያን ባልተጠበቀ ሁኔታ የደቡቡን በሳውዲ አረቢያ የሚታገዘውን የደቡብ ይፋዊ መንግስት የመን እያጠቁ ወርደው እስከ ባቤል መንደብ እስከ ቀይ ባህር ባቤል መንደብ የባሮች መስለው ከዚያ ድረስ ለመድረስ ችለው ያ ብቻም አይደለም በሳውዲ አረቢያ ላይ ጥቃት እያደረሱ ነው ያሉት። ቀደም ሲል ሜካ እንግዲህ የሳውዲ አረቢያ ቅዱስ ከተማ ምትባለው ናት። መሐመድ የተወለደበት ሀጅ የሚባለው የሚሉት የውጭ ሀገር የሚገኙ እስላሞች የሚሄዱበት እና ቅዱስ ቦታ የሚሉት ነው። ያንን ባለፈው ሰሞን ወደዚያ ተኩሰዋል። ዛሬ ደግሞ እንደሚባለው ከሆነ የተለያዩ መገናኛ ብዙሃን እንደሚገልጹት ዛሬ ደግሞ ሪያድ የሳውዲ አረቢያ መናገሻ ከተማ ወደዛም ተኩሰዋል የሚባል ነገር ነው ያለ። አሁን እንግዲህ እንዴት መሰለህ፣ አሁ ሳውዲ አረቢያ ምልክት ነው ገና ሶሪ ወረታችን እንደ የተያዘችው የተደፈረችው የሚል ጥያቄ አለ። ይህ እንግዲህ ሁለት አይነቶችን ነው እንግዲህ የማየው። አንደኛ ናቂ ወዳቂ ላለ ማበሻ ያስጠርት በመናቅ እና በአላቸው ሀብት በመመካት ቸላ ብለው ስለታዩ ይሆናል ይህን የመሰለ ውርደት የደረሰባቸው።
0: አይደፍሩንም ብለው አስበው ነው ራሃሚም?
1: እንደዚያ ነው። አይደፍሩንም እስከዚህ መካን እስከ መድፈር ሪያድ ህብረት የሚረሳ ከተማ እስከ መድፈር ድረስ ይደርሳሉ ብለው ሳውዲዎቹ እየገመቱ አይመስለኝም። ያን በመጀመሪያው ሰሞን እነሱ ተደራግጠው እርዳታ አሜሪካን ብጠይቁ አሜሪካ ሌላ ቦታ የተለያየ ቦታ ግንባር አለ ጦር ግንባር አልችልም የሚመሰጠቻቸው። ከዚያም እንደሚባለው ከሆነ በሚስጢርም እስራኤልን ጠይቀዋል ይባላል ሳውዲዎቹ። እስራኤል በበኩሉ በይፋ እርዳታ የምታቀርብ መስላ ፍላጎት የላትም። ምክንያቱም በዚህ በኩል ደግሞ በሆቲን በኩል ሌላ አይነት ተጨማሪ ጦር ግንባር መክፈት አትፈለግም እስራኤል። የአዛውና የህዝባላው ሁኔታ የተረጋጋ እና እስራኤል የበላይነቱን እያሳየች ባለችበት ጊዜ እና ራሷን ማደራጀት በምትሞክርበት ጊዜ እንደገና ሌላ ግንባር ከፍታ ችግሮች መግባት አልፈለገም።
0: ግን ረሃሚም ሳውዲ አረቢያ ሀብታም ነች፣ ቅድም እንዳልከው ብዙ ነገር ያላት ናት። ሳምንት ሳትዋጋ ከዚህም እርዳታ መጠየቅ ያን ያክል ደካማ ነው እንደ መከላከያ ሰራዊቷና ያላት የደህንነት እንትን?
1: አንተ እንግዲህ አንድ ሰው ሀብታም ሲሆን ወይም ደግሞ ስልጣን ላይ ጫፍ የተቀመጠ ማን አለብኝ ማን ይደፍረኛል የምስነት የሚያደርበት ውስጥ ግን ባዶ ነው። እና ይሄ ደግሞ እንደዚያ ነው አልደፈርም የሚል እንግዲህ ጥናቶባቸው ሰባ ቀርብ የተገመተው ሳኡዲዎቹ። አሁን እግ ሌላ የፈለግኩት በመቀጠል እንደምናስታውሰው ከጥቂት ሳምንታት ወራት ሊሆን ነው ቱርክ፣ ፓኪስታን እና ሳኡዲ አረቢያ የጋራ አንዱ ሌላ ሀገር ሲወደው እርዳታ የማቅረብ ስምምነት ተፈራርሞ ነበር።
0: አዎ
1: አሁን እነዚህ ሁቲሞች ሳውዲ አረቢያን ሲደፍሯት እነዚህ ሁለቱ ሀገሮች ቱርክና ፓኪስታን ዝም ብለው ተቀመጡ የሚለው ነው። እንግዲህ አሁን የሚያሳየው ምንድን ነው እንግዲህ እነዚህም ሀገሮች እነሱ አብረው እንደዚህ ካለ ችግር አብረው ተቋዳሽ ለመሆን ፍላጎት ሳይኖራቸው እንዲሁ ዝም ብለው የከንፈር ግብር እየከፈሉ ለመቀመጥ ነው፣ ጥሩ ሰው መስሎ ለመታየት።
0: የስምምነቱ ፋይዳ ምንድን ነው ረሃሜ?
1: የስምምነቱ አላማማ እንግዲህ ምንድን ነው የሚለው ከሶስት ሀገሮች መካከል አንዱ ሀገር በሌላ ሀገር ቢደፈር በጋራ ሶስቱም ሀገሮች እንዲከላከሉ ነው።
0: አሁን አይታይም ግን ያ ነገር
1: ምንም እነመን ፓኪስታን የለችም፣ ቱርክ የለችም፣ ምንም ማድረጉት ነገር የላቸውም። እና ይህ እንግዲህ የሚያመለክተው ምንድን ነው ራስ ክናጠናከረ ራስን በራስ ካልተከላከልኩ በስተቀር ምን ምንድን ነው የሚለው መጽሐፍ ቅዱስ ራሴ ለራሴ ካልሆንኩ ለራሴ እመራለሁ የሚል አባባል አለ። ይሄ ደግሞ እንደዛ ነው። እንደ እስራኤል እኔ ለራሴ ካልሆንኩ ማን አለኝ የሚል አቋም ስላላት ራሷን መከላከልና ጠላቷን መመከት የቻለኝባት በዚያ ነው እስራኤል። ሌሎቹ ግን ዝም ብለው የሚያለርልም ሀብታቸውን ተንተርሰው ያ ዶላሩና የነዳጅ ያላቸው ነዳጅ በርሜል የሚከላከልላቸው መስሏቸው ይህን ከመሰለ ድክመቱ ይደርሳሉ። እና አሁን እንግዲህ ይኸውልህ እነዚህ በፋርስ ባህረ ሰላጤ የሚገኙ አገሮች በአጠቃላይ የአረብ ኤሚሬት እና ኩዌት እና ካታርም እንደዚሁ ካታር እንኳ ማለት ሰፋሪ ሀገር ናት። እነዚህ አሁን ቀደም ሲል ኢራን ወደ እነዚህ ሀገሮች ረዥም ርቀት ተወንጫፊ ሚሳይል በተኮሰችበት ጊዜ መከላከል የቻሉት ከእስራኤል በተቀበሉት ኪፓል ባርዘል በሚባለው ጸረ ሚሳይል ነው።
0: ኦኬ።
1: እና ያንን ያውቃሉ። እንግዲህ አሁን ኩዌትም የዚያ ቁጣ ደርሶባታል። አሁን እንደሚባለው ከሆነ ኩዌት እዚያ ክልል የለችም። ከዚህ የአብርሃም ስምምነት ከሚባለው ከዛሬ አምስት ዓመት በፊት የተፈራረሙት ሀገሮች ኩዌት የለችበትም። አሁን በጦርነቱ ጊዜ ማለት ኢራን በተኮሰችበት ጊዜ ወደ ኩዌትን እየተቀላቀለች ከእስራኤል ባገኘችው በተቀበለችው
0: መሳሪያ ነው።
1: እና አሁን ይህንን ስለምታውቅና ሌሎች ሀገሮችም ምን ይባላል ያ እያባል ከጅባሪ የሚባል ነገር አለ።
0: አሜሪካን ተማምነው ነበር።
1: አዎ። እና እንደዚያ ነው። እና አሁን ከእስራኤል ጋር መቀራረቡ ይሻለናል። እስራኤል አስመስክራለች የበላይነቷን በዚህ አካባቢ ብቻ ሳይሆን በዓለም አቀፍ ደረጃም በጦር ኃይሏና በጦር ስልቷ የበላይነትን አስመስክራለች። እና ስለዚህ ከእሷ ጋር መቅረቡ እንጂ መራቁ ይወዳናል የሚል ስም ስላደረባቸው ከወይታሩ ውስጥ ውስጡን ከእስራኤል ጋር ለመነጋገር ጀምራለች
0: የሚባለው ለዛ ነው ማለት ነው። እንደዚህ አይነት መረጃ እየተሰማ ያለው ለዛ ነው ማለት ይቻላል።
1: አዎ፣ ለዛ ነው።
0: እሺ።
1: እና እንደዚህ ያለ እንትን እያደረባቸው ነው የሚገኙት። አሁን የሁቲን ይህን የባቤል መንደብና ወሽመጥ የባህር ወሽመጥ መያዛቸው እና ሳውዲ አረቢያን መድፈራቸው ብቻ ሳይሆን ሌላው ደግሞ የሚጎዳው ባልናገር መሰለ ግብፅን ነው። ግብፅ በዚህ አካባቢ ጠንካራ መከላከያ ሰራዊት አላት። በርካታ ዘመናዊ ጦር መሳሪያ አላት። የምትባል ሀገር ናት። ይሁንና ሁቲሞች ይህን የባቤል መንደምን ሲዘጉት ከአረብ ባህርና ከህንድ ውቅያኖስ በኩል ማለት ከሩቅ ምስራቅ እስያ ተነስተው ወደ ምዕራብ አውሮፓ የሚያልፉ የንግድ መርከቦች በባቤል መንደብ አቋርተው በቀይ ባህር አድርገው ስዊዝ ካናል ነው እንግዲህ የሚደርሱ ስዊዝ ካናል። ከዚያ ሲደርሱ ግብጾቹ ከእነዚህ መርከቦች በርካታ ቀረጥ ነው የምትከፈለው። አሁን ግብጾች በቢሊዮን የሚቆጠር ብር አጥተዋል በዚህ ምክንያት በዘጋቱ ምክንያት ቀደም ሲል እና ይሄን ያደረጉባት ይያሉ እነዚህ በቅርብ የሚገኙ ሆቴሎች ግብጽም ምንም ባይ ነገር ያደረገች ዝም ብላ ተቀምጣለች እና ይሄን ያሳየው ምንድነው እንግዲህ ተፈራርተው መኖር ነው ሆኖ ያለው ሌላው ያደርግልኝ የሚል እንጂ መስራታቸው በራሳቸው አለ ማለት እስራኤል እንደሆነ ነው ሁሉም እያጨበጨበ ነበር የሚነሳ ውድማት እና ጥፋት ከደረገጽ ትመለስ ያለባት ብለው የድሮ መፈክር ነበራቸው። አሁን ያው ላይ የተሰነ ሌላ አመለካከት እያዙ ያሉበት እስራኤል በኩል እና አሁን ሰታያቸውን ዛረቦች እነሱ በነሱ የማይደጋገፉ ተዛዝሮ ሆነዋል ይሁንና በዚህ አካባቢ በተለይ በዚህ አካባቢ ተክለው መሰረት ውልበታም ካልሆንክ ኃይለኛ ካልሆንክ ጠንካራ ካልሆንክ ትጎዳለህ።
0: በጣም ሌላው እንደ ወራሃሚም ስለ ሳውዲያ ካወራን አይቀር ሳውዲያ ከአሜሪካ F-35 የሚባለውን ዘመናዊ የውጊያ አውሮፕላን ለመግዛት እንደ ተፈቀደላት እየተወራ ነውና ይሄ ነገር በእስራኤል የደህንነት ተቋማት በጥሩ አይን የሚታይ አይደለም ይባላል። ምክንያቱም የእስራኤልን በመካከለኛው ምስራቅ የበላይነት ሊሰብሮ ይችላል የሚባል ስጋት አለ። ይሄስ እንዴት ይታያል?
1: እስራኤሎቹ እየተቃወሙ ነው አለች። ይሄንም ቀደምም ታስቦ ነበር እንደገና ተዘንግቶ የነበረው ሁኔታ ደሰ ደግሞ እንደገና እንግዲህ ይሁን እነዚህ ሆቲሞች ሳውዲ አረቢያን በተፈሩበት ጊዜ አሁንም እየተፈሩ ባሉበት ሰዓት ሳውዲ አረቢያዎች አሜሪካም እንዲሁ ቸላ ስትል እስራኤልም ያው በይፋ ከሁቲም ጋር መዋጋት ስላልፈለገች በምስጢር ከቻይና ጋር መገናኘት ጀምራለች ሳውዲ አረቢያ የሚባል ነገር ተወርቶ ነበር። እንግዲህ አሁን ይሄ ከሆነ ቻይናዎቹ ወደዚህ አካባቢ እግራቸውን እንዲያስገቡ አሜሪካ አትፈልግም ፈጽሞ። ይህ አካባቢ በአሜሪካ ቁጥጥር ስር በአሜሪካ የበላይነት እንዲተዳደር ነው እንጂ የአሜሪካ ተፎካካሪ የሆነችው ቻይና ወይም ሩሲያ እንዲገቡ አትፈልግም። ስለዚህ ያ እንዲያሁን ይመስላል እንግዲህ የአውሮፓሮች ለሳውዲ አረቢያ F-35 እንዳሉትን አውሮፓኖች በ24 ቢሊዮን ዶላር ለመሸጥ ፍላጎት እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ነው ስቴት ዲፓርትሜንት ይፋ አድርጎታል። ይህን ጥያቄም በኮንግሬስ እንዲጸድቅ ለኮንግሬስ አቅርቦታል ነው የሚባለው። እንግዲህ አሁን እንግዲህ ሆነ ይሄ ቀረበ እንጂ አውሮፓኖች ተዘጋጅተው ተሰርተው ወደ ሳውዲ አረቢያ እጅ እስከሚገቡበት ድረስ ቢያንስ ከ4-5 ዓመት ይወስዳል።
0: አዎ ልክ ነው።
1: ያ አንዱ ነው። ሌላው ደግሞ እነዚህ አውሮፓኖች በአሜሪካ ካምፓኒ የተሰሩት እንደተሰሩ የሚሰጣቸው ለሳውዲ አረቢያ፣ እስራኤል ግን ከተረከበች በኋላ እነዚህን አውሮፓኖች በራሷ ቴክኖሎጂ በራሷ ዘመናዊ ችሎታ አርቅቃር የምታዘጋጃቸው ያ እንግዲህ ከአሜሪካ ጋር አስቀድማ የምታደርገው ስምምነት ነው እና እነዚህ አውሮፓኖች በእስራኤል ተሻሽሎ የሚሰሩ ስለሆኑ የሳውዲ በላይነት አሁንም ቢሆን አይቀነስም የሚል አመለካከት ነው ያለ።
0: መልካም። ሌላው አውሮፓውያን ሩሲያ ጥቃት አድርስብናለች የሚል ስጋት አላቸው ተብሎ ዛሬ ሲወራ ውሏል። ሩሲያ ለምን በአውሮፓ ላይ ጥቃት ማድረስ ትፈልጋለች? የአውሮፓውያን ስጋትስ ምን ያክል እውነት ነው እየተወራ እንዳለው? ረሃሜ
1: ፈርተዋል። አውሮፓውያኖቹ አሁን እየፈሩ ነው ያሉት። ይኸውልህ አውሮፓውያኖቹ በጣም የፍርሃት ሁኔታ ነው እያሳዩ ያሉት። ለመገለል ብቻቸውን ፈርተው ለመኖር ውስጣቸው በተለያዩ ውጭ ሀገር ስደተኞች የተሞሉ እና የውስጥ ፍርሃት ያለባቸው ሀገሮች ሆነ ያሉ ተረባለ አሁን ገድሮች አይደሉም። ይሄ የናቶ የሚባለው የሰሜን አትላንቲክ ቃል ኪዳን ሀገሮች ማህበር የዚያ መሪ ድሮ የተቋቋመው ከሁለተኛው ዓለም ጦርነት በኋላ ነው። የዚያ መሪ እንግዲህ አሜሪካ ነች። አሜሪካ ፕሬዚደንት ትራምፕ ያላቸው ፖሊሲ ምንድን ነው? እነዚህ የአውሮፓ ሀገሮች ከአሜሪካ የሚሰጠውን ገንዘብ ብቻ እየበሉ እነሱ ያላቸውን ድርሻ አይወጡም፣ ገንዘብ አይከፍሉም የሚል አቋም ይዘው ገንዘቡን እየቀነሱ ሄደዋል አሜሪካ እና አውሮፓኖቹ ብቻቸው የመቅረት ሁኔታ የለየባቸዋል ነው። ይህ እንግዲህ ብቻ ሳይሆን የሩሲያና የዩክሬን ጦርነት ያው የምናውቀው ነው። ምዕራቦቹ አውሮፓኖቹ በተለያየ መንገድ ዩክሬኖችን ይረዳሉ የሚል ቁጣ በሩሲያ በኩል አለ። አሁን እንግዲህ ለገሰኞ ሩሲያ ውስጥ ብሔራዊ ፓርላማ ምርጫ ላይ ዱማ ይሉታል በእነሱ ቋንቋ ምርጫ አለ። ይሄ ምርጫ ካበቃ በኋላ ፕሬዚዳንት ፑቲን ፖሊሲያቸውን እንደገና ቀይረው ጠንካራ የሆነ ፖሊሲ ይዘው በተለያዩ ዘዴዎች በተለይ በምስራቅ አውሮፓ የሚገኙትን ወደ ሩሲያ ቀረቤት ያላቸውን ከ27ቱ የአውሮፓ ህብረት አባላት ሀገሮች መካከል እነሱን ለመጉዳት በተለያየ ዘዴ ለመጉዳት ይፈልጋሉ የሚል ጥርጣሬ አለ። እና ይህ ሁኔታ እንግዲህ ይኸውልህ አንዳንዴ ኃይል ራሱ ድክመት ነው። ምን መሰለህ ድክመት የሚያስከትለው አሁን ሩሲያ እንግዲህ ካሉት አምስቱ አያላ መንግስታት መካከል አንዱ አለች። እንግዲህ ይሄ ማለት እንግዲህ በሌላ ቋንቋ የኒውክሌር ጦር መሳሪያ አላት ማለት ነው። እና ይሄ ያላት ያ በዛ በተጠቀምሮ ዩክሬን እስካሁን ድረስ አላት ነበር የምታደርገው ጨረሳ ነበር። ግን ማድረግ አትችልም ማለት ስለማችል አሁን እንግዲህ ባላት ምን ባለው አንተልኝ
0: አቅምን ለመሳሪያ
1: አዎ መሳሪያ የመጠቀም ይችላልበት መሳሪያ ኮንቬንሽናል ወርፈር ይሉታል የተቀባይነት ያለው የጦር መሳሪያ መጠቀም ማለት ነው እንግዲህ። እና የኒውክሌር ሲሆን ግን መጠቀም ያለበት መጦር መሳሪያ ነው። እና በዚያ ብቻ የተጠቀመች ያለችው በዚያ ነው እንግዲህ ዩክሬን እችን ሀያላን መንግስት ከአምስቱ ሀያላን መንግስት ከባሉት መተፈረጀውን ሩሲያን ይህን ያህል ጊዜ ታወገቻለችው። ስለዚህ ይሄ አንድ ድክመት ሆኖባት ያለው ለሩሲያ ይሄ ነው እንግዲህ። ስለዚህ ዩክሬንን ለማዳከም የምትችለው እነዚህ የአውሮፓ ሀገሮች በማስፈራራት እርዳታ እንዳይሰጡ በማድረግ በዚያ በዚያ ነው የሚል ጥርጣሬ ነው ያለ። እንግዲህ እነዚህ የአውሮፓ ሀገሮች ቀደም እንዳልኩት የስደተኞች መናኸሪያ ሊሆኑ አሉት። እና ስታየው ዛሬ እዚያ በርካታ የተለያዩ ሀገሮች የገቡ ስደተኞች በተለያዩ የህብረተሰብ አካል ሆነው በተለያዩ ፖለቲካ ተጽዕኖ እያደረጉ ነው የሚገኙት። እና ይህ ሁኔታ ቀስቀስ እያለ አሁን ለምሳሌ የምናየው ነው ስሜት ወደ አሜሪካ ምሬድ አሁን አሜሪካ እንደ ድሮ አይደለችም። አሜሪካ የድሮ የአሜሪካውያን የሚመሯት ሀገር አይደለም ሆናለች። አሁን እንደ ለምሳሌ ማነው ሻምጣል
0: የሜምዳኒ
1: ነው ከንተባ ሜምዳኒ ስለ ለምሳሌ ብንወስድ ስከይ ደረጃ ደረሰ ስላም ኒውዮርክን ያው ከንቲባ ነው የሚመራ። እና በቺካጎም እንደዚህ ደግሞ አንድ አለ በሚሽገን ቺካጎ ነው ቺካጎ። እና ይሄን የመሳሰለ በተለያዩ ሀገሮች የምዕራብ ሀገሮች ይሄን የመሳሰለ ችግሮች እየታዩ ነው ያሉት። ባለፈው ጊዜ እናስተዋሰለን አሜሪካ ያሁን ለአድማ የተካሄደው በተለያዩ ካምፖች ያሁን ለቀስቀሳ ያደረጉት ዘመን ናቸው። እዚያ የሚማሩ ስደተኞች ናቸው በብዛት
0: ልክነ
1: እና እነሱ ናቸው። ሌላው ደግሞ ያው ሌሎች የአረብ ሀገሮች ሀብታሞች ናቸው በሀብታቸው እየገዙ ነው የሚጠቀሙ አሉት። በዚያ ነው እንግዲህ ለአንዳንዱ የጭንቅላት እድል ይሰጠዋል እግዚአብሔር፣ አንዳንዱ ደግሞ ለሀብታቸው።
0: ልክነ ሌላው እንደ ምን ያክል ተጽዕኖ ይፍጠራ ይፍጠራ አላውቅም። በዛሬው ቀን የኢንዶኔዥያው ፕሬዚዳንት ከዛሬ አመት በፊት እስራኤል ደህንነቷን መጠበቅ አለባት ብለው ከእስራኤል ጎን የነበሩ እንደውም በኢብሪት ሻሎም ብለው የተናገሩ ዛሬ ግን ፍልስጤማውያን ነጻነታቸው ማግኘት አለባቸው ሹክራር ፍልስጤን የሚባል ንግግር ተናግረዋልና ይሄ ነገር እንደው በአንድ አመት ውስጥ ይሄን ያክል ለውጥ እስራኤልና ኢንዶኔዥያ ምን ቅራኔ ውስጥ ገብተው ነው ወይስ ምንድን ነው እንደው በደንብ ተመልክተው ተሆነ ራሚ?
1: አልተመለከትኩት ችግሩን የመቼም በደ እንግዲህ እዚህ ያለ ሳይሆን ይኸውልህ ኢንዶኔዥያ በዓለም ከሚገኘው የሰላም ሀገሮች በአንደኛነት እንትን የምትገኝ ሀገር ናት። በርካታ
0: ቁጥር ያላቸው
1: ስለማመጠቀት የሚኖሩባት ሀገር ናት። ይህ በእንዲህ እንዳለ ቀደም ሲል ተወርቶ ነበር የኢንዶኔዥያ ፕሬዚደንት ወደ እስራኤል እንደው ይመጣሉ ተብሎ ተገምቶ ነበር ሶስት እንደሆን እና እዚያ ደረጃ ያደረሰው ነበር። አሁን አንዳንድ አንዳንድ ሰሞን የጊዜያዊ ሰሞንተኝነት አይደለም አንድ ነገር ስታይ እዚያው የመጨመር የመደመር ባህሪ ያድረባቸዋል አንዳንዶቹ።
0: አዎ የሆነ ትሬንድ ነገር ይዛሉ።
1: እንደ ትሬንድ ነገር አዎ። እና ከዚያ አብሮ እንደ ቦይ ውሃ አብሮ የመጓዝ ሁኔታ አለ። እና ይህም ደግሞ ከዚያ ጋር የተያዘ ነው መስሎኝ የሚታየኝ እንጂ ውስጥ ውስጡን ከሳያል ጋር እንደዚሁ ያን ተጣልቶ ተካረዋል። ሳያልን የተለያየ መደፍ ላይ ያሰጣሉ ምናምን ብዬ አልገመተም።
0: አሎ
1: አቤት።
0: አዎ አንተ ጋር ነኝ። እሺ።
1: እና እንደዚያ ነው መስሎኝ የሚታየኝ ሁኔታውን።
0: አዎ
1: መልካም ምንም ቢሆን ተለቀው የማላየውጥም።
0: አይ ያው ነው አሁን ብዙም መግለጫው ይሄን ያክል በዚህ የተነሳ ነው ምናምን የሚያለ እንደው ከአንድ አመት በፊት ከእስራኤል ጎን ነበርኩ የሚሉ መሪ አሁን እንደዚህ ሲሉ ነው እንጂ እንግዲህ ነገ የሆነ ነገር ካለም ቀስ ብሎ ይወጣል በዚህ ምክንያት ነው ይባላል። ያው
1: ብዙ ሀገሮች እስራኤልን ያኔ አብረው እስከ ድረስ መተው እንኳን ያን ችግር ሁላ ተመልክተው አስነው ተመለሱ። እንደገና አቋማቸውን ቀይረው ዛሬ እስራኤል አቋም እስራኤልን ደብዳቤ እስራኤልን ተወቀስ አድርገዋታል ባለም መድረክም በተለያዩ ዓለም አቀፋዊ
0: ትክክል። አዎ አዎ አዎ። እንደው አዲስ ሳምንት ነው እየጀመርን ያለ ነው እና ረሃሚም እንደማጠቃለያ የምትለው ነገር ካለ
1: ነውል። እንግዲህ አሁን ሁላችንም ሁሉም የሚመለከተው ይሄ ምርጫውን ጉዳይ በተመለከተ ነው።
0: አዎ
1: እንግዲህ የምርጫውን ጉዳይ በተመለከተ ቅስቀሳው ቀስ በቀስ እየጀመረ ያለ ሁሉም እያንዳንዱ ፓርቲ እኔ ከሶሻላለሁ እያለ ራሱን በጥሩ ተናቀረብ ነው ጥረት እያደረገ ያለው። ይህን እንግዲህ እኛ በሙያችን የተከታተልን ጥራትና ብቃት ያለው ታማኝ የሆነ የማያደላ ዘገባ ማቅረብ እንዳለብን ነው እኔ የምመክረው።
0: በትክክል ረሃሚም ባልደረባችን አንጋፋው ጋዜጠኛ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ሳምንት። ሻቧቶ እሺ። ባይ። የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ተባልደረባችን ጥላሁን መልኬ ጋር እንወያያለን። እሱም በስልክ መስመራችን ይገኛል። ጥላሁን እንደምን አመሸ? ጥላሁን ስልክህ በደንብ አይሰማም ቦታ። እሺ አሁን ይሻላል።
2: ሰላም ብያለሁ ለአንተም ለረሃሚም ለአድማጮችም።
0: መልካም መልካም። ሰላም።

0: ሁኔታው በጣም የሰጋ አፍሪ ከመሆኑ የተነሳ ውጥረቱ እንዳለ ነው። በርግጥ ገብርኤል እንደው ከዜናው ታሮች ምን ሰማው ከፊል ይሁን እንጂ ለውዳና ሰማያ አካባቢ ያለው ሁኔታ ሽብር ፈጥራ አድርገ መከላከያ የሚሰራው ስራ በጣም በጣም በጣም ሰፊ ነው። ማለት በይሁዳ ባላ ሽብር ፈጥራ አድርገ መፈጸም ከመፈጸሙ በፊት ድሮ ከተፈጸመ በኋላ ነበር እርምጃ የሚወሰደው። አሁን ግን ገና ከመምጣቱ በፊት የሚንቆላሽበት ሁኔታ አለ። ያን ዳታ ግን ለመገናኛ ማታ በየቀኑ ቢነገር ኑሮ እንጃ ዜጎችም ድንጋጤ ውስጥ የመግባት ከለዛ ይሆናል። አይነገር ከሚነገረው የማይነገረው ይበልጣል። እዚህ ላይ ደግሞ መመልከት ያለብን ከ2011 ዓመተ ምህረት ወዲህ በይሁዳና ሰማርያ በይሁዳውያን ላይ ፍልስጤማውያን የሚያደርሱት የሽብር ፈጠራ ድርጊት ቁጥሩ በጣም ቀንሷል። በጣም ከሚገባው በላይ ድሮ በየቀኑ ይሁዳውያን ተገደሉ፣ ተቆሰሉ የሚል ዜናዎችን እንሰማ ነበር። አሁን በከፍተኛ ሁኔታ ያው ዘመኑ ቴክኖሎጂ የተሞላበትና እንደገና እስራኤል ከደረሰባት በደልም ያው ትማራለች፣ መልሳ ደግሞ ራሷን አስቀድሞ መከላከል በሚል ብዙ ብዙ ነገሮች ይሰራሉ። ከዚህ ጋር ተያይዞ እንደውም ዛሬ የመከላከያ ማለት የጦር ፊት አዋጆቹ ያዛሚር የእስራኤልን አጠቃላይ የጦር ኃይል ባህር ኃይልን እግር ጦሩን አየር ኃይልን በከፍተኛ ሁኔታ በተጠንቀቅ ላይ እንዲሆን። ምክንያቱም በታሪክ እንግዲህ ከአንድ ሁለቴ የኪፑርን ወይም ስፔሰሮን በዓል ወይም ጾም በተመለከተ ብዙ ጠላቶቻችን የፈጠኑበት ሁኔታ አለ። ከዛ የደረሰን ወይም ያለን መረጃ ኑሮ ሳይሆን በዜጎች ወይም በሀገራችን ላይ ሊደርስ የሚችላል ኖሮ ሳይሆን ግን መጠንቀቅ ይገባናል በሚል በቀጥታ ችግር ከተፈጠረ አስቸኳይ መልስ እንዲሰጥ በመከላከያ ኃይሉ አየር ኃይልም ሆነ ባህር ኃይል ምድር አጠቃላይ ማለት ነው መመሪያ ሰጥተዋል። አጭር ዛሬ ወጣት መግለጫ ነው። ምን ማለት ነው? ያው አገሪቱን ደህንነት ለመጠበቅ ሲባል ለምሳሌ አየር ኃይሉ በየቀኑ በተጠንቀቅ ከሚቀመጡት ማለት የታጠቁ የጦር አውሮፕላኖች ቁጥራቸው በጣም ሰፊ የሆነ ቁጥር እንደተመደበ አየር ኃይሉም ባህር ኃይሉም አጠቃላይ የሀገሪቱ ክልል ማለት ነው ሌት ተቀን በተጠንቀቅ ያንን የፈለግኩት ምንድን ነው ከባህሉ ጋር በተያያዘ ያው ሀገሪቱ ነን ዜጋዎች ባህሉን ጀምረው እንዲጨርሱ ከማድረግ ደርስ አሁን ጠይቀ ይሁዳና ሰማርያ አካባቢ ይሁል ብጥብጡ እንዳለ ቢሆንም እንዳልኩት ቢንኮላሽም ግን አሁንም ቢሆን ምናልባት አስከፊ የሆነ እንዲሁም ከያዝነው ጦርነት የባሰ እዚህ ከጎራብተውን የሚኖሩ ከ2 ሚሊዮን በላይ የፍልስጤማውያኖች አሉ። ጋዛ ውስጥ ካሉት በተለየ ሁኔታ ማለት ነው። እነሱ ምናልባት በተለያዩ ምክንያቶች የሀማስ ድርጅት ኮተኮታቸዋል፣ ከኢራን ድጋፍ የተደረገላቸው ብዙ እንደገና የዳይሽ እና ሌሎች ሽብር ፈጠራ ድርጅት አይዲዮሎጂ የሚከተሉ አጠቃላይ በእስራኤል እና በይሁዳውያን ላይ በጣም ጥላቻ ያላቸው ብዙዎቹ አሉ። አንድ ላይ በመሆን ምናልባት ይበልጥ ከራሳችን ከኛ አብራቸው የወጡት በአካባቢው የሚኖሩ በጣም አክራሪ ይሁዳውያን በፍልስጤማውያን የሚያደርሱት የማቃጠልና የመግደል ሽብር ፈጠራ ድርጊት ያ ተያይዞ ምናልባት ሶስተኛው የአረብ አመፅ ሊነሳ ይችላል የሚል በመከላከያ ኃይሉ ከፍተኛውን ስጋት አለ። ለዚህም ሲባል ብዛት ያለው ወታደሮቻችን ወደ ቦታው የተላኩበት ሁኔታ አለ። በጣም ብዙ ብዙ ወታደሮች በቦታው ይገኛሉ። ምክንያቱም ፍራቸው ስላለ ነው። አሁን ያን አስቀድሞ ለመከላከል ምናልባት አመፅ ከተነሳ እንዴት ማፈን እንደሚቻል በሚል እና አንዳንድ የጠቀስካቸው የጦር ጀኔራሎች ከአሁን በፊት የነበሩት የቀድሞ የጦር ጀኔራሎች የሚጠቁሙት እንዲሁ አይደለም ስለሚያውቁትና ደግሞ በዚህ ዙሪያ ጥናት ስለሚያደርጉ ነው። አካባቢው በጣም ማለት ከዚህ መተነው አስቀድሞ መጠንቀቅ ከሚል የተነሳ ይበልጥ ግን ለእስራኤል እነዚህ የጦር ጀኔራሎችም ሆነ ሌሎች ፖለቲከኞችም ሌሎች ባለስልጣኖችም የሚጠይቁት ምንድን ነው የሚናገሩት መንግስት በዛ ላይ ከፍተኛ የሆነ ስራ መስራት ይገባል። ምን ማለት ነው? ይኸውልህ ገብርኤል በይሁዳና ሰማርያ አካባቢ ይኸውልህ ከግማሽ ሚሊዮን በላይ የሚሆኑ ይሁዳውያን አገሪቱ እውቅና ሳትሰጣቸው ቤታቸውን ሰርተው ይኖራሉ። ያን እንግዲህ የተወረረ መሬት ነው በሚል ብዙዎችም ብዙ ትችትም ይደርስብናል። አሁን በትክክል ወደ 180 የሚሆኑ የይሁዳውያን ሰፈሮች ቦታው ያው መንግስት እውቅና ባይሰጥም እንግዲህ የሚኖርበት ሁኔታ ሊያልኩ ከግማሽ ሚሊዮን በላይ የሚሆኑ ዜጎች ተጨማሪያው ስልጣን ላይ ያለው መንግስት በነበረበት ወቅት ተጨማሪ ወደ 84 የሚሆኑ መኖሪያ ሰፈሮች ተሰርተዋል። በፍልስጤማውያን ዘንድ በሌሎች ዓለም መሪዎች ዘንድ አሁን እየተተቸን እየተጣላን ያለው ለምን ትገነባል በሰው መሬት ለምን ትሰራላችሁ የምንባለውም ለዚህ ነው። ተመልከት 84 ማለት ነው። ሌላ ወደ 140 የሚሆኑ
1: ይሄንን መንግስት እንደዚህ ብለው የሚተቹ ሰዎች ለምን እንደሆነ ይገባኛል። ግን አሁን ያለው መንግስት ርዕዮተ ዓለሙ አቋሙ ሀገሪቱን ማስፋፋት እስራኤል ሽሌማ የሚለውን ማሳደግ እንደሆነ ይታወቃል። እና ይሄን መንግስት መርጦ እንደገና መተቸቱ እንዴት ሊሆን ይችላል?
0: ጥሩ ጥያቄ ነው። ግን እዚህ ለጥያቄ ወልገብርኤል የሚተቹት መራጮች እኮ አይደሉም።
1: በትክክል መራጮች ግን ዜጎች አሁን ለምሳሌ

0: ዜጎች ሌሎቹ የሚቃወሙ አሉ። ይህንን የማይመለከቱ ለምሳሌ ተቃዋሚ ፖለቲካ ፓርቲዎች ግን ከዚህ ካሉት እስራኤላውያን ዜጎች ውጪ ከፍተኛ ትችት እየደረሰብን ያለ በአውሮፓ ዓለም በምዕራቡ ዓለም ነው። ባለፈው ሳምንት አቃለ ወደ 12 የሚጣጉ የአውሮፓ ሀገራት እንግዲህ እስራኤልን የኢኮኖሚ ማዕቀብ በይበልጥ ደግሞ በይሁዳና ሰማሪያ በምስራቅ ኢየሩሳሌም እና በጎላን ተራራ የሚመረቱ ምርቶችን አንገዛም ሲሉ እና በውጭ እንድትችበት ሁኔታ ነው። አሁን ቅድም የጀመርኩ ለመቀጠል ያህል ከተጨማሪ 84 መኖሪያ ወደ መሳርባ የሚሆኑ እንዴት ነው የሆነ ጎጥ ላይ ሆነው የሆነ ጊዜ መጠለያ በማድረግ እየተመሰረቱበት ሁኔታ አለ። ይህን የውጭ ዓለም ሲመለከት ከፍተኛ በዚያ
1: ወረራ እንደሆነ ነው የሚገነዘበው።
0: አዎ፣ በጥሩ አይን አንታየ። ይህ ብቻ አይደለም፣ ሌላ ወደ መቶ የሚሆኑ እንዴት ነው ልክ ድንኳን መጣማል በእንደዚህ አይነት ሁኔታ በየጊዜው ደግሞ የሚገጠሙና በሚፈርሱበት ሁኔታ አሁን ይህን ሲያዩ ቅድም ያልከዋለ የቀኙ ሮታ የሚከተለው መንግስት ስልጣን ላይ ሲወጣ መንግስት እንግዲህ ሙሉ በሙሉ እንኳን ባለ ግን ከነዚህ ውስጥ ያሉት በጣም አክራሪዎቹ እንደ ቤንግብርና ስሞትሪች አላማቸው በይበልጥ ገንዘብ ሚኒስትሩ በታለ ስሞት አላማቸው ይህ ነው፣ እስራኤልን ማጥፋት ከሚል የሚሆኑትን ነገሮች የውጭ ዓለም አይወድልም። አሁን እነዚህ ነገሮች ተደምረው እዛ አካባቢ የሚኖሩትኝ ኑሯቸው ከተጎሳቆለ ለማስታወስ ያህል እንግዲህ ወደ አካባቢያቸው መጥቶ ስራ መስራት ተከልክለዋል። ህይወታቸው እንዴት ነው? ያው ምንም እንኳ ያው በእስራኤል በኩል እንደ ሽብር ፈጣሪ እምነቱ ባይኖረንም ግን ይህ እነሱ ህይወት ሌላ መጥፎ ደረጃ ደረሰ ማለት ነገ ከነገ በኋላ ልሙት ብለው በሽብር ፈጠራ ድርጊትና እንዴት ነው ሌሎች አመፁን ያነሳል በሚል የእስራኤል መከላከያ ኃይል በከፍተኛ ሁኔታ እንዲያውም ባጀት የሚመደብልኝ የጦር ኃይልም ያንሰኛል በማለት ለመንግስት አቤቱታውን ያቀርባል። ያን ተመልክተው ነው ቅድም ያልካቸው የጦር ጀኔራሎችና ሌሎቹም ይህ ነገር እልባት ማግኘት የሚባሉት።
1: በትክክል። ሌላው ዛሬ በደቡብ ሊባኖስ በሚገኘው በእስራኤል መከላከያ ሰራዊት ላይ የተቀበረ ፈንጅ ፈንድቶ በሁለት ወታደሮች ላይ ጉዳት አድርሷል። ከዚህ ቀጥለ ደግሞ ወደ አዛ ተወርዳለህ። አዛ ደግሞ በእስራኤል አየር እንደ ጋዛ ሰርጥ ዘገባዎች የእስራኤል አየር ኃይል በወሰደው ጥቃት 3 ሰዎች ተገድለዋል የሚል መረጃ አለ። ይሄን እስኪ ከሊባኖስ ጀምረህ ወደ ጋዛ ሰርጥ እንውረድ እስኪ።
0: እንግዲህ እስራኤል በሊባኖስ ያላትን ከቦታው አልወጣ ማለት ሁኔታ ያው አሁንም ባንክሮ ማለት በፍጹም አጠይቁኝ ያለች ነው። ምክንያቱም ምንም እንኳ ጎን ለጎን የተለያዩ ድርድሮች ቢካሄዱም በአሜሪካ አሸማጋይነት እስራኤል ከቦታው ጦሯን አታወጣም። በሚገርም ሁኔታ ደግሞ አሊታሄር የተሰኘውን የኮረብታማ ቦታ በደቡብ ሊባኖስ ለሀያ ዓመት ያህል ከኢራን ድጋፍ በማግኘት የህዝቡላ ድርጅት የገባውን የምድር በታች ምሽግ ከተማ ማለት ይቻላል እሱን እንግዲህ ያው የተቆጣጠረችበት ከዛም አልፎ ያፈነዳችበት ሁኔታ አለ። አልፎ አልፎ የእስራኤል ጦር ኃይል አንዳንድ ቦታዎች የጦር መሳሪያዎችን ወይም ምሽጎችን በሚፈትሽበትና ወደ በሚገባበት ወቅት እንደዚህ የተጠመዱ ፈንጆች በመፈንዳት በወታደሮቻችን ጉዳት ያደርሳሉ። እንዳልከው እንግዲህ ሁለት ወታደሮች የቆሰሉበት ሁኔታ አለ። ይህ ሁኔታ አሁንም ጦርነት ላይ እስካለን ድረስ በህይወትም እንዴት ነው ምንም እንኳን እንደነበሩ ባይሆንም በወታደሮቻችን ላይ መጠነኛ የሆነ ስጋቱ አለ። ምክንያቱም የህዝቡላ ድርጅት አሁንም ቢሆን እጁን አጣጥፎ አይቀመጥም። የቀበራቸው ያስቀመጣቸው የደበቃቸው ብዙ ፈንጆች አሉ። መኖሪያ ቤቶች ውስጥ ስትገባ ልጆች ያሉበት ቤት ተፈነበት የጦር መሳሪያ ፈንጅ የተቀመረበት ሁኔታ አለ። እንኳን ለዜጎቹ አይጨነቁ። በእንደዚህ አይነት ሁኔታ እስራኤል መከላከያ ወደ ቦታው ገብቶ በሚፈትሽበት ጊዜ የመፈንዳት ሁኔታ አለ። ይህም ደግሞ በአዛ በይበልጥ አዛ ውስጥ በጣም በጣም ወታደሮቻችን በከፍተኛ ሁኔታ የተጎዱበት ሁኔታ አለ እና ጠላቶቻችን ይህንን ከማድረግ ወደኋላ አይሉም። ወደ ደቡብ ሲሄድ የአዛን ተጨባጭ ሁኔታ 3 አልክንጅ ገብርኤል 6 ደርሷል። የሟቾቹ ቁጥር ወደ 6 ደርሰዋል። አጠቃላይ በእስራኤል አየር ኃይል ማለት እስራኤል ወታደሮቿ ቢጫ መስመር ከምን ነው እንግዲህ ለማስታወስ ያህል 60% የሚሆነውን የአዛን ምድር የእስራኤል መከላከያ ተቆጣጥሮታል። 40% የሚሆነውን ያው ሐማስ ድርጅት ማለት ነው የሚያስተዳድረው። አሁን ከዛ አልፎ አንዳንድ ቦታዎችን ዋሻዎችን ማፈላለግና መመንጠር አለ። የጦር መሳሪያዎች እንደገና ሽብርተኞች ወደ መከላከያችን በመጡበት አስቀድሞ የሚወሰድ እርምጃ አለ። አጠቃላይ ዛሬ የአየር ጥቃት እንግዲህ ወደ 6 ከነዚህ ውስጥ ህጻኖች እንዳሉበት ይነገራልኝ ወደ 6 የሚሆኑ ፍልስጤማውያኖች የተገደሉበት ሁኔታ አለ። ይህ ሁኔታ እንግዲህ አሁንም ቢሆን የተከፈተው በር አለመዘጋቱና ጦርነት ለመሆናችን እንደሚያሳየው።
1: ኦኬ። ሌላው ምንም እንኳ ቅድም ረሃሚም ነክቶታል፣ ግን አንተ እንድትነካው እንፈልገው የአንተም እይታ ምን ይመስላል ነው። አሁን የሁቲ አማጽያኖችና የሳውዲያ ቅራኔ ወደ ጦርነት፣ እንደውም ሁቲዎች ዛሬ በሳውዲ አረቢያ ዋና ከተማ ሪያድ ላይ ጥቃት አድርሰዋል። በምን በምን ላይ ነው ጥቃት ያደረሱት? ይሄ ግጭትስ ወደዚህ ነው ሊወስድን የሚችለው? ሳውዲያ ምን እያሰበች ነው ያለችው?
0: ሳውዲ አረቢያ ሱሪዋን እንዴት ነው ግሯ ላይ ማለት ነው እንግዲህ የቀበቷን የከታችበት ሁኔታ የተዋረደችበት ሁኔታ አለ። ዝሬ መጠቆም ያህል ገብርኤል ሳውዲ አረቢያ ማለት በኢኮኖሚ በመከላከያ ያለው ሆነ በሀብቷ በጣም ሀብታም እንግዲህ በዛለም በካክለኛው ምስራቅ ማለት ነው በጣም በጣም ሀብታም ከሚባሉ የጦር ኃይሏ ለጦር ኃይሏ የምትሰጠው ባጀት ራሱ የምትበደበው እንኳን ከእስራኤል በጥፉ ይበልጣል። በሳውዲ አረቢያ የባጀቷ እንግዲህ ወደ 84 ቢሊዮን ዶላር ይደርሳል አጠቃላይ ባጀቷ ማለት ነው። ምን ማለት ነው? ከእስራኤል ጋር ስታነጻጽረው እስራኤል ወደ 47 ቢሊዮን ዶላር ይደርስ ነው ተመልከት። ካፕታን ይህ ብቻ አይደለም፣ የጦር መሳሪያዋን የወታደሮቿን ቁጥር ስታይ ከሩብ ሚሊዮን በላይ መደበኛ ወታደሮች እኮ አሏት ሳውዲ አረቢያ። ወደ 260 ሺህ የሚጠጉ ወታደሮች አሏት። ሌላው ወደ ጦር አውሮፕላኑ ስትሄድ አሁን ቀደም ከራሃሚን ጋር ትወያዩ ነበር ኤፍ35 በተመለከተ አሁን ከዛ ሳደርስ ኤፍ35 ለዘመናት ተመኝ የነበረውን የጦር መሳሪያ ጇ ከማስገባቷ ማለት በእርግጥ ብዙ ጊዜ ወስዳል ሊወስድ ይችላል። ግን ከዛ በፊት ኤፍ15 የሚባለው በጣም ዘመናዊ እሱ ድሮን ዘመናዊ የጦር አውሮፕላን ነው። እሱ ራሱ በጇ ወደ 300 የሚጣጉ የጦር አውሮፕላኖች አሏት ኤፍ15 ብቻ። እስራኤል ስንት ብትለኝ አሁን 80ዎቹ አካባቢ ወደ 86 ወደፊት ደግሞ ወደ 50 የሚሆኑ ለመግዛት እንግዲህ የተስማማችበት ሁኔታ ለአሜሪካ ተመልከት ያላትን የጦር ኃይል ይህ ሁሉ ኖሯት በነጠላጫማና በጀላብ ያክላሽን ኮፒ ዘው ወደ ቦታው የሚሄዱትን የሁቲም አማጽያን መቆጣጠር አቅቷታል። ምንድን ነው ስትል ትርጉሙ በቃ እርምጃ መውሰድ ትችላለች። አዎ ካሁን በፊት ማድርጋለች። ግን የምትወስደው እርምጃ ስትለው ሳውዲ አረቢያ ጥቅምና ጉዳቱ በምታመዛዝን ይህን እንዴት በዲፕሎማሲ በማረጋጋት እንዲያው ለጊዜው ወይም ደግሞ ሌላ ኃይል መጥቶ በማገዝ ነገሩን እልባት ለማግኘት መሞከር እንጂ ከነሱ ጋር የጦር እርምጃ ጦር ማውዙ እንደማያዋጣ ስለመምሪያቱ ለሽብር ፈጣሪዎች ናቸው። ሳውዲ አረቢያ አሁን ከሁቲ ማማከያን ጋር እነሱ በጣም ይሞግቷት እንጂ ከጀርባ ኢራን አለች። ከዛም አልፎ ኢራቅ ውስጥ የሚገኙ የኢራን ደጋፊዎች አሉ። እንደውም እንዲህ የነዳጅ ቱቦ ማለት ነው እንግዲህ ወደ ምዕራብ ዓለም የሚሄደውን የምትሸጠውን ምርቷን ሳውዲ አረቢያ ከኢራቅ ያሉትኝ የኢራን ደጋፊዎች ናቸው ያፈነዱትኝ። አሁን ከሌሎች ጋርም እንዴት ነው ጦርነት ውስጥ ገባሽ ማለት። ስለዚህ ምንድን ነው ከድንጋጤ እንደገና ልምዱ የላቸውም እኮ ገብርኤል። ሳውዲ አረቢያ እኮ ሀብት ኑሯት የጦር መሳሪያዎችን ታካብት እንጂ እንዲያውም እውቀቱ የሌላቸው የጦር አብራሪዎች እንደሌሏት፣ ለምሳሌ እስራኤል አሁን የጦር አብራሪዎቹ በጣም ከዓለም የተካኑ ናቸው። እንዲያውም አሁን ከኤፍ35 ጋር በተገናኘ ምናልባት ሚዛን ለዋጭ የሆነ ለሳውዲ አረቢያ የሚል ጥያቄ ሲነሳ አንዱ ምክንያት አይ የእስራኤል የጦር ፓይለቶች ከሌሎች የተለዩና ብዙ እውቀት አላቸው። አሁን ወደ ሳውዲ ስትሄድ ግን የላቸውም። የጦር መሳሪያዎች አሉ፣ የሚያንቀሳቀሳቸውና የሚጠቀምባቸው የሰው ኃይል የላትም። ይህንን ስታይ አሁን እንዳልኩት በጣም እንዴት ነው አውቶማቲክንና ከቃታ ጥይት ጋር አብረን ማነጻጸር ይቻላል። ይህን ስታይ በጣም እና የሁቲም አማጽያን የሚሉት ምንድን ነው የተጣለ
1: በብር ሁሉንም መግዛት ትችላለህ፣ ግን ያንን የእንትን የሚል ሰው የሚያንቀሳቅስ ሰው ያስፈልጋል ነው
0: የለም የሰው ኃይሏ እስከዚህም ነው። ይህንን የጦር አውሮፕላኖች 300 ያልኩን ኤፍ35 በቀጣይ ምናልባት እንግዲህ የሚቀጥለው 5 ዓመት የመጀመሪያዎቹ ከዛ እስከ 20 ዓመት ድረስ ነው። ኤፍ35ም ገዛችሁ እንበል ተገዝቶ መጋዘን ውስጥ ከገባ ምን ትርጉም አለው ካልተጠቀምክበት? እና የሳውዲ አረቢያ ከፍተኛ ችግር አለ። ከዛ ባስ ብሎ ግን እንዳልኩት እላይ ያለው መሪውም እኮ በዚህ የተካነ መሆናል። እነዚህ ጦርነት ሳያውቁ ለዘመናት ቁጭ ብለው ገንዘብ መሰብሰብ እና ገንዘብ ሀገራቸውን መገንባት በዚህ ነው የተካኑትኝ። ጦርነት የሚለውንን ከጠላት ጋር እንዴት መዋጋት እንደሚለው የለም፣ የጦርነት ሳይንሱ የላቸውም። ስለዚህ ምክንያቱም አያውቁትማ። አሁን ግን እነዚህ ሁቲ አማጽያን የጀመሩት ከፍተኛ እንዲያውም ቤን ሳልማን አልገወራሹ ማለት ነው ሳውዲያው ምናልባት በቅርብ እጁ ሊያነሳ ልካላደ ከሸነፍኩ ላባካችሁ ይባል። ምክንያቱም አሜሪካን እርዳታ ጠይቆ አዎንታዊ መልስ አልተቀበሉም። ሌላው ስምምነት ከተወሰኑ ከአንድ ወር በፊት ከፓኪስታንና ከቱርክ ጋር የደረሱበት እንኳ በአጭር ጊዜ ተግባር ላይ ባይውልም ምክንያቱም በቱርክም ሆነ በፓኪስታን በፍርድ ቤት ማለት በምክር ቤት ህጉ መጽደቅ እና እንዴት ነው በትክክል ተግባር ላይ የሚል ሁኔታ ብዙ ፕሮሰስ ብዙ ሂደት ይጠብቀዋል። እንዲያውም አንዳንዶችም እንዳሉ አመታት ሊወስድ ይችላል። ወዲያውኑ ጦርነት ውስጥ አንዷ ስትጎዳ ሌላው ታግዛለች ማለት አለ የሚሉበት ሁኔታ አለ። አሁን ይህን ስታይ ሳውዲ አረቢያ ብቻዋን የቀረችበት ሁኔታ አለ። ሁቲም ሀይል ኑሯቸው ሳይሆን በእርግጥ የሁቲም አማጽያን የሚናቁም አይደሉም። ይህንን ክላሽን ኮፕ እየው እንጂ ከኢራን የተቀበሉት ብዛት ያለው የጦር መሳሪያዎች እንዲሁም አንዳንድ ኮረብታ ተራራማ ቦታ የደበቁትን አይደለም ሳውዲ አረቢያ እስራኤልን በጦርነት እንግዲህ ልምዶ የተጣመችውን ሳንወድ በግድ እንግዲህ በዚህ ልምድ አካብተናል እስራኤል። አሁን እስራኤልን ራሱ የሚወጡና የሚያስፈራሩ ናቸው የሁቲ ማማሲያ እነዚህ። እና እነዚህ ነገሮች ተደምረው ምናልባት ቤን ሳልማን ወይም ይሄ ያለ አጋውራሹን ሊያድነው የሚችል ሌላ ጥምር ኃይል ካካብ ለምሳሌ ግብጽ በዚህ ትጎዳለች። ግብጽ ቆይታ ውሳኔ ትደርስ ይሆን አይመስለኝም። ግን ወደ ሳውዲ አረቢያ የምታጋድል ከሆነ ሌሎች ሀገራትም ለሁቲ ማማሲያን ይበልጥ ግን በቃ ላይ ተጽዕኖ በማሳደር የሚያቆማቸው ከሆነ ምናምን ለውጥ ይመጣል። አሁን ባለው ሁኔታ ከተሄደ ግን ተመልከት፣ የ110 ኪሎ ሜትር ርቀት እኮ ነው እንግዲህ ከዚህ ተነስ ከሁቲን ወደ ሳውዲ አረቢያ የምትልካቸው የምታስወነጭፋቸው። ከዛም አልፎ ይበልጥ ደግሞ በጣም ወሳኝ የሆነውን ባብል ማንደቤት የተሰኘውን ወደብ ልክ እንደ ሆርሙዝ የሚታሰበውን ያንን የመቆጣጠሩ ሁኔታ ነው። በኢኮኖሚ አቅሟ መጥቷል። አዎ በአሁኑ ሰዓት ሳውዲ አረቢያ በየቀኑ በቢሊዮን ዶላር እያጣች ነው። ሁኔታ ስታይ የጦር ኃይል አንሷት ወይም ያኑሯት ሳይሆን እንዴት ነው ከተለያዩ ሀሳቦችና አውጣ ውርዳ ካሰበች በኋላ ነገሩን በዲፕሎማሲና በማስ እንደዛ ነው እንግዲህ። አሁን የሁቲም ትልቁ ጥያቄ ገብርኤል፣ ሳውዲ አረቢያ ማዕቀብ ጥላለች ማለት የሁቲም አማጽያን ከቦታ ቦታ አውሮፕላን አንድና ሁለት በቁጥር ቢኖራቸውም እንኳን ያንንን ጭራሽ መውጣትና መግባት እንዳይችሉ። መጀመሪያ ጊዜ የወጡት መቼ ነው? የሀሚናይ የቀብር ስነ ስርዓት በዛን ጊዜ ነበር በሩ እንግዲህ የተከፈተው። ያን ቆዩ በኋላ ነው የሁቲም አማጽያን ነገር። ከዛ በፊት ሳውዲ አረቢያ ማዕቀብ አድርገባቸው ነበረ ማለት ከበረራችሁ ከወጣችሁ ካላችሁ ትመታላችሁ የማለት ሁኔታ። አሁን ያንን ማዕቀብ ከናካቴው መለቀቅ አለብሽ የሚል ጥያቄ አለ በሳውዲ አረቢያ። ቅራኔ ነው ከአሁን በፊት የነበረ ነው ጦርነት ውስጥ ገብተው ከቆሳ ስለው በነበረው በየመን እንግዲህ ታሪኩ ብዙ ነው። በርስ በርስ ጦርነት እኳ ራሱ ከመቶ ሺህ በላይ የመናውን የወደቁበት የሞቱበት ሁኔታ።
1: አዎ ሀገሪቱ ተሁለት ተከፍላለች፣ ግልጽ ነው ይታወቀ።
0: ከዛ ጀርባ ሳውዲ አረቢያ እና ሌሎች ሀገሮች እንግዲህ የመንግስቱ ለምክት ማመቃ ለመደምሰስ ያረጉት ሙከራ ሁሉ ከአሁን በፊት
1: ግን አሁን ጥላሁን እንዲያው ዓለም እንደገና በተለይ ከጥቅምት 7 ወዲህ እስራኤልና ሐማስ የገቡበት እንትን ሲሸረሽር የበርካታ ሀገርን ግንኙነት ዓለም እንደገና እንደ አዲስ እየተቧደነች አይደለም ወይ? በመካከለኛው ምስራቅ እነ ሩሲያ የሚባሉ እነ ቻይና አሜሪካን ሰግተው ወይም ደግሞ እሷ ጋር መጋጨቱ አይጠቅመንም ብለው ገብተው የፈለጉትን ማድረግ ሲፈሩ የነበሩ ሀገራት ገናናዎች ማለት ነው። አሁን በቃ ማንም አማጽያን በሆነ ሀገር የሚደገፍ በመካከለኛው ምስራቅ የፈለገውን ቦታ ወርውሮ እንደ ዛሬ ተኩሶ መምታት ይችላል። እንደገና አሜሪካ ስትፈራ የነበረችው እንደማታስቀር በደንብ ኩልል ብሎ እየታየ አገራት ከሀገራት እየተቧደኑ ሌላ ቅርጽ እያያዝን መጠናልና አሜሪካ እየከሰረች ነው ወይስ አሜሪካ ራስ በራሳቸው ይዋጡ የእኔ ጦርነት አይደለም ምን አገባኝ እያለች ነው? በዚህ እርምጃ ላይስ አሜሪካ ወዳጆቿን እያጣች አይደለም? ምንድን ነው የአሜሪካ እንትን አሁን?
0: ሲጀምር አሜሪካ መጀመሪያ የራሷን ጥቅም ከጥቅሟ ጋር የሚሄዱ ነገሮችን ነው ይዛ የምትጓዘው። ማንም ይምጣ ዲሞክራትም ሆነ ሪፐብሊካን ስልጣን ላይ ሲወጣ ይህ ጥቅሜን የሚያስጠብቅልኝ ማለት ሁኔታ ነው። ግን አንዳንዶቹ ለምሳሌ ትራምፕ ስልጣን ላይ ከመውጣታቸው በፊት ጦርነት የሚባለውን ነገር ጭራሽ መርሳት ይገባናል፣ የአሜሪካ ወታደሮች መመለስ አለባቸው ወደ ቤታቸው የሚል እንግዲህ ለማስታወስ ያህል አሜሪካ ዓለም ላይ ከ200,000 በላይ የሚሆኑ ወታደሮች አሏት። ከእነዚህ ውስጥ ወደ 80,000 የሚሆኑትኝ በአውሮፓ ይገኛሉ። በመካከለኛው ምስራቅ አካባቢያችን እንኳ ራሱ ወደ 50,000 የሚጠጉ ወታደሮች አሏት። አሁን የዶናልድ ትራምፕ እቅድ የነበረው ምንድን ነው? ወታደሮቿን አሜሪካ መሰብሰብ ነበር። አሁን ግን ያሉት ሌላ፣ የሚሰራው ሌላ፣ እንደውም ወደ ጦርነት የመካከለኛው ምስራቅ መገቡበት። አሁን እዚህ የምትማረው ምንድን ነው? አሜሪካ የሆነ ቦታ ገብታ ሰላም አስከብራለሁ ስትል ሁኔታውን፣ ምክንያቱም ያን አንድ ቁጥር በኢኮኖሚም በጦር ኃይልም አንዷ እሷ ነች፣ አራጊ ፈጣሪዋ እሷ ነች፣ ተፈሪዋም እሷ ነች። ግን በምታካሄዳቸው በምትገባባቸው ጦር ዘመቻዎች እንዴት እስከ መጨረሻው ማሸነፍ የለ አታውቅም የለም እንደውም ደክማ ከስራ ምትወጣበት እንደምሳሌ አፍጋኒስታን ውሰድ፣ ኢራቅም ውሰድ። ይህንን ስታይ ከስራ ምትወጣበት ሁኔታ አለ። አሁን ያለችበት ሁኔታ ተመሳሳይ ሁኔታ ተመልከት። መካከለኛው ምስራቅ እዚህ ምንም እንኳ እኛንም ቢመለከተን ጦርነቱ ከኢራን ጋር ባለ ሁኔታ በተወሰኑ ሳምንታት ትጨርሰዋሉ ያሉት እንሆ ምን ያህል ጊዜ እንዳስቆጠረ ተመልከትኝ፣ ምን ያህል በቢሊዮን ዶላር ወጪ እንዳደረገች። ይህን ስታይ ከጥቅሙ ጉዳቱ ይህን ስት በሰብሰው ትፈልጋለች። በላ በኩል ደግሞ ቦታውን ከለቀቀችው በእሷ እግር ማን ነው የሚገቡት? እነ ሩሲያ እነ ቻይና ይገባሉ። ስለዚህ ጦርነቱ እንዴት ነው እንደው ዝም ብሎ አንድን ሀገር ወይም ጠላትን ህዶ ደምሶ መመለስ ብቻ ሳይሆን በርቀት የምትመለከታቸው ነገሮች ይኖራሉ። ከዛ አንጻር ግን አሜሪካ እኔ እንደማስበው የተዋጣላት ሚሄድ አይመስለኝም። አሁን ከኢራን ጋር ባሳለፈችው ራሱ ተመልከት፣ ተነግሮ ተሰምቶ የማይታወቀው እንዲያውም ከፍተኛ የጦር መሳሪያ ችግር አለባት ይባላል አሜሪካ። አሁን ከኢራን ጋር በእንደዚህ አይነት ሁኔታ ጦርነት ከቋጨችው ያው እየተጋጋበት ሁኔታ አለ። ከሌሎች ሀያል ጠላቶቿ ከቻይና እና ከሩሲያ ጋር ጦርነት ብትገባ ምን ሊበጃት ነው ስትል እኔ እንጃ መልስ ያዳግታል። ያስገባል። ምንም እንኳን አሁን የምድሩን ተተን ጠረፍ ላይ የጦር መሳሪያዎችን አስቀምጠናል፣ የቀጠሉ ጦርነታችን ጠረፍ ላይ ማለት የማስፈራራት ሁኔታ ቢነገር እና እስራኤል ማለት ይቅርታ አሜሪካ እኔ እንደምትሄድበት ሁኔታ ለዚህም ነው በመካከለኛው ምስራቅ በይበልጥ እነዚህ ሀብታም ሀገሮች አሜሪካን ተማምነው ለአሜሪካ ብዙ የጦር መሳሪያዎች ሊገዙ የነበሩት። ሳውዲ አረቢያ ለዘመናት የምትገዛው የጦር መሳሪያ ከአሜሪካ ነው። ሌሎች ሀገራትም እነዚህ ሀገራት አሁን ከአሜሪካ እምነት የጣሉ መስሎ ይታያል። ሌላ አማራጮችን እየፈለጉ ነው። ስለዚህ በቀጣይ የተወሰኑ ዓመታት አሜሪካ በአጭሩ እንኳን እንዴት ነው ደካማነቷን ባታሳይም ግን ሁኔታውን ስታየው ከጥቅሙ ጉዳቱ እያመዘነ ይታያል። አሁን ሌላው የጠቀስከዋለ ሩሲያ ዩክሬን ያለውን ጦርነት እሱም በተመለከተ አሁን ተመልከት አሜሪካ ምን እንኳ ገለልተኛ ሆና ላስታርቅ ብትልም ጉዳዩ እሷን ይመለከታታል። የአውሮፓ ሀገሮች አሁን በከፍተኛ ሁኔታ መንቀጥቀጥ ላይ ናቸው። ምክንያቱም ይህን ሩሲያ ዩክሬን ማሸነፍ ያቃታት አሁን ለማስፈራራት ብላ ወደ እነዚህ ምዕራብ ሀገሮች ማለት የአውሮፓ ሀገሮች ነው እንግዲህ አፈሙዟን ማዞር የምትፈልገው። በቀጣይ ምርጫ አለ፣ የፓርላማ ምርጫ በሩሲያ። አሁን የሚነገረው ምንድን ነው? ፑቲን እንደሚመረጡ ይታወቃል። ከተመረጡ በኋላ እድሉን በመጠቀም የህዝብ ድምፅ አግኝቻለሁ በሚል ወደ 300 ሺህ የሚሆኑ ሌሎች ወጣት ወታደሮች ለመመልመል እቅድ ውሳኔ ደርሰዋል ይባላል። ምን ማለት ነው? የአውሮፓ ምድር በከፍተኛ ሁኔታ ያሰጋል። እንደገናም እየዛቱም ነው አንዳንድ ቦታዎች የአውሮፓ ሀገሮች የሩሲያ ይሄ ጦር አብራሪ የሚሄዱ የሚፈነዱበት ሁኔታ አለ። ይህም በተመለከተም አንዳንድ የአውሮፓ ሀገሮች እንዲያውም አንዳንዶቹ ሀገሮች ዜጎችን ለሶስትና ለአራት ቀን የውሃ የምግብ የመድኃኒትን እቤታቸው አድርጉ የመምራት
1: መቋረጥ ይሄን ያክል አውሮፓን የሚሰጉ ከሆነ ናቶ የሚባለው የሰሜን ቃል ኪዳን እንትን አባላት ለመቼ ቀን ተብሎ የተሰራ ነው?
0: ጥሩ ጥያቄ። ቅድሚያ ጦርነቱ ሳልተገባም እንዲሁም አሁን ይህን ካነሳ ዋይቀር ህጉ የሚለው በዚህ ህገ ደንብ ስምምነቱ አንቀጽ አምስት ላይ አንድ ሀገር ተደፈረች ከተባለና ያቺ ሀገር እርዳታ ከጠየቀች ካልጠየቀች ምንም የሚሆን ነገር የለም። ግን ህግ ተደፈረ ያለው ካለች በዚህ ውሳኔ መሰረት እነዚህ አባር አጋር ሀገሮች ወዲያውኑ እችን ሀገር ማገዝ አለባቸው። ጦርነት ላይ አልተገባም እስካሁን ድረስ። አሁን ለማወራ ወደፊት ወደዛ ከተሄደ ሩሲያ የምታደርገው ያው ትርታ በዓለማችን እንግዲህ ሀያልና የኒክሌር ጦር መሳሪያ ካሏት ካቀጥሉ እንደውም በብዛት እሷ ትበልጣለች። ሩሲያ ግን በጦር ኃይሏ ማትናቅም። ሩሲያ የምታሰራበትም ያንን ነው። ከዛ አንጻር ሩሲያ አሁን ለዩክሬን የምታደርጉት እርዳታ አቁሙ ለማለት ማስፋርት የምታደርገው ነው በአውሮፓ ምድር የምታደርገው ሁኔታ። በእርግጥ ከፈለገችም አንዳንድ ቦታዎችን አጠግቦ ያሉትን መያዝም ትችላለች። ናቶ ላልከው ወደዛ ጦርነት ውስጥ መግባት ፍላጎቱ በቀላሉ አይፈልጉም። ከዘፈሩ በአንድ ላይ ምናልባት። ሌላው የናቶ ድርጅት አባል ሀገራት እኮ እነዚህ ሀገራቸውን ሲገነቡ አሜሪካ ተማምነው በቃ በእሷ ነገ መጥፎ ነገር ከመጣ አሜሪካ አለችም በሚል ጦር ኃይላቸው እኮ ከፖላንድ ውጭ እኮ ሌሎቹ ፖላንድ ነች እንግዲህ የጦር መሳሪያዋን ዘመናዊ በመግዛት ሀገሯንን እንደገ ሌሎቹን ብታይ ፍጹም ምንም ነገር ጀርመን አሁን አንድ F-35 ከአሜሪካ እንግዲህ ተቀብላለች ገዛች ይባላል። ከእስራኤልም የገዛችው ጸረ ሚሳኤል አለ። ተመልከት አሁን በአንደኛው ክፍለ ዘመን እንዴ ከአንድ አመት በፊት የት ነበሩ? ከሁለት አመት በፊት ሩሲያ እንደዚህ አይነት ሁኔታ ፍጹም ቅድመ ዝግጅቱ አልነበራቸውም። አሁን ከተኙበት የተነሱበትን ሁኔታ ነው የምታየው። ሁኔታው ተደምሮ ሳይታሰብ ወደ ጦርነቱ ከተገባ ማለት በአጭር አማርኛ ወደ ሶስተኛው ዓለም ጦርነት ገባን ማለት ነው። ምክንያቱም አሜሪካም ያው ትለያለች፣ ወደ አንዱ እንግዲህ የመለጠፍ ሁኔታ ይመጣል። ግን ከዛ ከመደረሱ በፊት ሩሲያም ሁኔታውን በመጠቀም እያስፈራራ ነው። አንዳንድ ቦታዎችን እንዴት ነው የአማራ በረት የምታፈነዳበት ከብሪታንያ ሀገር የተቀያየችበት ሁኔታ ከጀርመን ጋርም እንዲሁ ሌሎች ሀገሮችም እና ሁኔታውን ስቴና ተው ድርጅት ዘ ወደ ጦርነቱ አይገባም። ግን ዜጎቹን ተጠንቀቁ በማለት ያው ምናልባት የመብራት ኃይል እንኳን ባይኖር በሆነ ችግር ይላሉ ዜጎች ላልፈርት ለዚህ ሲባል ለሶስት ለአራት ቀን ምግብ፣ መድኃኒት፣ ቤታችሁ ውሃ ራሱ መያዝ አለባችሁ ያሉ እንግዲህ ሌላው እነዚህ ናቶ ድርጅት አባላት ማለት ነው። ሁሉም ወደዛ ጦርነት እንደውም ላይገቡ ይችላሉ ቢባልም እንደዚህ እየተሰማ ነው። አንዳንዶች ፍጹም በስምምነቱ አባል ሀገሩ ብኖርም ወደ ጦርነቱ አይመለከተኝም ራሳቸውን ለማዳን እንደማያዋጣቸው ስለማያውቁም ሊሆን ይችላል። ይህን ስታይ ደግሞ የህብረቱን መሰባበርና ፍራቻን ድክመታቸውን ያሳያል። ይህ የምትጠቀመው ድሉ ደግሞ ሩሲያ እንዳልኩ በማስፈራራትና በመዛት ላይ ትገኛለች። በቀጣይ ምርጫው ካለፈ በኋላ ፑቲን በእውነትም በእነዚህ ሀገራት ላይ ምናልባት ቦታ የመያዝ ጦሩን እኔ መላክ ሁኔታ ይታይ ይሆን? እኔ እንጃ። ግን ለዚህም ለዛ እንግዲህ መጨረሻ ላይ መፍትሄ የምትሰጠው አሜሪካ ነች እና የአሜሪካን አመለካከት እስካሁን ያለ ሁኔታ ማዕቀብ በማድረግ በሩሲያም ሆነ ሌሎች ሀገራት ላይ በዚህ ነው እንግዲህ ሌላው ግን በኃይል መፍራራት እንግዲህ በቀጣይ ማለት ነው ወደፊት ምን ነው ገባዬ።
1: መልካም ባልደረባችን ጥልሆን መልኬ ለሰጠን ሰፋ ያለ ማብራሪያ እጅግ አድርገን እናመሰግናለን። በቀጣይ የምናየው ነገር ነው የሚሆነው የሀገራችን ያለማችን በተለይ ሀገራችን ሀገራት ስንዴ ከመዝራት ይልቅ መሳሪያ በጥሩ ሁኔታ በዘመናዊ ሁኔታ የት እንደሚሰራ የሚያማትሩበት የሚፈልጉበት ሁኔታ ነው ያየነ ያለ ነው። ለነበረን ቆይታ እጅግ አድርገን እናመሰግናለን። መልካም ሳምንት ጥልሆን።
0: መልካም
1: ሳምንት ለአንተ ተከብራችሁ አድማጮቻችን የምሽቱ ፕሮግራማችን ተዚህ ላይ ተጠናቀቀ። ነገ ጧት በተመሳሳይ ሰዓትና ቦታ እንጠብቃችኋለን። ለቴክኒክ ባለሙያችን የዋራይ ፒከር ምስጋና ይድረሰው። አብሬያችሁ የቆየሁት ገብርኤል በየነ ነበርኩኝ። በያላችሁበት ሰላም የሰፈነበት ለሊት ሳምንት ይሁንላችሁ። ደህና ደሩ።